0: እዋይ እዋይ ኣታ ሓጂ ከዓ ተማሒል ፀኒሕና እንታ እንታ ኢና ንገብሮ
1: ወላ ኣዳ ሓቀ እያ እዚ ሰብኣይ ከይኮነስ ኣይተርፎን እዩ
0: ሓሰን ኣደይ ኮ ኣቦይ ዘደያ ይበለትና
1: ኣቦይ ዚደኮ ቁኑዕ ድዩ ወይስ ክተዛርበነ ደልያ
0: እንድዕ ወደይ ኣቦይ ዘደይ ዝማዓረ ክንዲ ዝኽጭክ ንረ ይሓስቦን
1: ድሓን ድሓን ቁኑዕ ድዩ ዘይቁኑዕ ንዑ ሕተቶ ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ ሬባ ሬ ንዝስ እናርኣኻ ዝትዛረብ
0: ዋ ዋ ኣታዊ ሓቀኸ እሞ ንኺድ ኖ ነደይ ንገረ
1: ንኺድ ንገረ
2: እንታ ዳዓበየ እንደዳ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ ምንማዓይ ትገድፎነ ኣበይ ሎሞ ትኽር ቤት
0: ረኸብኩኻ ዘተኣካይ
1: እውይ እውይ እውይ ግደፍዮ ኣደ ግደፍዮ በዕለይ ኣለኽዎ ብትን ከብሎ የ
0: ኣደይ እኳ ሓቀያ ነይራ እዞም ደቃይ በዕለይ ኣለኽዎ እቲ ደም ኣባይ ይብቅዕ ንስኻ ምዃንካሲ ኣይጠፋኣንን ነይሩ ንእከይ ኮነልካ ንዲኻ ተሓንጊጥካዮ ውርሻ ናይ ኣቦታትካ ናይ ኣባሓጎታትካን እዩ ሓሳድ እንከሎስ ከመይ ቢልካ ፅሉማይ ክስንተንታ
1: ተጋጌ ተጋጌዮ ጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ምዉት ፀዊዕኻ የምለስ ኮይኑኒ ይነገሩ
0: ምስ ዘለዉ ዲኻ ዋላ ምዝሞቱ ከምቲ ጀርጂኔ ዝሓመልካዮ ካሓምለካ ኣይመፅ ሃየ ዞም ደቀይ
1: ሕለፍ ሕለፍ
0: ሕለፍ ሕለፍ
1: ትንፋት ሕለፍ ሕለፍ

ጽምብል ደንደን ኣብኡዋና ጽነት ንግደት ደንደን ስለ ዝኾነ በጻሕቲ ካበየኹርና ሓጐሮም ናብ ደንደን ብምኻድ ዝኽሮም ዘሐድስሉን ሓድሽ መብፅዓ ዝኣትውሉን እዋን እንሆ ደንደን ዝብል ብበጻሕቲ ስዒቡ የቐርብ።

0: ይፈለጥ ትስሩ ንፋስ ገምገም ባሕሪ ንኽብሩህ ዘሚሩ ንዝምርተ ሓይሉ ማዕበል ናንቃዕሪሩ ዛርወት ተዝብሉኒ ተወሰደ ድቃስ ርሩ መበልክዎ እንተመፆ ትኻስ ክንደይ ድ ኣሕሊፉ እዚ ደንደን ነካስ ኣተሕቀስኖ ኣተኣከረፋስ ኣትውረት ደይብ ኣብ መረጣል ትንፋስ ደንደን ዘንግትኪሉ ሓርነት ክወሓስ መዓልት እንዲ ፅሒዩ ዘይርኽብ ድቃስ ሕጅስ ሕጅስ ስምም ዝዕም ድኣይበል እርም ክርትም ናይ ድኸሙ ደበስ ለይቱ ተባሪኹ መዓልቱ ይቀደስ ደንደን ጐይታ ንዘል ዓለም ንዘል ዓለም ይንገስ
1: ደንደን ጐይታ ንዘል ዓለም ይንገስ
2: ክረመሉ ተዝብሉኒ ምኾንኩ ኸረምቲ ደበና ቕቂጨ ምሰቐልኩ ላዕሊ መስታ እንዳሃይን ብመብረቕ ብነጕዲ ትእንግርቲ ኸውን ዓዚም ንጠማቲ ኣብ ዝባን ደንደን ዝናብ ንኽፋጢ ኣውልዑ ሰራዉ ክሕምልምል ምእንቲ ቀጠልያ ኽደን እዚ ደንደን ዓይኒ ዝናብ ምስ ሓንዘዘ ሰማይ ምስ ተከዘ መብረቕን ነጐዳን እናተሓጋገዘ ኣብ ዝባኑ ኾይኑ ሰይፉ ተመዘዘ ርጋት ማቴልኡ ብህድኣት ዝዋዘ ደንደን ጐይታ ክብሩ ዝዓዘዘ
1: ደንደን ጐይታ ክብሩ ዝዓዘዘ
3: ወሓዝሉ እንተዝብሉኒ ውሕጅ ምኾን ኩሉ ውሕጅ ሸዓተ ሩባ ሓንጋር ኩሉ ምሉ ብእግሩ ዝሓልፍ ሩባ ሙዖ ገይሩ ትም ኢሉ ዝዕዘር ሕዳ ያንቈልቂሉ ንኸውታ ዘርዕድ ክጓዝም ምሕዳሩ ማዮ ዘይንኪ ከበሳ ድራሩ ድሃይ ፉፍን ድፍን ውሕጁ ገርጊሩ ዋሕዚ ዝቕነት ነፍስዋ ማእኪሉ ዝግርማዊ እምባ ደንደን ኣያኹሉ ዓንብብሉ እንተዝብሉኒ ዕምባባ ምኾንኩ ከምታ ጽገሬዳ ከም ኣደስ ከም ሽቱ ኣብቲ ፀሓይ ብርቃሕ ንንህቢ መፍተቱ ቅልዕልዕ ምበልኩ ልበይ ብኽፍቱ ብዓይነይ ክርኦ ደንደን ተኸንቲቱ ዕረርዋይ ሕብሩ ሓምላይ እድያቱ ንግርማዊ ደንደን ኣልማዝ ስልማቱ
4: ርእሱ ኩሉ እንዲታ ደንደን ብሉፅ ንጉስ
5: ኣዝይ መሉ እንተ ዝብሉኒ ከም ያሬድ ማህሌታይ ድጓም ገበርኩ ብዕዝል ኣረራይ ከም ምርኽ ከማስፈል መህመምክዎ ድሃይ ቁም ዜማ ሃሌታ ኣብ ለይቲ ኣብ ፀሓይ ወድስ መበልክዎ ነዝ ደንደን ሊላይ ብወረብ ሸብሸባ ምገለጽኩ ደስታይ መቖሚ ዓቲረ ብድብር ክልሃይ ደንደን ዓብ እምባ ኣበባይ ዕምበባይ ዝምር መበልኩሉ ንደንደን ኮኸባይ እንተ ዝብሉኒ ዝብል ዘይብለሉ ባዕለይ ኣብቲ ግስም ለይቲ ዋካን ደንደነይ ገልዕ ቐንዴል ክስከም መቕረዝ እንዲ ስመይ ዋልታዕ ዓንዲ ፋኑሱ ዘይኮነሉ ኸመይ ጥዋፉ ሒዘ ምሕዳረይ ብቕመይ
4: ጥዋፍ ሒዘ ምሕዳረይ ብቕመይ
3: ኣብቲ ቑራቑሪ ኣብ ቅርዝፍስፍ ለይቲ ኣብቲ ገብገብወ ምሕቀብቀብ ወቕቲ ደንደን ገዚፍ እንድዩ ካብ ፀሓይ ዝዓቢ ሃፉ እሳት እዩ ኣስያ ድርብ ፈርጊ እዚ ሰሓቢ ግመ ግመ ተጐልባቢ ኣሻብ ስውር ዝብል ኣብ ገለ ዘድቢ እዚ ደንደን ግዙፍ እዚ በዓል ወጅሂ ተደረብ ግመ ክንዲ ክንዲ ጋቢ ኪድናይ ንዕናይ ዝብለ ንብፀሓይ ጾረይ ልዕሊ ዕይር እቲ ሕጃይ ምጃይ ስኒ ዘንክሰኒ ብስኖ ብተላይ ኒሐይ ዘበርኾ ከም ድፍእ ንላዕላይ ቁሩብ ዝተርፈኒ ክነክእ ንሰማይ ወይ ዝድርብ ጋቢ ኣበባይ ዕምበባይ ደንደን ክቡር እምባ ዝደንደን ክኾባይ
4: ደንደን ክቡር እምባ ዝደንደን ክኾባይ
3: ከም ሸብረኽ ከም ድንን ንኢደይ መንስኢ ነዝ ጐበርትዒ ፍትሒ መጋቢኢ ነዝ ጐይታ ደንቢ ነዝ ጐይታ ወግዒ ኣብ እዋን ሕሰምና ዝኾነና ጸግዒ ሕይወተይ ዝህቦ ሃገር መቐውዒ ብረቕ እንዳበለ ዘብረቐን ፀሓይ ሰጓግ ደበንገረ ነጋፊ ጸለንጋይ ዘይትሰምዕ እዝኒ ጕንዳ መላሃማይ ውቓዕ እንተበልዎ ዝዓሉ ብሮማይ ደንደን ዓብ እምባ ደንደነይ ስዮማይ ከም ቀደድ ብርህርህ ከም ሕራይ ከም ዋሕ ብርቅሕቅሕ ከም ፀሓይ ብርሃን ትርኢት እንድዩ መነኒ ንሰማይ ኣብኡ ዝጋብኡ ከዋኽብቲ ላዕላይ ቅጥሚ ናይ ተሃሩ ትርኢቱ ድራማይ ከዋብ ሸውዓተ እዩ ደንደነይ ከባይ ክርዕርዕ እንተበለ እዚ እምባ ዓብ ትፍንን እንተበለ ከመርሓ ትማሊ መንጉድ እንተውፀ ኣንበሳ ጓዛሚ ድሃዩ እንተህመመ ድሃይ ሓበን ልቢ መላሃዮ ኣልባብ እዚ ጥዑም ድምፂ ኣዳራሽ እንድዩ ሃይከል ናይ ሰማእቲ ትእምርተ ፅንዓት ንመንፈስ መጋቢ
4: ትእምርተ ፅንዓት ንመንፈስ መጋቢ እትርወና ንኹሉ ሓንጋሪ ኣብ ማእከል ዱር ብዓውታ ነጋሪ ዜና ዕስ ንፋስ ደሃሳ ዓምጣሪ ርግፁ ዓጠምጠም እቲ ተሰባሪ ኣብ ገንደር ክበፅሕ ኣብራኹ ዝቖሪ ኣብኡንዲ ዘስብር ደንደን ንስ ሓይሊ ደንደን ኣዳራሽ እዩ ጽጋባ መግዘቢ ደንደን ኣርሓ

토탈! 얘들! 얘들! 얘들! 얘들! 얘들!

¡Dile!

ሕራይ እዛ ሕጂ ትቐርብ ደርፊ ብቋንቋ ትግራይት ኮይና ባህላዊ ዜማን ሃገራዊ ቅጥምትን ዝሓዘት ብድምፃዊ ኣሕመድ ኣደም ዓሊ ወዲ ሰሊም ቀጠልያ ዝለበሳ ተላሃይቲ 6 ዞባታት ዝውክላ ኮይነን ኣብ መወዳእታ ብ9 ብሄር እትዛዝም ኤርትራ ብዓባያ እትገልጽ ደርፍያ።

0: ኤርትራ ነዚ ካብ እግሪ ተኽላ ዝተባህለትሉ ቀንዲ ምክንያት ህዝቢ ኤርትራ ነቲ ትማሊ ገዚፍ መግዛእታዊ ሰራዊት ዘረያያቱን ብረት ኣይኮነን ሰብ እዩ ወሳኒ ዝብል እምነት ይስዕሩ። ሎም እውን ግድላት ህንፀትን ልምዓትን ናይ ኤርትራ ዝፍታሕ ብግቡእ ዝሃንፀ ዜጋ ጥራይ እዩ ዝብል እምነት ስለ ዘለና እዩ። ዕለተ ናፅነት ነዚ ክብርታትን ተበጃውነትን ፀይራ ትበዓል ምህላዋ ወትሩ ደሚቓ ክትነብር እያ። ንድምቀታ ዝሰርሑ ብቐንዱ ነቲ ዓመት መፀ ንፅባቐ በዓላትና ልዑል ኣበርክቶ ዝገብሩ ሽማገለ በዓላት ዞባና ኣብ ትሕቲኦም ዝነጥፉ ኮሚቴታት ትካላትን ውልቀ ሰባትን ከመስግን ኣፍቅዱለ ልዓትና ዋሕስና ዕድመ ንዕሳን 4 ግንቦት ዘለኣለማዊ ዝኽሪ ስዋኣትና ኣወትና ሓፋሽ
1: ሕራይ ብምቕፃል ዝቐርባልና ስነ ጥበባዊ ስራሓት ደርፊ ብቋንቋ ዓፋር ብዓብዱ ሕመድ፣ ደርፊ ብቋንቋ ትግረ ብሳሊሕ ዓብደላ፣ ከምኡውን ሞናሎግ ግጥሚ ብቋንቋ ትግርኛ ብሓበዲን ስዒድን ሳሌም መስፍንን ተኸታቲለን ክቐርባልና እየን።

0: እቲ እሾኽ ረመፅ መሰናኽል ጉዕዞ ዘለዎ ተኣከበ ከርስኺ ክቕንዞ
1: ቃላት እንተሽረፈ ንክፋእ ምሂዙ ካብ መንዶ ሰንፍዩ ናይ ንህብኺ ሕንዙ
0: ልቡ ብዕርቑ እውን ይምሰል ሓቂኑ ግዳሙ ዘብለጭልጭ ገጹ ብድውኑ ንኽፋእ ዝዓለመ ስልቱ ኣዋዲዱ እናሻዕ ዝዕንቀፍ ክፋእ ዝልማዱ
1: መስክርባ መሬት
0: ነፃሕያብ ከምዘይኮንኪ ከማና ዘነብኪ ዘርዚርኪ ግለፅዮ ክብሪ ናይ ዋጋኺ
1: መዝገብኪ ገንፅሊ መዝገብ ናይ ክርስኺ ብዕምቆትን ጥልቀትን ዝሓለፉ ስለኺ
0: መስክርባ መሬት
1: ኣብቲ ረመፅ ባይታ ቀሬት እንዳሸተተ ስለ ውሕስነትኪ ክንደይ ዝተሓተ
0: ነዚ ዝሕለፈሎ ብትዕግስቲ ከመይ ልወርደሉ ንስኺ ክትዝመቲ
1: ያ እይ ሓድሽ ምዕራፍ ኮይኑ ሎሚ ዝፈለቐ ዘይፀሪ ትኸርሱ ብሽንፍላ ዝተቐርፀ
0: ሓንቲ ዝኽታቡ ከም መቕስዕ ዝመላለስ ባሕሪ ባሕሪ ዝብል ስውእ ዘየደቅስ
1: ንሓንቲ ሕቶ እኮ ሓንቲዩ መልሳ ኣብ ቀጻሊ እውን የብሉን መለሳ መስክርባ መሬት
0: ቃላት ኣዋዲዱ ብሃም ዝሃቅኖ ንታሕዲድ ዝእምት ትምክሕቱ ዝውጥኖ
1: ብመናውራ ሜድያ ሕንዙ ተነዝሐ ተውለሎ በልዮ መርዛማት ዝገንሐ ከምዘይከውን ባህጉ ብቐትሪ ዝሓለሞ ይፈልጦዩ ባዕሉ ወትሩ ዘስደምሞ ይትረፍ ደሎሚ ኣብዚ መድረኽ ተሰቒልኪ
0: ሰረትኪ እንዳፈለጠ ካበይ ምዃኑ ብቕልኺ ዘይረባሸዩ ድምፁ ካብ ሓቂ ዝረሓቐ መዓስ ጮማ ይድረር ብሕልሚ ዘንበሃቐ
1: መስክርባ መሬት መስክርባ መሬት ኩሉ ትፈልጥዮ
0: ዝደገፈኪ እምበኮ የለን ንስዩ ጎቦኺ
1: ዘሳፍሓኪ ባይታ እውን የለን ንስዩ ጎልጎልኪ
0: ዘዕጠቐኪ እውን የልቦን ንስዩ ቅናትኪ
1: ዘስነቐኪ እውን የለን ንስዩ ቆፎኺ
0: ንስዩ
1: ድንድል መድረኻት ዝሰገረ ካብ እብረ ናብ እብረ ሕሰማት እናሰዓረ ዘይክማህ ፀዓቱ ወይ ከም ምንቕ ምባል ኣብ ነፍሲ ወከፍ ምዕራፍ ሎም እውን ከም ትማል እወ ተውለይ ዘይሕለል ኣበደን ዝዘምቱ ብደምን ትንፋስ እንዳቐለበ ዘውሓሰኪ ርስቱ መስክርባ መሬት
0: ውዳኽ ከምዘይምእርር ናይ ቆፎኺ ንህቢ ንፅፍሩ ኣሚኑ ብፃዕሩ ክዝምቢ ኩሉ ከም ዝፈልጦ ማንም ዝተፈጥረ ዝቕየር ነገር የለን መዋእል ዘቝፀረ
1: እንታይ ደኣሉ እንታይ ደኣሉ ናይቲ ውጥ ንድፊ ተውለ ከይረግእ ጉዕዝኡ ክንኪ ላሙ ከይሓልብ ጓጉዱ ዓቲሩ ሽዕበቱ ከይልምዕ ምህርቲ ድራሩ
0: ስግሙ ክቝፀ ከንፋሕኩ ካባይታ ነዚ ክፈርድ ከም ሄሮዶስ ብዓውታ ንሱ እንዳኣሉ ዕላማ ናይቲ ትልሙ ኩሎም ዝሽየሙ ሓንቲ ቓል ዝደግሙ
1: በታ ብፈጣሪ ፍጥርቲ ትንፋሱ ዝምሕለልኪ እንታዋይ ፍጡር እዩ ልዕሊኡ ዝሓልየልኪ
0: ከምኡ እኮ የብልክን ኩሉ ዝኾነልኪ ስጋ ኽባ መሬት መስክሪ ስለኺ
1: መስክርባ መሬት መስክርባ መሬት ነዝሓላል ንህቢ መዋዕል ዝሓልፈልኪ ከይደለየ ዓስቢ
0: ሃይማኖትን ብሔርን ከይፈለየ ሓድነት ኣሚኑ እሾኽ ዝኣለየ
1: ካብቲ ዝተፈለመ ክሳዕ ትጫፍ ህሞት ዓዋት ንሓፋሻ ስንቁ ክሳዕ ዕለተ ሞት መስክርባ ሎሚ ስለቲ ትንግርቱ ውሕስነትኪዩ ዓስቢ ናይ ከርተቱ መጻኢኺ ከም ዝበርህ ልዕሊ ዅለን ደሚቕኪ ኣፍ ልቡ ነፊሑ መንዩ ዘይምሕለልኪ ሽሻይኪ ክሕፈስ ካብ ኩሉ ንዋትኪ ድሮኳ ጀሚሩ ከብለጭልጭ ክኸብኪ
0: ስለዚ ደገፋይ ትጸበይ ሓደራ ንምስክር ኔርክንዲ ኽበዕልኺ ስዅሉን ክፍጠር ንሱ እውን ኣሎ እሙን ንመትከሉ ተወር ንዝበለ ዙርያኺ ዝሕሉ ንዑየለኪ መስክሪ ብዓውታ ከም ዘለኪ ግለጺ ዘይብሳዕ ዋልታ
1: እወ ኩሉ ይፍለጦ ዓለም ብዓለሙ መስተንክር ምዃኑ ኵሎም ከስደምሙ ንሱ ምዃኑ ዋልታኺ ስንቅኺ ደጊምኪ ፍልጥዮም ብዓውታ ባዕልኺ
0: እወ መስክርኪ ንገርዮም
1: ብባህ ዝበለኪ እወ መስክርኪ ንገርዮም ብባህ ዝበለኪ ዘለዓለማዊ ክብርን ዝኽርን ሰማዕታትና عوات نعفاش
2: بمقتال تقربلنا دراما جبرا كوينا جبرا بقونق عفار ناتكا قريفكا زيناتكا مدلاي مالتيو قندي ترقوما هزبي ارترا خبت انت تقمتي نعوون من بركاخ ابستقبرا هقني بردي اتامسيلكا ابستفعل لي ملكعات مريتون من منتقل بأقاق نزابة فتئرون اي زيتن بركخ النت منفس بمرأي يمتكتن يكالسن كمزن برن زلون اترئينا بسوسخون سسعق وبأتي بفلايك قابل علي بحرنا نزح اللم ترقوم قلبو عندرا اترئيا دراسي محمد صالح علي بادري داريكتر هابتوم تقل مريم شاماك
3: انكيه ينبا داي inkihtan ummata yigabat gahtan faddinta anuken kobram faddinta
4: yey sina maktubetnam faddinta sina maktubete wayniki takkem matana sina maka tubetnam faddinta
5: ha nummakok nummakok numma sina maktubetanam faddinta ha ahnu mah kaddamara kaddamara hayaham
3: Biddi Biddi Biddi
6: Inkihtan arang gubalai saike wagari darra oison hoisi nitum miiti tagahai mangum akuk atsa Ummatah amurra'i yoke ananiyo abtahtan kubur farah mahalai dagum hinna Tah kadui Afrika gai seeddanu kubur farah isi kubur ihgubat hai tahtar rasittihi Aftoo kee raq'uuh innaa tanimi isiga bakaay kahtaxeen fadda. Hosonu itet yassokooteeni itet abtu yassokooteenimi keen ildirkih tanimi. Toonnalaay ummaarrasi isitaad diiralem hinna immaay kubur farahtu miititee mirraaxim aggeytiman. Tadin togitaat tangirso akkaluk tet gabahme kalahga xaanaa. Kubur farah arxinnaani miraabitaanaa kubur farahtaaga xugganerrasi teke.

ያ አምባል ሃይወን የይሰኪ አምባል ድንከሊት ድንከሊት ዲዲ ዲዲ ቀብዒ ናንገሊ ባዶ ሃበሳ ዓራንካ ኩዖ ዲዲ ዲዲ ዲዲ ዲዲ ዲዲ ዲዲ ዲዲ

0: ዋኖት ተኬ ዳድሆ ህርፊህ ተኬም ጋግቦ አላክ ተኬ ዓሞ አላክ ኔ ዓሚሴን ኒሚል ኔ መኮደን ጉነት ኔ መኮደን ጉነም ማዑሒነ ቤደ ወየልስነ ድንከልት ይሜቴ ድንከልት ድንከልት ውድህየም ምግድያን ውድህየም ምግድ
1: መሓቦ ሃይ ተባኽ መሓቦ መሓባ ዮህታይሰ
2: ቁሙ ዓሰበት ዓሰበት ቁሙ ቁሙ ዓሰበት

ጻል ዝቀርበልና ስነ ጥበባዊ ስራሓት ደርፊ ብቋንቋ ኽናማ ብገርግሽ ሓምድን ሩፍታና ብርሃነን ቀጺላ ደርፊ ብቋንቋ ትግርኛ ብሳብሪን እስያስ ቀጺላ ደርፊ ብቋንቋ ትግራይት ብመሐመድ ሓዞት ቀጺላ ደርፊ ብቋንቋ ብሊን ብሳልዋ መሐመድ ኬር ቀጺላ ደርፊ ብቋንቋ ዓፈር ብኑር ዕስማን ቀጺላ ደርፊ ብቋንቋ ትግርኛ ብሚካኤል ወልዱ ተኻታቲለን ክመጻናይን።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ደሞ ኣብ ዙ ፀላኢ ዘጥቀዐ ብኣራዊ ፀላኢ ርእሱኡ ተበልዐ ኣብ ሓዊ ተጠቢሱ ሃገሩ ዘጠጠዐ ደም ርሂፁ ምድሪ ቤታ ዘምዐ
1: ዋርሳይ ሓያል ከም ፃፀ በሊሕ ከም መላፀ ብነጎዳ ድምፂ ዓለም ዘናወፀ
2: ሻዕባ ጀላ ብሕርየት ለሞት ሓራወቀትን ካሰውረቱ ኣሳሳ ዓዱ ሓራግ መፍግር

ንመዝን ንረዝን ቈጭቈጭ ኣይበልናን ብዝስገር ሕሱም ኣየወናወነናን ዘይጽገብ ጥዑም ነናይዳ ንዂሉ ዓለም እንዳ ተመለሳ ነፍስና ይውሒስና ትነፍሰ ርኮሳ

0: ደጊምና ደጋጊምና ርሑስ በዓል ኩላትና ናይ መወዳእታ መፃወቲት
1: ምስክር ያ ክሳድ ዓዲ ሽርም ናዶም ተቐምሪ

شعب المراكم وقت جينا الشعب مع العرب.

0: ሰላም ከመይ ተምስዩ ዝኸበርኩም ተኸታተልቲ ንሎሚ ሓሙስ 28 ግንቦት ሰዓት 9:30 ዝተዳለወ ዜና ውሽጥን ወፃን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዘዕድም ጴጥሮስ መንግስት ኣርስተ ዜና። ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕብራት ሃገራት ማለት ዩኔስኮ ምስ ላዕለ ወሰብ መዚ መንግስቲ ኤርትራ ዝትዩ ፅምብል መበል 35 ዓመት ናፅነት ኤርትራ ኣብ ቀፅሪ ኮሚሽን ሰብኣዊ መሰላት ውድብ ሕብራት ሃገራት ጀኔቫ ተባዒሉ ኣብ ዞባ ጋሽ ባርካ ተጠቃምነት ፅሩይ ስተማይ ኣብ ገጠራት 73 ሚታዊት በፂሑ። ኣሜሪካ ኣብ ዞባ ኤስያ ፓሲፊክ ንኔቶ ዝመሳሰል ወታደራዊ ኪዳን ክትምስርት መደብ ከም ዘለዋ ሩስያ ሓቢራ። ኤውሮጳዊ ሕብረት ንዩክሬን ልዕሊ 28 ቢልዮን ዶላር ዝግምት ወታደራዊ ደገፍ ከም ዝገብረላ ገሊጹ። ሩስያን ካዛኪስታንን ቁጠባዊ ዝምድና ንምድንፋዕ ዝሕግዝ ስምምዓት ከም ዝኸተማ ሓቢረን። ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕብራት ሃገራት ማለት ዩኔስኮ ሎሚ 28 ግንቦት ምስ ላዕለዎት ሰብ መዚ መንግስቲ ኤርትራ ኣብ ክልታዊ ምትሕጋዝን ሓባራዊ ኣገዳስነት ዘለዎም ጉዳያትን ዘትዩ። እቲ ብተሓጋጋዚ ዋና ዳይረክተር ናይቲ ውድብ ኣሰይድ መሓመድ ኣልፈርናዊ ዝተመርሐን ዳይረክተር እቲ ውድብ ኣብ ዞባ ምብራቅ ኣፍሪካ ሚስ ሉዊስ ሃክሰት ሃውስን ዝትርከቦን ልኡኽ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ፣ ሚኒስተር ዜና ኣቶ የማነ ገብረ መስቀል፣ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ከምኡውን ምስ ኮሚሽን ባህልን ስፖርትን ኣምባሳደር ዘመደ ተኽለ ኣብ ዝገበሮ ርክብ ኣብ ፅላታት ትምህርቲ ስነዳን ምዝገባን ሃብታም ታሪካውን ረቂቕን ውርሻታት ኤርትራ ከምኡውን ምልዋጥ ተመክሮ ዲጂታላዊ ስነ ፍልጠትን ሰብ ሰርሖ ብልሕን ኣብ ትምህርትን ሓበሬታን ዘተኮረ ዝርብ ኣካይዱ። ኣብቲ ኣዋሃዲት ትካላት ውድብ ሕብራት ሃገራት ኣብ ኤርትራ ምስ ናሃይላ ባልጂ እውን ዝተሳተፈቶ ርክባት ንፀንሐ ምትሕባር ምስ ግዜ ንምስፋሕን ንምድንፋዕን ሰፊሕ ምርርዳእ ተገይሩ። ፅምብል መበል 35 ዓመት ናፅነት ኤርትራ ፅንዓትና ዋሕስና ብዝብል ቴማ ብ27 ግንቦት ኣብ ቀፅሪ ኮሚሽን ሰብኣዊ መሰላት ውድብ ሕብራት ሃገራት ጀኔቫ ተባዒሉ። ኣብቲ ብባህላዊ እንግዶት ዝማዕርገ ስነ ስርዓት ኣብ ጀኔቫ ዝመደበሮም ኣምባሳደራት ወከልትን ሓለፍትን ኣህጉራውያን ትካላትን ውድባትን ከምኡውን ኣባላት ኤርትራዊ ውዳቤታት ተሳቲፎም። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድ ከምኡውን ቋሚ ልኡኽ ኤርትራ ኣብ ውድብ ሕብራት ሃገራት ጀኔቫን ካልኦት ኣህጉራውያን ትካላትን ኣቶም ሃብቶም ዘርኣይ ኣብ ዘስምዑ ቃል ህዝቢ ኤርትራ ነቲ ብርእሰ ሓያላን ዝተነፍጎ ሕጋውን ሰብኣውን መሰል ርእሰ ውሳንን ናፅነትን ነዊሕን መሪርን ተጋድሎ ብምክያድ ብደሙ ከም ዘረጋገፆ ጠቂሱ ሉኣላውነቱ ዓቂቡ ቁጠባዊ ሓርነት ንምርግጋፅን ማሕበራዊ ፍትሕን ንምንጋስን ዝጀመሮ ጉዕዞ ልምዓት ዘተባብዕ ውፅኢት መዝጊቡ ከም ዘሎ ብርሁ። ኣቶ ሃብቶም ኣስዒቡ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ምዕቃብ ሓመድን ማይን ኣገልግሎታት ትምህርትን ጥዕናን ከምኡውን ካልእ ፅላታት ብዝተገብረ ወፍሪ ንዘላቂ መጻኢ ድልድል መሰረት ተነቢሩ ከም ዘሎ ብምሕባር ዝዓመምናዮ ሓያል ዝተርፈናኻ ብዙሕ ምዃኑ ብምእማን ናብ ሸቶና ንምብፃሕ ብሓያል ስጉሚ ንምርሻ ኣለና ክብል ገሊጹ። እቲ ኣጋጣሚ ንብዙሕነት ሕብረተሰብና ተፈጥሮዊ ፀጋታት ኤርትራ ከምኡውን ንዲፕሎማስያዊ ንጥፈታት ብዝገልፅ ስእላዊ ምርኢት ተሰኒ ነይሩ። ኤርትራ ነበርቲ ዓባይ ብሪጣንያን ኣየርላንድን ኢጣልያ ጀርመን ሆላንድ ከምኡውን ሞንትሪያልን ካልጋሪን ካናዳ መበል 35 ዓመት ፅምብል ናፅነት ኤርትራ ፅንዓትና ዋሕስና ብዝብል ቴማ ኣብዒሎም ከካቦቱ ዝበፅሐና ሓበሬታ ኣርሴማ ኣስመሮም ብመልክዕ ፀብጻብ ኣዋሂዳቶላ ይስዕብ።
1: ኣብ ዓባይ ብሪጣንያን ኣየርላንድን ከተማታት ለንደን፣ በርሚንግሃም፣ ማንቸስተር፣ ሊድስ፣ ሸፊልድ፣ ኖቲንግሃም፣ ሌስተር፣ ኒውካስትል፣ ካርዲፍ፣ ሃደርስፊልድ፣ ሊቨርፑል፣ ኮቨንትሪ፣ ግላስጎ፣ ዌክፊልድ፣ ደሪ፣ ሳውዝሃምፕተን፣ ፖርትስማውዝ፣ ሚድልስብሮ፣ ብራይቶን፣ ብሪስቶል፣ ቤልፋስት፣ ኮርክን ዳብሊንን ብኣሸሓት ዝቁፀሩ

0: ሩዋብ ኩሉ ክሊ ዕድመ ዝርከቡ ኤርትራውያን ዝተሳተፍዎ ድሙቕ ፅምብል ተኻይዶም ብ23 ጉንበት ኣብ ከተማ ለንደን ኣብ ዝተገብረ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ሳልሕ ዓብደላ፣ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ተወልደ ዮሃንስ፣ ብዕዱማት ኣምባሳደራት፣ ዲፕሎማሰኛታትን ብርክት ዝበሉ ኤርትራውያንን ተሰንዮም ነቲ ፅምብል ብምዕሮግ ኣገባብ ድሕሪ ምኽፋት ንህዝብን መንግስትን ኤርትራን ሓይልታት ምክልኻሉን የውሃና ኢሎም ኣቶ ሳልሕ ኣብ ዘስምዖ ቃል ህዝቢ ኤርትራ ኣብ ምምፃእ ናፅነት ምኽባር ልኡላውነትን ምምካት ተፃበኦታትን መድረኻት ንዘርኣዮ ሓያል ናይ ምኸተ መንፈስን ፅንዓትን ብምጥቃስ እዚ ክብርታት እዚ ኣብዚ ናይ ህንፀትን ልምዓትን መድረኽ እውን ተኣምር ከም ዝሰርሕ ፅኑዕ እምነቱ ገሊፁ። ኣቦ ወንበር ሃገራዊ ሽማግለ ዓባይ ብሪጣንያ ኣቶ ኣሕመድ መሓመድ ማሕሙድ ብግድዩ ህያብ ሰማእታትና ንዝኾነት ናፅነት ንኤርትራዊ ታሪክ ፅባቐን ክብርታትን ብዝግባእ ብዘንፀባርቕ መሰናድኦታት ብድምቀት ንምፅምባላ ኣበርክቶኦም ንዝገብሩ ኣመስጊኑ። እቲ ፅምብል ብባህላውን ስነጥበባውን መደባትን ስፖርታዊ ንጥፈታትን ክደምቕ እንከሎ ንዕውታትን ወደብትን ህያባት ተዓዲሉ። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ 15 ከተማታት ኢጣልያ ማለት ሮማ፣ ሚላኖ፣ ቦሎኛ፣ ብሬሽያ፣ ካታንያ፣ ፒዛ፣ ቶሪኖ፣ ናፖሊ፣ ባሪ፣ ኣብሩሶ፣ ፓሌርሞ፣ ፊረንዘ፣ ጀኖቫ፣ ፖርደኖነን፣ ቨሮናን ብ24 ጉንበት ብዓቢ ፍናንን ሃገራውንን ፀንቢሎም ኣብ ከተማ ሮማ ኣብ ዝተካየደ ብዙሓት ዜጋታትን ዕዱማት ኣጋይሽን ዝተኻፈልዎ ስነስርዓት ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓ ፅዮን ጴጥሮስ ብዛዕባ ዕለተ ናፅነትን ናብኣን ምብፃሕ ዝተሰግረ መስገደላትን ዝተኸፍለ መስዋእትን ኣመልኪቱ ሰፊሕ መግለፂ ሂቦም። ኣብ ሚላኖ ኣብ ዝተካየደ ተመሳሳሊ ፅምብል ድማ ጠቕላሊ ቆንስል ኣቶ ተክለ ሰንበት ኢማም መልእኽቲ ናይታ ዕለት ከቕርብ እንከሎ ዕድመ ዝተገብረሎም ወፃእተኛታት ናይ ምሕዝነት ቃል ኣስሚዖም። ብተመሳሳሊ ኣብ ጀርመን ከተማታት በርሊን፣ ፍራንክፈርት፣ ሃምቡርግ፣ ማንሃይም፣ ዱዙልዶርፍ፣ ካይዘር ስላውተርን፣ ፉልዳ፣ ኑሩምበርግ፣ ኡልም፣ ፎይትሊንገን፣ ሙኒክ፣ ሃይደልበርግ፣ ሄፔንሃይም፣ ፍራይቡርግ፣ ማግደቡርግ፣ ሃምን ካልኦት ከተማታትን ዝርከባ ማሕበረ ኮማት ኤርትራውያን ብ23/24 ጉንበት ምዕሩግ ፅምብላት ኣካይደን። ኣብ ከተማ በርሊን ኣብ ዝተካየደ ዕዱማ ዝተረኽቡሉ ፅምብል ናፅነት ኣዋሃዲ ቆንስላዊ ጉዳያትን ህዝባዊ ዲፕሎማስን ኣተተኽሉ ለባሲ ናይ ዮውሃና መልእኽቲ ድሕሪ ምቕራብ ዝካየድ ዘሎ መደባት ልምዓት ዓንዲ ሕቆ ነፃን ልኡላዊትን ሃገር ስለ ዝኾነ ሎሚ እውን ከም ትማሊ ተሳትፎ ዜጋታት ብዝሓየለን ዝተወደበን መልክዑ ክቕፅል ኣዘኻኺሮም። ኣብቲ ኣጋጣሚ ክካየድ ኣብ ዝቐነየ ግጥማት ኩዕሶ እግሪ ዝተዓወታ ጋንታታት ካብ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወሉ ሽልማት ተቐቢለን። ኣብ ከተማ ፍራንክፈርት ኣብ ዝተወደበ ተመሳሳሊ ፅምብል ድማ ጠቕላሊ ቆንስል ኣብ ፍራንክፈርት ኣቶ ክብሪ ኣብ ተኸስተ መልእኽቲ ዮሃና ድሕሪ ምቕራብ ከማ ምምፃእ ናፅነት መደባት ልምዓት ንምዕዋት ንቑሕ ተሳትፎ ዜጋታት ኣገዳሲ ምዃኑ ኣስሚሩሎም። ብደረጃ ሆላንድ ብ22 ጉንበት ኣብ ከተማ ሌሊስታድ ልዕሊ 1500 ዜጋታት ዝተሳተፍዎ ድሙቕ ፅምብል ከም እተኻይደ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጦም። ኣምባሳደር ኤርትራ ኣብ ኤውሮጳዊ ሕብረት ኣቶ ነጋሲ ካሳን ኣብ ወንበር ፌደሬሽን ማሕበረ ኮማት ኤርትራውያን ኣብ ሆላንድ ኣቶ ዘርኣይ ገብረን ኣብ ዘስምዕዎ ቃል ኣብ ውሽጢ ሃገርን ወፃእን ዝካየድ ፅምብላት ንትርጉም ናፅነትን ስለኣ ዝተኸፍለ ክቡር ዋጋን ዘጉልሕ ከም ዝኾነ ብምጥቃስ ዮውሃንኦም ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉ ሉን ገሊፆም። ኣብ መወዳእታ በቲ ኣጋጣሚ ኣብ ዝተወደበ ግጥማት ኩዕሶ እግርን ዝተዓወቱ ሽልማት ተዓዲሎም። ብካልእ ወገን ኤርትራውያን ነበርቲ ሞንትሪያልን ካልጋርን ካናዳ በብወገኖም ኣብ ዝወደብዎ ብርክት ዝበሉ ወረስቲ ሕድሪ ዝተሳትፍዎ ምዕሩግ ፅምብላት ታሪክ ናብ ወለዶታት ብምስግጋር ወረስቲ ሕድሪ ዝኾኑ ብቑዓት መንእስያት ንምምልማልን ብልፅግና ኤርትራ ንምርግጋፅን ድልዋት ምህላዎም ኣረጋጊፆም። ኣብ ከተማ ካልጋሪ ኣብ ዝተኻይደን ሰመዚ ዞባ ኣልቤርታ ዝተሳትፍዎን ፅምብል ብማሕበረኮም ተወዲቡ ኣብ ዝተኻይደ ናይ ኩዕሶ እግርን ኩዕሶ መርበብን ውድድራት ንዝተዓወቱ ተሸሊሞም።
1: ኣብ ዞባ ጋሽ ባርካ ተጠቃምነት ፅሩይ ዝስተማይ ኣብ ገጠራት 73 ሚታዊት በፂሑ። ብዛዕባ እቲ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብዚ መዳይ እዚ ዝተሰላሰለ ስራሕን ውፅኢቱን ወኪል ኤሪና ቀዳው ተወልደ ዘዳለዎ ፀብጻብ ኣሎ ያሲን ሳልሕ ከቅርቦ እዩ።
2: ኣብ ዞባ ጋሽ ባርካ ሸፈነ ቀረብ ፅሩይ ስተማይ ኣብ ርሑቕ ገጠራት ንምስፋሕ ክካየድ ብዝፀንሐ ፃዕሪ 73 ሚታዊት ካብ ነበርቲ ኣብ ቀረቦኦም ፅሩይ ስተማይ ይረኽቡ ከም ዘለዉ ሓላፊ ጨንፈር ሃብቲማይ መሃንድስ ዘርኣብሩኽ ተኽለ ሓቢሩ። ኣብ ርሑቕ ገጠራት ዝነብር ክፋል ሕብረተሰብ ንዝሓልፎ ዝነበረ ከቢድ ፀገም ብምዝካር ድሕሪ ናፅነት ብሓፈሻ ኣብ ቀዳሞት 10 ዓመታት ድማ ብፍላይ ብዝተግብረ ገዚፍ ወፍሪ ዝተፈላለየ ፕሮጀክታት ቀረብ ማይ ብምውዳድ ንምቅላሉ ከም እተኽኣለን ሕብረተሰብ መስተርሆት ከም ዝረኸበን ኣረዲዩ። ካብ መወዳእታ 2000 ዓመተ ምህረት ንድሓር ዓይነትን ደረጃን ስርዓት ቀረብ ስተማይ ዓድታት ንምምሕያሽ ብዝተወስደ ተበግሶ እውን ህዝቢ ውሕስነቱ ዝተረጋገፀ ማይ ብዘላቕነት ዝረኽበሉ ባይታ ሳላ ዝተፈጥረ ኣብ 211 ዓመተ ምህረት 315 ዝነበረ ቁፅሪ ብናይ ኢድ ፖምፓ ዘገልግላ ምንጭታት ማይ ምስ ምስተእትታው ፀሓያዊ ፀዓትን መተሮታትን

0: ኣገንዚቡ። ኣብ መወዳእታ ድማ ዛጊት ካብ 946 ናይ ገጠር ዓድታት እተን 78 ሚታዊት ምንጪ ማይ ክዋደደለን ከሎ መጠን ተጠቃምነት ፅሩይ ስተማይ ዓድታት ብደረጃ ዞባ 73 ሚታዊት ከም ዝበፅሐ ብምግላፅ እተን ተሪፈን ዘለዋ ዓድታት ዘተማልአ ቀረብ ማይ ዝረኽባሉ ባይታ ንምፍጣር ከከም ቀዳምነታቱ ዝትግበር መደብ ተታሒዙ ፅቡቕ ይግስግስ ምህላው ኣብሪሁም።
1: ኣብ ዞባ ማእከል ኣብ 225 ዝተሰላሰለ ንጥፈታት ምግራብን ምፍዋስ ማይ ኩዕታትን ዝገምገመ ርክብ ሎሚ ኣብ ኣስመራ ተኻይዱ። ወኪል ኤርንያ ዳንኤል ወልዱ ብመልክዕ ፀብጻብ ንዘደለዎ ትሕዝቶ ዳናይት ገብሪ ህይወት ከተቕርበ እያ።
2: በዓልቲ ስልጣን ኣግራብን እንስሳት ዘገዳምን ኣብ 225 ኣብ ዞባ ማእከል ንዝተሰላሰለ ንጥፈታት ምግራብን ምፍዋስ ማይ ኩዕታትን ዝገምገመ ርክብ ሎሚ 28 ግንቦት ኣካይዱ። ሓላፊ ጨንፈር ልምዓት ኣግራብ ኣቶ ሙሴ ሮቤል ኣብ ዘቕረቦ ፀብጻብ ኣብዝሓለፈ ዓመት ነቲ መደብ ንምዕዋት 2.8 ሚልዮን ፈልስታት ኣግራብ ከም እተዳለዎ ብምጥቃስ ኣስታት 66 ሚታዊት ካብኡ ድማ ብተሳትፎ ምምሕዳራት ሚኒስትርታትን ካልኦት ትካላት መንግስትን ሓይልታት ምክልኻልን ፀጥታን ህግደፍን ሃገራውያን ማሕበራትን ከምኡውን ኩባንያታት ህንፃን ካልኦትን ከም እተተኽለ ገሊጹ። ኣብ ምፍዋስ ማይ ኩዕ ድማ 358 ሄክታር ሓድሽ ቅናታዊ ዛላ ክስራሕ እንከሎ 196 ሄክታር ከም እተፀገነ ኣነፂሩ። ብተወሳኺ ብወፍሪ ተምሃሮ ንልምዓት ልዕሊ 251,000 ፈልስታት ገረብ ክትከል እንከሎ 489 ኪሎ ሜትር ሓድሽ ቅናታዊ ዛላ ተሰሪሑ 63 ኪሎ ሜትር ተፀጊኑ ከምኡውን 473 ሜትሮ ኩቦ ከትሪ ከም እተሰርሐ ሓቢሩ። ዝተተኽለ ፈልስታት ውሕስነት ረኺቡ ክትጸድቕን ኣብቲ ዝድለ ደረጃ ክበጽሕን ድሕሪ ምትካል ዝካየድ ንጥፈታት ኣገዳስን ወሳንን ከም ዝኾነ ኣቶ ሙሴ ኣገንዚቡ። ተሳተፍቲ ኣብ ዝሃብዎ ርእቶ ዝወፀን ዝትግበርን መደብ ክነጻጸር ኣብ ዝተተኽለ ኣግራብ ክንደይ ከም ዝጸደቐ ክግምገም ዘይጸደቐ ክትካእ ከምኡውን ንውልቀ ገረብቲ ምትብባዕ ክግበር ዝብል ርእቶታት ኣቕሪቦም። ዋና ኣካየዲ ስራሕ በዓል ስልጣን ኣግራብን እንስሳት ዘገዳምን ኮሎኔል ክንፈ ሃብቶም ኣብ ዝሃቦ መዛዘ ምቓል ኣብ 225 ክራማት ዶንግዩ ብምጅማሩ ንናይ ምግራብ መደባት ብኣሉታ ከም ዝጸለዎ ብምጥቃስ መደባት 226 ንምዕዋት ኩለን ዝምልከተን ኣካላት ምድላዋተን ከጻፍፋ ኣተሓሳሲቡ። ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ኣብ ዝሃቦ ቓል ተሳታፍነት ትካላት መንግስቲ ከምኡውን ሓይልታት ምክልኻልን ፀጥታን ኣብ ትግባረ ዝወፅእ መደባት ብምምጓስ ሎሚ ዓመት ብዝለዓለ ክድፋኣሉ ፀዊዑ።
1: ሃገራዊ ምርምራ ሻመናይ ክፍሊ ዓመተ ትምህርቲ 225-226 ካብ 3 ክሳብ 5 ሰነ 226 ኣብ ውሽጢ ሃገር ከምኡውን ኣብ ሱዳንን ስዑድያን ክወሃብ ምዃኑ ኣብ ሚኒስትሪ ትምህርቲ ሓላፊ ጨንፈር ምዘናን ሃገራዊ መርመራን ኣቶ ግርማ ኣለም ተኪየ ገሊጹ። ሎሚ ዓመት 48 ሚታዊት ደቂ ኣንስትዮ ዝርከቦም 68197 ተምሃሮ ኣብ 535 ማእከላት ከም ዝፍተኑ ዝሓበረ ኣቶ ግርማ ኣለም 532 ነቕጣታት ኣብ ውሽጢ ሃገር ክኸውን ከሎ ሓደ ኣብ ከሰላ ሱዳን፣ ክልተ ድማ ኣብ ጅዳን፣ ርያድን ስዑድያ ከም ዝኾነ ብሪሁ። ኣብቲ ኣብ ውሽጢ ሃገር ዝርከብ መፈተኒ ማእከላት ክልተ ኣብ ኣገልግሎት ማእሰርትን ተሃድሶን ክልተ ድማ ፅሙማንን ዓይነ ስውራንን ኣብ ዝመሃሩለን ኣብያተ ትምህርቲ ከም ዝርከብ ብምጥቃስ ብርክት ዝበሉ ኣባላት ሓይልታት ምክልኻል ኣብ ከከባቢኦም ክፍተኑ ዕድል ተራሒሎም ከም ዘሎ ሓቢሩ። ኣቶ ግርማ ኣለም ወሲኹ ተፈተንቲ ብሓሙሽተ ዓይነታት ትምህርቲ ማለት እንግሊዝ፣ ቁፅሪ፣ ስነ ፍልጠት፣ ማሕበራዊ ትምህርትን ትምህርቲ ዜግነትን ከም ዝፍተኑ ብምሕባር ዝመፅእ ሰሉስ ክልተ ሰነ ኣብ ዘዝተመደበሎም መፈተኒ ቦታ ተረኺቦም ንዝዋሃቦም መምርሒ ብግቡእ ክከታተሉ ኣዘኻኺሩ። ኣብ መወዳእታ ሚኒስትሪ ትምህርቲ ነቲ ፈተና ንምክያድ ልዕሊ 8,000 ሓይሊ ሰብን እኹል መሳለጥታትን ከም ዘዋደደ ብምግላፅ ተምሃሮ ቅድሚ ናብ ፈተና ምእታዎም ዘድሊ ስነ ኣእምራዊ ምቅርራባት ክገብሩ ወለዲ ከዓ ንደቆም ብግቡእ ከዳልውን ከተባብዑን ተላብዩ። ኣብ ዓተ ከሌዛን ተምሃሮን መምህራንን ቤት ትምህርቲ ካልኣይ ደረጃ እናቕፋ ብ2021 ግንቦት ብዝወሰድዎ ተበግሶ 196 ከረፂት ደም ለጊሶም። እቲ ቁፅሪ ካብ ዓመት ናብ ዓመት ይውስኽ ከም ዘሎ፣ እዚ ድማ መርኣያ እናበረኸ ዝመፀ ረዲኢት ከም ዝኾነ ዝሓበረ ኣብ ሃገራዊ ባንክ ደም ሓላፊ ኣገልግሎት ልግሲ ደም ነርስ መሓሪ ኣብርሃም። ልግሲ ደም ናይ ሕልና ስራሕ ስለ ዝኾነ ኩሉ ዜጋ ብንቕሓት ክስዕቦ ተላብዩ። ሓላፊ ስነ ምምህርና መምህር ዮሃንስ ገብራ ብወገኑ ተምሃሮ ንዘረኣይዎ ወለንታውነት ብምምጓስ እቲ ኣብ ተምሃሮ ጥራይ ተሓፂሩ ዘሎ ልግሲ ደም ኣብቲ ካልእ ኣካል ሕብረተሰብ ወሪድካ ክስርሓሉ ተላብዩ።

ዝኸበርኩም ተኸታተልቲ ዝስዕብ ኣህጉራዊ ዜናታት ኣሜሪካ ኣብ ዞባ ኤስያ ፓስፊክ ንኔቶ ዝመሳሰል ወታደራዊ ኪዳን ክትምስርት መደብ ከም ዘለዋ ሩስያ ሓቢራ። ሩስያ ነዚ ዝገለፀት ኣቐዲማ ኣብ ደቡብ ኮርያ ዝተራቐቐ ስርዓተ መከላኸሊ ሚሳይል ዝዋደድት ኣሜሪካ ኣብ ጃፓን እውን ተመሳሳሊ ኣፅዋር ንምትካል ተሸባሸብ ከም ዘላ ብምጥቃስ እያ። እዚ ናብ ጃፓን ከም ዝለኣኽ ዝሕበር ዘሎ ኣፅዋር ንሓበራዊ ወታደራዊ ልምድ ዝዓለመ ምዃኑ እኳ ክግለፅ እንተፀንሐ ብቀዋምነት ኣብ ግዛእታ ኢሳዊት ሃገር ክዋደድ ከም ዝኾነ እዮም ናይ ቀረባ ተዓዘብቲ ዝእምቱ ዘለዉ። ኣሜሪካ ኣቐዲማ ኣውስትራልያ ኒኩሌሳዊ ኣፅዋር ዝዋደደለን ሳብማሪናት ክትውንንን ዘኽእል ስምዕ ከም ዝተፈራረመት ኣይርስዕን። እቲ ወታደራዊ ምንቅስቃሳት ንሚዛን ሓይሊ ዞባ ኤስያ ፓስፊክ ዘመዛብል ምዃኑ ትወቅስ ሩስያ ሃገራት ከባቢ ብሓባር ክቃወሞ ፀዊዓ ኣላ። ህዝባዊት ሪፓብሊክ ቻይና እውን ንወታደራዊ ምንቅስቃሳት ኣሜሪካ ኣብ ኤስያ ክትቃወሞ ፀኒሐ። ኤውሮጳ ሕብረት ኣብዚ ዓመት እዚ ንዩክሬን ልዕሊ 28 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝገብረላ ኣፍሊጡ። ዛዕበየ ክፋልቲ ደገፍ ኣብ ምምዕባል ድሮናት ከም ዝውዕል ፕረዚደንት ኮሚሽን ኤውሮጳ ኡርሴላ ቮንደር ላይን ሓቢራ። እቲ ወታደራዊ ሓገዝ ኣብ ተግባር እንተውዒሉ ኤውሮጳ ሕብረት ኣብ ውሽጢ ሓደ ዓመት ንዩክሬን ካብ ዝገብሮ ደገፍ ዝዓበየ ክኸውን እዩ። እቲ ሕብረት ካብ 222 ድሓር ንዩክሬን ብጠቕላላ ልዕሊ 80 ቢልዮን ዩሮ ዝግመት ወታደራዊ ደገፍ ከም ዝለኣኸ ፀብፀባት ይረዱ። እዚ ከምዚ ኢሉ እንከሎ ኡርሴላ ቫንደርላይን ዩክሬን ኣባልነት ኤውሮጳዊ ሕብረት ንክትረክብ ምስ ፕሬዚደንት ቮሎዲሚር ዘለንስኪ ዝርርብ ከም ዘካየደት ገሊፃ። ኣባላት ኔቶ ዝኾና ሃገራት ኤውሮጳ ኩናት ዩክሬን ብዘተከይዓርፍ ዕንቅፋት ይፈጥራ ከም ዘለዋያ ሩስያ ትወቅስ። ሩስያን ካዛኪስታንን ቁጠባዊ ዝምድና ንምድንፋዕ ዝሕግዝ 7 ስምምዓት ከም ዝኸተማ ሓቢረን። እቲ መራሕቲ ክልቴን ሃገራት ሎሚ 28 ግንቦት ኣብ ከተማ ኣስታናን ኣብ ዘካይደዎ ዝርርብ ዝተበፅሐ ስምምዓት ንፅላታት ፀዓት፣ ንግዲ፣ ወፍሪ፣ መጓዓዝያን ካልእን ከም ዘጠቓልል ተገሊጹ። ከም ኣካልቲ ስምምዓት ሩስያ ንካዛኪስታን ንሰላማዊ ኣገልግሎት ዝውዕል ብኣስታት 17 ቢልዮን ዶላር ናይ ፈለማ ትካል ኒኩሌሳዊ ፀዓት ክትሃንፀላ ምዃና ተፈሊጡ። እዚ ከምዚ ኢሉ እንከሎ ክልቴና ሃገራት ንመጠን ዘካይድዎ ሕድሕዳዊ ወፍሪ ብዓይነትን መጠንን ከም ዘዕብይኦ ገሊፀን። ሩስያን ካዛኪስታንን ኣብ 225 ኣስታት 28 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ እዮም ፀብፀባት ዝጠቕሱ። ኣብ ኬንያ ኣብ ቤት ትምህርቲ ብዝተኸስተ ሓደጋ ባርዕ ሰብኣውን ንዋታውን ክሳራታት ወሪዱ። በቲ ሎሚ 28 ግንቦት ዘጋጠመ ሓደጋ ዛጊት 16 ተምሃሮ ከም ዝሞቱ ዝሓበሩ ሰብ መዚ ስርሒት ምድሓን ሂወት ኬንያ ሁስያ ዝርከቦም ልዕሊ 70 ቆሲሎም ብምህላዎም ቁፅሪ ምውታት ክውስኽ ከም ዝኽእል ይእመት። ጠንቅቲ ሓደጋ ከም ዘይተፈልጠን መረመራ ይካየድ ከም ዘሎን እቶም ሰብ መዚ ሓቢሮም። ኣብ ኬንያ ኣብ 201 ከምኡውን 224 ኣብ ኣብያተ ትምህርቲ ብዝተኸስተ ሓደጋታት ባርዕ ኣስታት 90 ሰባት ከም ዝሞቱ ፀብፀባት ይረዱ። ኣሜሪካ ትማሊ 27 ግንቦት ኣብ ልዕሊ ወታደራዊ ዕላማታት ኢራን ሓድሽ መጥቃዕቲ ኣካይዳ። እቲ መጥቃዕቲ ኣብ እስትራቴጂያዊት ወደባዊት ከተማ ባንዳር ዓባስ ንዝርከብ ናይ ሰብ ኣልቦ ነፈርቲ መቆፃፀርን መወንጫፍን መደበር ዕላማ ዝገበረ ምንባሩ ተሓቢሩ። ማእከላይ እዚ ኣሜሪካ ኣብ ዘውፅኦ መግለፂ ሰራዊት ኣሜሪካ ኣብ ከባቢታት መፃቦ ሆርሙዝ ስጋት ከም ዝፈጥራ ንዝገለፀን 4 ሰብ ኣልቦ ነፈርቲ ኢራን ወቂዑ ከም ዘውደቐ እውን ኣፍሊጡ። በቲ መጥቃዕቲ ኣብ ሂወት ሰብ ዝወረደ ጉድኣት ከምዘየለ ማዕከናት ዜና ኢራን ኣቃሊሕና ኣለዋ። ኣሜሪካ ኣብ ልዕሊ ኢራን መጥቃዕቲ ከተካይድ ኣብ ውሽጢ 3 መዓልታት እዚ ንካልኣይ ግዜ እዩ። ሰራዊት ኣሜሪካ ብ25 ግንቦት ኣብ ደቡባዊ ኢራን ሚሳይል ዝውንጨፈሎም ቦምባታትን ነታጉዝ ፃውዳ ጀላቡን ዕላማ ዝገበረ ናይ ነፍሰ ምክልኻል ክብል ዝገለፆ መጥቃዕቲ ከም ዘካየደ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ሓለዋ ሰወራ ኢራን ሎሚ 28 ግንቦት ኣብ ልዕሊ መደበር ኣየር ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ሓቢሩ። መጥቃዕትታት ኣሜሪካ ምስ ዝቕፅል ተሪር መልሰ ግብሪ ካብ ምሃብ ድሕሪ ከም ዘይብል ሓላዋ ሰውራ ኢራን ብተወሳኺ ኣጠንቂቑ ኣሎ። ቀዳማይ ሚኒስተር ኖርዌይ ዮናስ ጋህር ስቶር ሃገሩ ናብቲ ፕሬዚደንት ፈረንሳ ኢማኑኤል ማክሮን ዘበገሶ ኒኩሌሳዊ መደብ ክትፅምበር ከም ዝወሰነት ኣፍሊጡ። እቲ ውሳነ ኣብ ጉዳይ

ናይ ንኩለ ሰብ ኣፅዋር ንዘሎ መሰረታዊ ፖሊሲ ሃገሩ ዝቕይር ከም ዘይኮነን ኣብ ህሉ ፀጥታዊ ኩነታት ኤውሮፓ ዝተመርኮሰ ምዃኑን እቲ ቀዳማይ ሚኒስትር ሓቢሩ። ይኹን እምበር ኖርዌይ ኣብ መደብ ንኩለ ሰብ ኣፅዋር ፈረንሳ ዝኾነ ፋይናንሳዊ ኣበርክቶ ከም ዘይትገብር ብተወሳኺ ገሊጹ። ፕሬዚደንት ፈረንሳ ኢማኑኤል ማክሮን ድሕሪ 1992 ንመጀመርታ ግዜ ቁፅሪ ርእሲ ኩናት ንኩለሳዊ ኣፅዋር ሃገሩ ክብ ንምባል ከም ዝስራሕ ኣብ ዝሓለፈ ወርሒ መጋቢት ምግላፁ ዝዝከር እዩ። ብዘይካዚ ፀጥታ ኣህጉሪ ኤውሮጳ ንምድልዳል ንኩለሳዊ ኣፅዋር ዝዓጠቓ ነፈርቲ ፈረንሳ ናብ ሃገራት ኤውሮጳ ብግዜያውነት ክዋፈራ ዘፍቅድ ከምኡውን ሓበራዊ ንኩለሳዊ ልምምድን ምልውዋጥ ሓበሬታ ንምክያድ ዝኽእል ናይ ምትሕባር ውጥን ከም ዘውፅእ ኣይርስዓን። ጀርመን፣ ብሪጣንያ፣ ፖላንድ፣ ሆላንድ፣ ቤልጅም፣ ግሪክ፣ ሽወደንን ዴንማርክን ናብቲ ብፕሬዚደንት ማክሮን ዝቐረበ ናይ ምትሕባር ውጥን ክፅምበራ ኣቐዲመን ከም ተሰማምዓ ፀብፀባት ይሕብሩ። እዚ ከምዚ ኢሉ እንከሎ ፈረንሳን ኖርዌይን ተማሊ 27 ግንቦት ሓድሽ ወታደራዊ ስምምዕ ተፈራሪመን። ብሪጣንያን ፖላንድን ስጋታት ሩስያን ምምካት ዝዓለመ ሓድሽ ወታደራውን ፀጥታውን ስምምዕ ተፈራሪመን። እቲ ውዕል ዝተኸተመ ቀዳማይ ሚኒስትር ብሪጣንያ ኬር ስታርመርን ቀዳማይ ሚኒስትር ዶናልድ ቱስክን ትማሊ 27 ግንቦት ኣብ ከተማ ለንደን ኣብ ዘካየደዎ ርክብ እዩ። እቲ ወታደራዊ ውዕል ክልቴን ሃገራት ሓበራዊ ወታደራዊ ስልጠናን ልምምድን ከካይዳ ስለያዊ ሓበሬታ ክለዋወጣ ሳይቤራዊ ስጋታትን ናይ ሓበሬታ ኩናትን ብሓባር ክቃለሳ ከምኡውን ኣብ ምፍራይ ኣፅዋር ክተሓባበራ ዝኽእል እዩ። ብመሰረቲ ውዕል ክልቴን ሃገራት ናይ ማእከላይ ርሕቀት ሚሳይል ብሓባር ንምፍራይ ተሰማሚዕና ኣለዋ። ብዘይካዚ ኣብ መዳያት ፀዓት፣ ክሊማዊ ለውጢ፣ ቁጠባዊ ውሕስነትን ምግታእ ዘይሕጋዊ ምስጋር ሰባትን ዝካየድ ምትሕባር ንምድንፋዕ ኣብ ምርዳእ በፂሐን። ቀዳማይ ሚኒስትር ኬር ስታርመን ነቲ ውዕል ታሪካዊ ክብል ብምግላፅ ኣብ መንጎ ክልቴና ሃገራት ኣብ መዳያት ፀጥታን ምክልኻልን ንዝፀንሐ ምትሕባር ዘደልድል ከም ዝኾነ ሓቢሩ። ብሪጣንያ ኣቐዲማ ምስ ፈረንሳን ጀርመንን ተመሳሳለ ስምዓት ከም ዝኸተመት ዝዝከር እዩ። እስራኤል ኣብ ወሽመጥ ቃዛ ብዘካየደቶ ናይ ኣየር መጥቃዕቲ ኣብ ቀረባ ግዜ ንዝተመዘዘ ላዕለዋይ ወታደራዊ ኣዛዚ ፍልስጥማዊ ምንቅስቃስ ሓማስ ከም ዝቐተለት ኣፍሊጣ። ሚኒስተር ምክልኻል እስራኤል ካትስ ኣብ ዝሃቦ መግለፂ እቲ ዝተቐትለ ኣዛዚ ካብ ሃንደስቲ ናይቲ ኣብ ወርሒ ጥቅምቲ 2023 ኣብ ደቡባዊ እስራኤል ዝተካየደ መጥቃዕቲ ከም ዝነበረ ሓቢሩ። በቲ ብ26 ግንቦት ዝተካየደ መጥቃዕቲ ብውሕሉ 6 ሰባት ከም ተቐትሉን 12 ከም ዝቆሰሉን ንሰብ መዝህ ጥዕና ፍልስጤን ብምጥቃስ ማዕከና ዜና ቃሊሐን። ፍልስጤማዊ ምንቅስቃስ ሓማስ ብወገኑ ላዕለዋይ ወታደራዊ ኣዛዝዩ ምስ በዓልቲ ቤቱን ክልተ ደቁን ብመጥቃዕቲ እስራኤል ከም ተቐትለ ኣረጋጊጹ ኣሎ። እስራኤል ኣብ መጀመርታ ወርሒ ግንቦት ብዘካየደቶ ደብዳቡን ላዕለዋይ ወታደራዊ ኣዛዝ ሓማስ ከም ተቐትለ ዝዝከር እዩ። ስምምዕ ምቁራት ተኽሲ ተግባራዊ ካብ ዝኸውን ንድሓር ልዕሊ 2400 ጥሕሰታት ብእስራኤል ከም ተፈፀመን ብሰንኩ 906 ፍልስጥማውያን ከም ተቐትሉን ፀብፀባት ይሕብሩ። እስራኤል ካብ መወዳእታ 2023 ኣብ ወሽመጥ ቃዛ ብተካይዶ ዘላ ወታደራዊ ወፍሪ ልዕሊ 72,000 ፍልስጥማውያን ክቕተሉ ከለዉ መላእ ህዝቢ እቲ ወሽመጥ ከም ተመዛበለ ዝፍለጥ እዩ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ። ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ማለት ዩኔስኮ ምስ ላዕለዎት ሰብ መዚ መንግስቲ ኤርትራ ዘትዩ። ፅምብል መበል 35 ዓመት ናፅነት ኤርትራ ኣብ ቀፅሪ ኮሚሽን ሰብኣዊ መሰላት ውድብ ሕቡራት ሃገራት ጀነቫ ተባሂሉ። ኣብ ዞባ ጋሽባርካ ተጠቃምነት ፅሩይ ስተማይ ኣብ ገጠራ 73 ሚታዊት በፂሑ። ኣሜሪካ ኣብ ዞባ ኤስያ ፓስፊክ ንኔቶ ዝመሳሰል ወታደራዊ ኪዳን ክትምስርት መደብ ከም ዘለዋ ሩስያ ሓቢራ። ኤውሮፓዊ ሕብረት ንዩክሬን ልዕሊ 28 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝገብረላ ገሊጹ። ሩስያን ካዛኪስታንን ቁጠባዊ ዝምድነ ንምድንፋዕ ዝሕግዝ ስምምዓት ከም ዝኸተማ ሓቢረን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ ዝተረፉ መደባትና ሰላም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

መደርትን ምስልያትን ከየሽካዕልሉሉ ሰላምና ክዘርጉ ክምድሪ ዝውዕሉ ኣብ ሃገርና ዘሎ ሰላም እንታይ ቃሪምናሉ ህወና ኣትናር መዓልና ንስ ይባዕሉ ንጠንቀቕ ዳኣኽያት ወና ጓና መልሓሶም እንተጣዓሙ ከይመስለና ንኣና መዲሮም መዳዲሮም ከየቃትሉና ንስይ ትምኒቶም ንሰምዖም ኣለና

ኦ ናይ መወዳእታ ናይ መወዳእታ ተፀንቂቃ እታ ውድድር ማለት እዩ። ምስ ተፀንቀቐት ከዓ መን ዝያዳ ዘከረ መን እዩ ዝያዳ ዘኪሩ ነቲ ዳዓኛ ነቲ ዳዓኛ ድዑል ባ እዩ ነቲ ድዑል ዝወሰዶ ዳዓኛ እዞም ደቀይ ዳዓኛ ኣንስተይቲ በጊዕ እንድያ ድዑል ከዓ ተባዕታይ በጊዕ እዞም ደቀይ ገንሸል ውንበሃል እዩ። ገንሸል ናፅነት ኮይኑ ከዓኒ እዚ ብወሰዶ ሰብ ማለት እዩ ወይ ከዓ ዝረትዐ ሰብ ወይ ከዓ ዝሰዓረ ሰብ ወሲዱ ገንሸል ናፅነት ኣብ ገዛ ከንቀዖ ወይ ከዓ ክሓርዶ እዩ ማለት እዩ። ክነቅዕ ኣንቃዕዮ እዩ ዝበሃል። ስለዚ እቶም ስድራ ቤት ነዚ ገንሸል ትበልዕዎ ዘለኹም ንጥዕና ግበረልኩም እንዳበልና እቶም ካልኦት ከዓ እቶም ካልኦት በብዓይነቱ ብፍላይ ከዓ መተራኸሲ ጠስሚ ዝወሰድኩም ከዓኒ ከመይ ወላህላህላህ የብልኩም እቶም ኩላህና ከዓ ነዚ ግሬን ነዚ ማንጎ ጥዋዕዋዕ ደበልናዮ ከዓኒ ንቪታሚን ግበረልና እንዳበልና ነዚ ናይ ሎሚ ማለት ስኒ ናይ መወዳእታ መን ዝያዳ ዘከረ ክንዛዝሞ ኢና እሞ ርሑስ ቅንያት ይግበረልና

0: ትግራይ እዚ ውድድር ኮ ሓያል ገይሩ ኣብቲ ደረጃታት ምፍልላይ ኣፀጋሚ ኮይኑሎ ማለት እዩ። ከመይ ማለት ሽዱሽተ ሰባት መዓል ወፅኦም ኣለዉ። ንሳቶም ድማ መሓመድ ዑመር፣ መሓመድ ኣድም ዑመር ብሓምሳ ነጥቢ ማለት እዩ። ሮሞዳን ጊለ ብሓምሳ ነጥቢ፣ ኣስራት ተኽላይ፣ ሃብቶም ግርማይ፣ ተመስገን ተስፋይ፣ ሃብተ ሚካኤል ገብራ። ስለዚ እዚኦም ሽዱሽተ ንቐሊቢ ዝምፁ ሞ ካብኣቶም ክልተ ዝሓልፉ ክንገብር ኢና። እዚኦም ሽዱሽተ ናብዳወሉሉ
1: ኣብ ቁፅሪ ሓደ ፋብሪካ ሳልሳ ላ ራይዋ ኣብ ቁፅሪ ሓደ፣ ኣብ ቁፅሪ ክልተ ወደብ ዓሰብ፣ ኣብ ቁፅሪ ሰለስተ መዓልቲ ናፅነት፣ ኣብ ቁፅሪ ሰለስተ መዓልቲ ኣርባዕተ ክፍሊ ታዕሊም ኣሎ፣ ኣርባዕተ ክፍሊ ታዕሊም፣ ቁፅሪ ሓሙሽተ ክፍሊ ዜና ኣብ ሜዳ

0: ownership list-nya gambar Kanva. Putri show at the garage. Wah, sebagainya. Putri show monte zamanawi mahlabi kapti. Izna lana mish? Tabarrobech. Atonfasu. Kadima atonfasu. Waluma? እጄ ክስሑቁ ገለ ከየዳናግረኩም ኣነ ሓደ ክልተ ሰለስተ ኢለ እታ ነገር ትነግረኩም ወይ ከዓ ሓደ ክልተ ኢለ ክምልሳ ኣይነታ ተቐሪብኩም ኣለኹም ምሽ እጂ ዝኾነ ኣዘንጊዕካ እናኸይትብሉ ኢለ ተቐሪብኩም ሓደ ተቐረቡ ክልተ ቁፅሪ ሓሙሽተ ኣይኮነትን ኣይ መፀት ዜሮ ተቐሪብኩም ኣለኹም ሓደ ክልተ ሰለስተ ቁፅሪ ሰለስተ እንታያ ተቐረቡ ሓደ ክልተ ቁፅሪ ሽድሽተ ቁፅሪ ሽድሽተ ኣይፈለጥኩማ ኣይኮነትን እጂ እዚኣ ፈሽላ ግንባር ናቕፋ እያ ነራ ቁፅሪ ሽዱሽተ ሕጂ ሰለስተ ነገራት እ ወፅአና ኣለ ሪኻ ክፍሊ ዜና ወፅያ ግንባር ናቕፋ ወፅያ ካዝተዓወተላካ ቁፅሪ ሰለስተ ከዓ ን ወፅአን ሕጂ ማለት እዩ ሕጂ ሕጂ ቀሊል እዩ ጎድለልኩም እዩ ከድሎ ሕጂ ተቐረቡ ጎድለልኩም ኣለ ኣሰውዕሉ ላበሉ ሕጂ ሕጂ ሰውዕሉ ኣብ ቁፅሪ ሓደ ራእዩ ደሴት ዳህላክ ኣላ ራእዩ ኣብዚ ኣብ ቁፅሪ ሓደ ደሴት ዳህላክ ኣላ ከይዳናገሩ ቁፅሪ ክልተ ክፍሊ ታዕሊም ኣሎ ቁፅሪ ሰለስተ ዕለተ ናፅነት ቁፅሪ ኣርባዕተ ቁፅሪ ኣርባዕተ ክትመፅያ ሳልሳ ቁፅሪ ኣርባዕተ ቁፅሪ ሓሙሽተ ክትመፅያ ድሕሪ ሳልሳ ሓሙሽተ ዲጋ ገርሰት ሰውዕሉና ዲጋ ገርሰት ቁፅሪ ሽዱሽተ ወደብ ባፅዕ ቁፅሪ ሸውዓተ ሓመድ እድሪስ ዓዋተ ኢልናይ ዓንተ ወይ ዓስከር ቁፅሪ ሓደ ቁፅሪ ሸሞንተ መጓዓዝያ ሒዝኩም ኣለኹም ሓቀ ሒዝኩም ምሽ ድንቂ ተቐረቡ በሉ ሓደ ክልተ ሰለስተ ቁፅሪ ሓሙሽተ ዲጋ ገርሰት እያ ነራ ዲጋ ገርሰት እያ ነራ ዲጋ ገርሰት ተቐረቡ ሕጂ ተቐሪብኩም ኣለኹም ተቐረቡ ሓደ ክልተ ቁፅሪ ክልተ
1: ምፅዋ
0: መን መን ክልቲኹም ኢልኩም ክልቲኹም ኢልኩም
1: ክልኦም ወዳድር ትሎም ሻቀ
0: መፈላለየ ንገብረሎም ሰብታይ
1: ፀገባሉ መሓመድ ኣምር ኣድምን ኣብቲ ምከልን ዓንሳ ኣድሚቶም ኣለዉ
0: ካልእ ኣብ መወዳእታ ክንገብረልኩም ኣለ
2: ካብቲ ዝረኹም ካብቲ ዝረኹም
0: ወዳድረኩም ተቐሪብኩም ኣለኹም ተቐረብ ተመስገን
3: ተቐረብ
0: ኣህራ ሓደ ክልተ ቁፅሪ ሰለስተ
1: ነገረኒሽዱሽተ ተወዳደርቲ ሓደ ዓይነት ነጥቢ ኣምፅኦም ነይሮም
0: ሚክሮፎን ከዓ
1: ሽዱሽተ ተወዳደርቲ ሓደ ዓይነት ነጥቢ ኣምፅኦም ነይሮም ካብዚኦም ሽዱሽተ እቲ ቀዲሙ ዝመለሰ ቀዲሙ ደረጃ ይስራዕ እንደገና ከዓ ካብቲዮም ክልተ ክልተ ከዓ ሓደ ዓይነት ነጥቢ እምፅኦም ካብኣቶም ከዓ ንደረጃ ዳኣቱን ካብ ደረጃ ዝወፅን ካብኣቶም ከዓ ዲሙ ዝመለሰ ከዓ ኣብታ ሳልሳይ ደረጃ ይወፅሕ ማለት እዩ። ስለዚ ሽልማትና ንምሽላም ክንዳሎ
3: ሓራይ ፅቡቅ መዓልቲ ኮይልና ናይ ባሓቂ ደስ ደብል ምስ ጀጋኑ ሓርበኛታት ናትናንትላል ኤርትራ ማለት እዩ ምሳኹም ኣያታትና ብዋትና ብዘለኹም ኣዝዩ ደስ ደብል ዘኩርዓካ ባህ ዘብለካ መዓልቲ ነይሩ እናተሓጎስና ኢና ማለት እዩ። ሕጂ ቅምዛምዛም ግን ካብ ኮርፖሬሽን ዘራትን ትሪትን ኤርትራ ሓላፊ ክፍሊ ፐርሶናል ብሳይ ኢልያስ ወረደ ኣብዚ ኣሎ ንእሸይ ናይ መዛዘሚ ቃል ከስማዕና ማለት እዩ ብክብንዕድና ብመድራክ

0: ከመይውዕልና ናይ ባሓቂ ዘሐጉስ መዓልቲ ሎ መዓልቲ እዚ መዓልቲ እዚ ከዓ ሳላ ጀጋኑ ሓርበኛታት ዝመፀአ በዓልና ፅነት እዩ። በዚ መሰረት ኣብ ቅድሚኹም ቀሪበ ብሽም ኮርፖሬሽን ዘራእቲ ጥሪት ንኤርትራ ቃል ክስምዕ ብምርካበይ እንኳዕ ንመበል 35 ዓመት መበል 35 ዓመትና ፅነትና ኣብዓልና ንዓመታ ከዓ ከም ዘለናዮ ከዓኒ ዕውት በዓል ክንገብር ከዓኒ ብሽም ኮርፖሬሽን ዘራእትን ጥሪትን ኤርትራ ተስፋ ንገብር ማለት እዩ። ኮርፖሬሽን ዘራእትን ጥሪትን ኤርትራ ካብቲ ዓበይቲ መንግስቲ ገዚፍ ወፃኢታት ገይሩ ዘቆሞ ትካል እዩ። ከምቲ ትርእይዎ ከዓኒ ዕዳጋ ንምርግጋእ ዝቃል ዘሎ ትካል እዩ። ስለዚ ሕርሻ ገርሰት፣ ሕርሻ ፔስኮ፣ ዓሊ ግድር ንምፃእ፣ ሕርሻ ከርከበት ኣፊንቦል፣ ከምኡውን ኣብዚ ናይ ከበሳታት ከዓ ዕላ በርዒት ሓልሓደ እዚ ናይ ዓንጋሕተላይ ደጎሊ ዝነጥፍ ዘሎ ትካል እዩ። ስለዚ እዚ ትካል እዚ ከም ተቐዲምና ዝገለፅናየ ገዚፍ ናይ መንግስቲ መደብ እዩ። መንግስቲ ከዓ ዓብዪ ወፃኢታት ገይሩ ዘካይዶ ዘሎ እዩ። ስለዚ ኣብ ቅድሚኹም ቀሪብና ከዓ ነዚ በዓል እዚ ምስታትና ከዓ ሕጉሳት ኮይና እዚ ሽልማት እዚ ትርእይዎ ዘለኹም እንስሳታት ኣለዎ። እዚ ሳልሳ ንሪኦ ዘለና ኣብ ኣለሙ ዝፈሪ ጠስሚ ከዓኒ ኣብ ሓልሓለ ዝፈሪ ፋርማጆ ኩሉ ፍርያት እዩ። ሕጉሳት ኢና ምስኻትኩም ውዓልና ብሩኽ መዓልቲ ይግበረልና። ንዓመታ ከም ዝውዋን ከዓ ብሰላም ይራኽበና።
1: ከመይ ውዒልና ሃንደበት እንዲ ኮይንና ግን ንመምስጋን ግን ኣይና ሓምቒልና ድሓን ኮርፖሬሽን ጥሪትን ዘራእትን ሚኒስትሪ ዜና በዚ ኣጋጣሚ 24 ጉንበት 2026 ኣብዚ ምስ ሓርበኛታት ስኩላን ክንውዕል ኢልኩም ከምዚ ዓይነት እንጉዶት ሒዝኩም ምሳና ምውዓልኩም እዚ ምምሕዳር ከባቢ ለንደን ኣዝየ የመስግነኩም። ስለዚ እቲ ቀንዲ ዘኪርካ ሓርበኛታት ስኩላን ኣለው ኢልካ ነከምዚ ዓይነት መደብ ሒዝካ መምፃእካ እቲ ቀንዲ እቲ ሓሳብ እዩ ቀንድመኒ። ስለዚ ነዞም ክልተ ትካላት እዚኦም ድሙቕ ጣቃዓይ ትግበርለይ ይቀኒለ።
2: ሃናይ ኣብ ምሽላም ኢና ሕጅናኣቱ ቀዳምነት ብሳልሳይ ደረጃ ኢና ክንሽልም። ሳልሳይ ደረጃ ድወፀ ተጋዳላይ መሓመድ ኣድም ዑመር፣
3: ናሁላ

0: አባን ቀዳማይ ደረጃ ድወጸ ተጋደለ አድሃኖ ወለ ሚካኤል በግ
1: ፀብዑኻ መሕፈስኻ ኣዋሃባሉ መደርካ መሕፈስ መሕፈሲ
0: ፍሉይ ሽልማት ከዓ ኣለና እንድዩ ነዚያ ሽልማት ዝሽልመልና ተጋዳላይ ሙስጠፋ ስዒድ አራይ ካብዚኦም 16 ተወዳደርቲ ሓንቲ ጓል ኣንስተይቲ ተጋዳሊት ስለተሳተፈት ብፍሉይ ሽልማት ንዓ ዝውሃባ ክብራ ተጋዳሊት ክብራ ስባህቱ ኣራይ ሕጂ ከዓ እቲዮም ተሳተፍቲ ቀዳማይ ካልኣይ ደረጃ ሳልሳይ ስጋብ ሳልሳይ ናብ ወፂሕና ነርና ተሳተፍቲ ክንደይ ተሪፎምና ኣሎ ማለት እዩ? ሰለስተ ደረጃ ወሲዶም ኣለዉ። 13 ተሳተፍ ከዓ በብሓደ ክፅውዓኩም እየ። ኩላትኩም ንኣብነት ሓይላብ ኢልያስ

0: እዚ ሰላምታና ተቐበሉ ፈንዌሪ ቲቪ ኣብ ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዕልኩም ንሎም 429 ጉንበት ፍርቂ መዓልትን ፍረቓን ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ እናዓደምኩ ብቐንዲ ርእስተ ዜና ፍለም መራሕቲ ሰርቢያን ኤኳቶርያል ጊንን ናይ ዮሃና መልእኽቲ ሰዲዶ ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ምስ ላዕለዎት ሰብ መዚ መንግስቲ ኤርትራ ዘትዩ ፅምብል መበል 35 ዓመት ናፅነት ኤርትራ ኣብ ቀፅሪ ኮሚሽን ሰብኣዊ መሰላት ውድብ ሕቡራት ሃገራት ጀኔቫ ተባዒሉ ኣሜሪካን ኢራንን ስምምዕ ምቁራፅ ተኽሲ ብ60 መዓልታት ንምንዋሕን ዝርርብ ንምጅማርን ኣብ መባእታዊ ስምምዕ በፂሐ ኤውሮጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ኣፅዲቑ ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ዶባታ ምውፋር ዘይቅቡልን ንዞባዊ ወጥሪ ዘጋድድን ከም ዝኾነ ጠንቂቓ ዝርዝር ዜና መራሕቲ ሰርቢያን ኤኳቶርያል ጊንን ብምኽንያት መበል 35 ዓመት ናፅነት ኤርትራ ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶ ፕረዚደንት ሪፓብሊክ ሰርቢያ ኣሌክሳንደር ቭቺችን ፕረዚደንት ሪፓብሊክ ኤኳቶርያል ጊኒ ኦብያንግ ንጉዌማ ምዶባ ሶንጎን ብስሞም ከምኡውን ብስም መንግስታቶምን ህዝብታቶምን ኣብ ዝሰደድዎ መልእኽቲ ንፕረዚደንት እስያስ ኣፈወርቂ ሙሉእ ጥዕናን ኣሳልጦ ስራሕን ንኤርትራን ህዝባን ድማ ራህዋን ሰላምን ተመነዮም ንእሳቶም ኣስዒቦም ምስ ኤርትራ ፅንሖም ሕውነታዊ ዝምድናታት ንምምዕባልን ንምስፋሕን ዘለዎም ድሌትን ቁርብነትን ኣረጋጊፆም ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ማለት ዩኔስኮ ትማል 28 ጉንበት ምስ ላዕለዎት ሰብ መዚ መንግስቲ ኤርትራ ኣብ ክልተኦም ምትሕጋዝን ሓበራዊ ኣገዳስነት ዘለዎም ጉዳያትን ዘትዩ እቲ ብተሓጋጋዚ ዋና ዳይረክተር ናይቲ ውድብ ኣሰይድ መሓመድ ኣልፈርናዋኒ ዝተመርሐን ዳይረክተር ቲ ውድብ ኣብ ዞባ ምብራቅ ኣፍሪቃ ሚስ ሉዊዝ ሃክሰት ሃውዝ እትርከቦን ልኡኽ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ሚኒስተር ዜና ኣቶ የማነ ገብረ መስቀል ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ከምኡውን ምስ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኸለብ ዝገበሮ ልኡኽ ኣብ ፅላታት ትምህርቲ ስነዳን ምዝገባን ሃብታም ታሪኻውን ረቂቕን ውርሻታት ኤርትራ ከምኡውን ምልውዋጥ ተመክሮ ዲጂታዊ ስነ ፍልጠትን ሰብ ሰርሖ ብልሕን ናብ ትምህርትን ሓበሬታን ዘተኮረ ዝርብ ኣካይዱ ኣብቲ ኣዋሃዲ ትካላት ውድብ ሕቡራት ሃገራት ኣብ ኤርትራ ሚስ ናሃላ ቫልጂ እውን ዝተሳተፈቶ ርክባት ነዚ ፀንሐ ምትሕብባር ምስ ግዜ ንምስፋሕን ንምድንፋዕን ሰፊሕ ምርዳእ ተገይሩ ፅምብል መበል 35 ዓመት ናፅነት ኤርትራ ፅንዓትና ዋሕስና ብዝብል ቴማ ብ27 ጉንበት ኣብ ቀፅሪ ኮሚሽን ሰብኣዊ መሰላት ውድብ ሕቡራት ሃገራት ጀኔቫ ተባዒሉ ኣብቲ ብባህላዊ እንግዶት ዝማዕረገ ስነ ስርዓት ኣብ ጀኔቫ ዝመደበሮም ኣምባሳደራት ወከልትን ሓለፍትን ኣህጉራውያን ትካላትን ውድባትን ከምኡውን ኣባላት ኤርትራ ውዳበታት ተሳቲፎም ፈፃሚ ጉዳያት ኤምባሲ ኤርትራ ብስዊዘርላንድ ከምኡውን ቀዋሚ ልኡኽ ኤርትራ ውድብ ሕቡራት ሃገራት ጀኔቫን ካልኦት ኣህጉራውያን ትካላትን ኣቶ ሃብቶም ዘርኣይ ኣብ ዘስምዖ ቓል ህዝቢ ኤርትራ ነቲ ብርእሰ ሓያላን ዝተነፍጎ ሕጋውን ሰብኣውን መሰል ርእሰ ውሳነን ናፅነትን ነዊሕን መሪርን ተጋድሎ ብምክያድ ብደሙ ከም ዘረጋገፆ ጠቒሱ ሉኣላውነቱ ዓቂቡ ቁጠባዊ ሓርነት ንምርጋፅን ማሕበራዊ ፍትሒ ንምንጋስን ዝጀመሮ ጉዕዞ ልምዓት ዘተባብዒ ውፅኢት ኣመዝጊቦ ከም ዘሎ ብርህዩ ኣቶ ሃብቶም ኣስዒቡ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ምዕቃብ ሓመድን ማይን ኣገልግሎታት ትምህርትን ጥዕናን ከምኡውን ካልእ ፅላታት ብዝተገብረ ወፍሪ ንዘላቂ መፃኢ ድልዱል መሰረት ተነቢሮ ከም ዘሎ ብምሕባር ዝዓመምናዮ ሓያል ዝተርፈና ከዓ ብዙሕ ምዃኑ ብምእማን ናብ ሸቶና ንምብፃሕ ብሓያል ስጉም ንምርሻ ኣለና ክብል ገሊፆም እቲ ኣጋጣሚ ንብዙሕነት ሕብረተሰብና ተፈጥሮዊ ፀጋታት ኤርትራ ከምኡውን ንዲፕሎማስያዊ ንጥፈታት ብዝገልፅ ስእላዊ ምርኢት ተሰኒዩ ነይሩ ኣብ ዝተፈላለየ ሃገራት ዝነብሩ ኤርትራውያን ፅንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ፅምብልና ፅንነት ብክብ ዝበለ ሃገራዊ ወነን ማዕርግን ፀንቢሎም ከካብ ዝበውትኡ ዝበፅሕና ሓበሬታ ኣርሴማ ኣስመሮም ብመልክዕ ፀብፃባ ወሃሂዳቶላ ግርመስቀል ገረዝ ጌር ካቅርቦ እዩ።
1: በዚ መሰረት ኤርትራውያን ነበርቲ ሽወደን ከም ወትሮ ሓድነቶም ብምድልዳል ኣብ ምስግጋር ትውፊታት ኣበርክቶኦም ኣብ ሃገራዊ ህንፀት ከም ዝዕዝዙ በብከተማኦም ኣብ ዝወደብዎ ፅምብላት ኣረጋጊፆም። ኣብ ከተማ ስቶኮልም ኣብ ዝተካየደ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ናፅነትና ብመሪር ቃልስን ረዚን መስዋእትን ዝተጨንበጠ እምበር ከም ገፀ በረከት ዝተዋህበ ስለ ዘይኮነ ብልዑል ወኒ ምፅምባልና ዘምሕረልናን ዘሐብነናን ከም ዝኾነ ኣረድዮም። ኣብ ወንበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣቶ ኣለም ተክሊ ገርግሽ ብወገኑ ህዝቢ ኤርትራ ብሓያልን ተህዲድን ከይተዛህልን ከይተንበርከኸን ኩለንተናዊ መስዋእቲ ከፊሉ ናብዚ ተስፉ መድረክ ከም ዝበፅሐ ብምጥቃስ ሕጂ እውን ፅንዓትና ይወሓስና ክብል ገሊፁ። ኣቶ ኣለም ኣስዒቡ ቤትና ዝተሰሜ ኤርትራዊ ማእከል ኣብ ሽወደን ንምህናፅ ተበግሶ ተጀሚሩ ከም ዘሎ ብምሕባር ነዚ ንምዕዋት ነፍሲ ወከፍ ኤርትራዊ ገንዘባዊ ኣበርክቶ ክገብር ተወሲኑ ከም ዘሎ ኣገንዚቡ። ኣብቲ ፅምብል ኣብ ሽወደን ተወሊዶም ኣብ ክለባት ኩዕሶ እግሪ እታ ሃገር ስሞም እናጎልሒ ዝመፅእ ዘሎ ኣባላት ሕሪት ጋንታ ኩዕሶ እግሪ ኤርትራ ዝኾኑ መንእሰያት ምስ ህዝቢ ክላለዩ ከለዉ ህቡብ ኤርትራዊ ሽወደናዊ ተፃዋታይ ክለብ ሊቨርፑል ኣሌክሳንደር ኢሳቅ ካብ ዓዲ እንግሊዝ ብቪድዮ ናይ ዮሃና መልእኽቲ ኣመሓላሊፎም። ብተመሳሳሊ ኤርትራውያን ነበርቲ ከተማታት ኖርዌይ ኣብ ዝወደብዎ ፅምብላት ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ኣብ ዘስምዖ ቃል ንትርጉምን ኣገዳስነትን ናይቲ በዓል ብምግላፅ ህዝቢ መስዋእቲ ከፊሉ ዝጨበጠም ትውፊታት ኣሕሊፉ

ከይህብን ኣብ ሕድነቱ ክጸንዕን ኣዘኻኺሩ። ብኻልእ ወገን ድማ ኤርትራውያን ነበርቲ ኣንጎላ፣ ጋና፣ ጊኒኮናክሪን ሰራልዮንን ብዝተፈላለየ መሰነድኦታት መበል 35 ዓመት ፅምብል ናጽነት ከም ዘብዓሉ ከካበቱ ዝበጽሐና ሓበሬታ ኣፍሊጡ። ኣብ ከተማ ሉዋንዳ ኣንጎላ ንወርሒ ዝቐጸለ ስፖርታዊ ንጥፈታት ከምኡውን ባህላዊ ምርኢት ህፃውንቲ ክካየድ እንከሎ ብ23 ጉንበት ድማ ልዕሊ 2,000 ዜጋታት ኣብ ዝተረኽብሉ ድሙቕ ፅምብል ተኻይዱ። እዚ ከምዚ ኢሉ እንከሎ ኣብ ሕቡራት መንግስትታት ኣሜሪካ ከተማታት ኣትላንታ፣ ሲንሲናቲ፣ ሴንት ጆሴፍ፣ ካንሳስ ሲቲ፣ ሴንት ሉዊስ፣ ሲፎልስ፣ እንዲያናፖሊስ፣ ሲዩ ሲቲ፣ ዲሞይን፣ ሉዊቪል፣ ደይተንን ኮሎምበስን ዝነብሩ ኤርትራውያን ሰመዝ ኣሜሪካ ዝተረኽብሉ ምዕሩግ ስነ ስርዓት ወዲቦም። እቲ ፅምብል ንኩሎም ብሄራትና ብዝውክል ኣልባሳትን ትልሂታትን ከምኡውን ንቆልዑን መንእሰያትን ምስ ሃገሮምን መንነቶምን ብዘላልን ዘተኣሳስርን መድባት ዝተሰነየ እዩ ነይሩ። ኣብቲ ፅምብላት ወፃእተኛታት ኣዕሩኽ ኤርትራ ናይ ዮሃና መልእኽቲ ከመሓላልፉ ከለዉ ኣብተን ዝነብሩሉን ሃገራት ተማሂሮም ካብ ኮሌጅ ዝተመረቑን ናይ ካልኣይ ደረጃ ትምህርቶም ዘዛዘሙን ተምሃሮ ድማ መመረቕታ ተገይሩሎም።

0: ኣብ ዞባ ማእከል ኣብ 2025 ዝተሰላሰለ ንጥፈታት ምግራብን ምፍዋስ ማይ ኩዕታትን ዝገምገመ ርክብ ትማሊ 28 ጉንበት ኣብ ኣስመራ ተኻይዶ ወኪል ኤርና ዳንኤል ወልዱ ብመልክዕ ጸብጻብ ኣዳልዩ ወሎ ዳንኤት ገብሪ ሂወት ከተቕርቦ እያ።
1: በዓልቲ ስልጣን ኣግራብን እንስሳት ዘገዳምን ኣብ 2025 ኣብ ዞባ ማእከል ንዝተሰላሰለ ንጥፈታት ምግራብን ምፍዋስ ማይ ኩዕታትን ዝገምገመ ርክብ ኣካይዱ። ሓላፊ ጨንፈር ልምዓት ኣግራብ ኣቶ ሙሴ ሮቤል ኣብ ዘቕረቦ ጸብጻብ ኣብ ዝሓለፈ ዓመት ነቲ መደብ ንምዕዋት 2.8 ሚልዮን ፈልስታት ኣግራብ ከም እተዳለዎ ብምጥቃስ ኣስታት 66 ሚታዊት ካብኡ ድማ ብተሳትፎ ምምሕዳራት ሚኒስትርታትን ካልኦት ትካላት መንግስትን ሓይልታት ምክልኻልን ፀጥታን ህግደፍን ሃገራውያን ማሕበር ራትን ከምኡውን ኩባንያታት ህንፃን ካልኦትን ከም እተተኽለ ገሊጹ። ኣብ ምፍዋስ ማይ ኩዕ ድማ 358 ሄክታር ሓድሽ ቅናታዊ ዛላ ክስራሕ እንከሎ 196 ሄክታር ከም እተፀገነ ኣነፂሩ። ብተወሳኺ ብወፍሪ ተምሃሮ ንልምዓት ልዕሊ 251,000 ፈልስታት ገረብ ክትከል እንከሎ 489 ኪሎ ሜትር ሓድሽ ቅናታዊ ዛላ ተሰሪሑ 63 ኪሎ ሜትር ተፀጊኑ ከምኡውን 473 ሜትሮ ኩቦ ከትሪ ከም እተሰርሐ ሓቢሩ። ዝተተኽለ ፈልስታት ውሕስነት ረኺቡ ክትጸድቕን ኣብቲ ዝድለ ደረጃ ክበጽሕን ድሕሪ ምትካል ዝካየድ ንጥፈታት ኣገዳስን ወሳንን ከም ዝኾነ ኣቶ ሙሴ ኣገንዚቡ። ተሳተፍቲ ኣብ ዝሃብዎ ርእቶ ዝወፀን ዝትግበርን መደብ ክነጻጸር ኣብ ዝተተኽለ ኣግራብ ክንደይ ከም ዝጸደቐ ክግምገም ዘይጸደቐ ክትካእ ከምኡውን ንውልቀ ገረብቲ ምትብባዕ ክግበር ዝብል ርእቶታት ኣቕሪቦም። ዋና ኣካየዲ ስራሕ በዓል ስልጣን ኣግራብን እንስሳት ዘገዳምን ኮሎኔል ክንፈ ሃብቶም ኣብ ዝሃቦ መዛዘ ምቓል ኣብ 2025 ክራማት ዶንግዩ ብምጅማሩ ንናይ ምግራብ መደባት ብኣሉታ ከም ዝጸለዎ ብምጥቃስ መደባት 2026 ንምዕዋት ኩለን ዝምልከተን ኣካላት ምድላዋተን ከጻፍፋ ኣተሓሳሲቡ። ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ኣብ ዝሃቦ ቓል ተሳታፍነት ትካላት መንግስቲ ከምኡውን ሓይልታት ምክልኻልን ፀጥታን ኣብ ትግባረ ዝወፅእ መደባት ብምምጓስ ሎማ ዓመት ብዝለዓለ ክድፋኣሉ ፀዊዑ።
0: ዜናታት ውሽጢ ሃገርኹም ክትከታተሉ ፀኒሕኩም ኩራት ተዓዘብትና። ዜናታት ሃገራት ወፃኢ ቀፂሉ ስዕብ ንምክታልኩም ደጊምና ብክብሪ ንዕደም። ዜና ውፃኢ፣ ኣሜሪካን ኢራንን ኣብ መንጎአን ዝተበፅሐ ስምምዕ ምቁራፅ ተኽሲ ብ60 መዓልታት ንምንዋሕን ኣብ ጉዳይ ኒክሎሳዊ መደባት ወግዓዊ ዝርርብ ንምጅማርን ኣብ መባእታዊ ስምምዕ ከም ዝበፅሐ ተቓሊሑ። እቲ ስምምዕ ኢራን ብመፃበቦ ሆርሙዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ክፉት ክትገብርን ኣብቲ ማያዊ መስመር ዘፃወደቶ ነቶክቲ ኣብ ውሽጢ 30 መዓልታት ከተወግድን ኣሜሪካ ድማ ኣብ ልዕሊ ካብን ናብን ወደባት ኢራን ዝካየድ ምንቅስቓስ መራኽብ ኣፅኒዓቶ ፀንሐት እገዳ ከተልዕል ዝብል እዮም። ብዘይካዚ ኢራን ዳግማይ ሰደድ ነዳዲ ክትጅምር ዘፍቅድ ከም ዝኾነ እውን ተሓቢሩ ኣሎ። ይኹን እምበር እቲ መባእታዊ ስምምዕ ተግባራዊ ክኸውን ብመራሕቲ ኣሜሪካን ኢራንን ክጸደቕ ኣለዎ። ፕረዚደንት ትራምፕ እቲ ስምምዕ ንጠለባት ኣሜሪካ ዘማልእ ከም ዝኾነ ንምርጋጽ ተወሳኺ ግዜ ከም ዘድልዮ ይሓቢሩ ዘሎ። እዚ ከምዚ ኢሉ እንከሎ ሰራዊት ኢራን ክላ ኣየር ሃገሩ ጥሒሳ ንዝኣተወት ሰብ ኣልቦ ነፋሪት ኣሜሪካ ወቂዑ ከም ዘውደቐ ፍሊጡ ኣሎ። ይኹን እምበር ማእከላይ እዚ ኣሜሪካ ነቲ ብኢራን ዝተዋህበ መግለጺ ካብ ሓቂ ዝረሓቐ ክብል

ነፂጉ ኣሎም። ኤውሮጳዊ ሕብረት እቲ ማል 28 ጉንበት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ኣፅዲቑ። እቲ እገዳ ኣብ ምዕራባዊ ገማግም ኣብ ልዕሊ ዝርከቡ ፍልስጠማውያን ኣብ ዝተፈፀመ ግህሰት ሰብኣዊ መሰላት ንዝተሳተፉ 4 ትካላትን 3 ውልቀ ሰባትን ዕላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ሰፋሮ ናብ ኤውሮጳ ክየሹ ዝኽልክልን ናይ ባንኪ ሕሳባቶም ዘደስክልን ምዃኑ ተፈሊጡ ኣሎ። መንግስቲ እስራኤል ነቲ ብኤውሮጳዊ ሕብረት ኣብ ልዕሊ ዜጋታቱ ዝፀደቐ እገዳ ኮኒንዎ ኣሎ። ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ኤውሮጳዊ ሕብረት ብ11 ጉንበት ኣብ ከተማ ብራስለስ ኣብ ዘካየድዎ ርክብ ነቲ እገዳ ንምፅዳቕ ኣብ ስምምዕ ከም ዝበፅሑ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ኤውሮጳዊ ሕብረት ኣብ ልዕሊ 10 ላዕለዎት መራሕቲ ምንቅስቓስ ሓማስ እገዳ ኣፅዲቕ ኣሎ። እስራኤል ካብ 2023 ኣብ ምዕራባዊ ገማግም ብዘካየደቶ ስርሒታት ልዕሊ 1500 ፍልስጥማውያን ክቕተሉ ከለዉ ኣስታት 11,000 ከም ዝቆሰሉን ኣስታት 22,000 ኣብ ትሕቲ ቀይዲ ከም ዝኣተውን ፀብጻባት ይሕብሩ። መንግስቲ ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ደባት ሃገሩ ምውፋር ዘይቅቡልን ንዞባዊ ወጥሪ ዘጋድድን ከም ዝኾነ ጠንቂቑ። እዚ መጠንቀቕታ ዝተዋህበ ፕረዚደንት ዶናልድ ትራምፕ ናብ ፖላንድ ተወሳኺ ሰራዊት ከም ዝልእኽ ድሕሪ ምሕባር እዩ። ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ትማል 28 ጉንበት ኣብ ዝሃበቶ መግለፂ ቁፅሪ ናይቲ ኣብ ኤውሮጳ ዓስኪሩ ዘሎ ሰራዊት ኣሜሪካ ምንካይ ነቲ ብፖሊሲታት ኪዳን ሰሜን ኣትላንቲክ ኔቶ ዝተፈጥረ ዘይሚዛናዊ ፀጥታዊ ኩነታት ንምርጋእ እንኮር ትዓውስ ስጉምቲ ከም ዝኸውን ሓቢራ። በንጻሩ ተወሳኽቲ ወታደራት ኣሜሪካ ኣብቲ ዞባዊ ምውፋር ተፈጢሩን ዘሎ ወጥሪ ዘጋድድን ሩስያ መልሰ ግብሪ ክትህበሉ ዘገድድን ከም ዝኾነ እቲ ኣፈኛ ነፂራ። ኣሜሪካ 5,000 ተወሳኽቲ ወታደራት ናብ ፖላንድ ክትልእኽ ምዃና ፕረዚደንት ዶናልድ ትራምፕ 22 ጉንበት ምሕባሩ ዝከር እዩ። እቲ ውጥን መርኣያ ናይቲ ኣሜሪካ ምስ ኤውሮጳ ብሓፈሻ ምስ ፖላንድ ድማ ብፍላይ ዘለዋ ወታደራውን ፀጥታውን ሽርክነት ምዃኑ ዝገለፀ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ከም ዝትግበር ያረዲ እዩ ዘሎ። ኣብ ኣህጉሪ ኤውሮጳ ስታት 100,000 ወታደራት ኣስፊራ ዘላ ኣሜሪካ ዝበዝሐ ካብኡ ኣብ ጀርመን ከም ዘሎ ይፍለጥ። ኣሜሪካ ንቁፅሪ ናይቲ ብጀርመን ተዋፊሩ ዘሎ ሰራዊታ ብ5,000 ከተጉድሎ ምዃና ክትሕብር ጸኒሓላ። ቀዳማይ ሚኒስተር እስራኤል ቤንጃሚን ነታንያሁ ሰራዊት ሃገሩ ኣውሽ መጥቃዛ ዘለዎ ወታደራዊ ቅፅፅር ናብ 70,000 ከስፍሖ ትእዛዝ ሂቦም። ሰራዊት እስራኤል ኣብዚ እዋን እዚ 600,000 ክፋል ውሽ መጥቃዛ ተቋፃፂሩ ከም ዘሎ ቀዳማይ ሚኒስተር ነታንያሁ ብተወሳኺ ሓቢሩ ኣሎ። ይኹን እምበር እቲ ብቀዳማይ ሚኒስተር ነታንያሁ ዝተዋህበ ትእዛዝ ንዝተበፅሐ ስምምዕ ምቁራፅ ተወሲ ዝጥሕስ ከም ዝኾነ ምስቲ ጉዳይ ቅርበት ዘለዎም ወገናት ገሊፆም ኣለው። ብመሰረቲ ወርሒ ጥቅምቲ 2025 ተግባራዊ ዝኾነ ስምምዕ ምቁራፅ ተኽሲ ሰራዊት እስራኤል 53,000 ክፋል ውሽ መጥቃዛ ጥራይ ክቆፃፀር ዝኽእል። እስራኤል ኣቐዲማ ካብ ውሽ መጥቃዛ ክትወፅእ መደብ ከም ዘይብላ ምሕባራ ዝከር እዩ። ስምምዕ ምቁራፅ ተኽሲ ተግባራዊ ካብ ዝኸውን ንድሓር ልዕሊ 2400 ጥሕሰታት ብእስራኤል ከም ተፈፀመን ብሰንኩ ልዕሊ 900 ፍልስጥማውያን ከም ተቐትሉን ፀብጻባት ይሕብሩ። ኣሜሪካ ኣብ ዞባ ኤስያ ፓስፊክ ንኔቶ ዝመሳሰል ወታደራዊ ኪዳን ክትምስርት መደብ ከም ዘለዋ ሩስያ ሓቢራ። ሩስያ ነዚ ዝገለፀት ኣቐዲማ ኣብ ደቡብ ኮርያ ዝተረቐቐ ስርዓተ መከላኸሊ ሚሳይል ዘዋደደት ኣሜሪካ ኣብ ጃፓን እውን ተመሳሳሊ ፅዋር ንምትካል ትሸባሸብ ከም ዘላ ብምጥቃስ እያ። እዚ ናብ ጃፓን ከም ዝለኣኽ ዝሕብር ዘሎ ፅዋር ንሓባራዊ ወታደራዊ ልምምድ ዝዓለመ ምዃኑ እኳ ክግለፅ እንተፀንሐ ብቐዋምነት ኣብ ግዛእታ ኤስያዊት ሃገር ክዋደድ ከም ዝኾነ እዮም ናይ ቅርባት ዓዘብቲ ዝእምቱ ዘለዉ። ኣሜሪካ ኣቐዲማ ኣውስትራልያ ንግሎሳዊ ፅዋር ዝዋደደለን ሳብማሪናት ክትውንን ዘኽእል ስምምዕ ከም ተፈራረመት ኣይርስዕን። እቲ ወታደራዊ ምንቅስቓሳት ንሚዛን ሓይሊ ዞባ ኤስያ ፓስፊክ ዘመዛብል ምዃኑ እትወቅስ ሩስያ ሃገራት ከባቢ ብሓባር ክቃወሞኦ ፀዊዓላ። ህዝባዊት ሪፓብሊክ ቻይና እውን ንወታደራዊ ምንቅስቓሳት ኣሜሪካ ኣብ ኤስያ ክትቃወሞ ፀኒሐ እያ። ኤውሮጳዊ ሕብረት ኣብዚ ዓመት እዚ ንዩክሬን ልዕሊ 28 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝገበረላ ኣፍሊጡ። ዝዓበየ ክፋል ትደገፋ ብምምዕባል ድሮናት ከም ዝውዕል ፕረዚደንት ኮሚሽን ኤውሮጳ ኡርሱላ ቮንደርሌየን ሓቢራ። እቲ ወታደራዊ ሓገዝ ኣብ ተግባር እንተውዒሉ ኤውሮጳዊ ሕብረት ኣብ ውሽጢ ሓደ ዓመት ንዩክሬን ካብ ዝገበሮ ደገፍ እቲ ዝዓበየ ክኸውን እዩ። እቲ ሕብረት ካብ 2022 ንድሓር ንዩክሬን ብጠቕላላ ልዕሊ 80 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝለኣኸ ጸብጻባት የረድኡ። ዘንዚሉ እንከሎ ኡርሱላ ቮንደርላይን ዩክሬን ኣባልነት ኤውሮጳዊ ሕብረት ንኽትረክብ ምስ ፕረዚደንት ቮሎዲሚር ዘለንስኪ ከም ዘካየደት ገሊጻ። ኣባላት ኔቶ ዝኾነ ሃገራት ኤውሮጳ ኩናት ዩክሬን ብዘተ ከይዓርፍ ዕንቅፋት ይፈጥራ ከም ዘለዋ ሩስያ ትወቅስ።

ሩስያን ካዛኽስታንን ቁጠባዊ ዝምድና ንምድንፋዕ ዝሕግዝ 7 ስምምዓት ከም ዘኸተማ ሓቢራን። እቲ መራሕቲ ክልቲአን ሃገራት ማለ 28 ጉንበት ኣብ ከተማ ኣስታና ኣብ ዘካይድዎ ዝርርብ ዝተበፅሐ ስምምዓት ንፅላታት ፀዓት፣ ንግዲ፣ ወፍሪ፣ መጓዓዝያን ካልእን ከም ዘጠቓልል ተገሊጹ ኣሎ። ከም ኣካል እቲ ስምምዓት ሩስያ ንካዛኽስታን ንሰላማዊ ኣገልግሎት ዝውዕል ብኣስታት 17 ቢልዮን ዶላር ናይ ፈለማ ትካል ኒኮሎሳዊ ፀዓት ክትሃንፀላ ምዃና ተፈሊጡ ኣሎ። እዛ ንዚ ኢሉ እንከሎ ክልቲአን ሃገራት ንመጠን ዘካይድ ሕድሕዳዊ ወፍሪ ብዓይነትን መጠነን ከም ዘዕብዮ ገሊፀን። ሩስያን ካዛኽስታንን ኣብ 225 ኣስታት 28 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳዮም ፀብጻባት ዝጠቕሱ። ናይ መወዳእታ ዜና፣ ኣብ ኬንያ ኣብ ቤት ትምህርቲ ብዝተኸስተ ሓደጋ ባርዕ ሰብኣውን ንዋታውን ክሳራታት ወሪዱ። በቲ ትማል 28 ጉንበት ዘጋጠመ ሓደጋ ዛጊት 16 ተምሃሮ ከም ዝሞቱ ዝሓበሩ ሰብ መዚ ስርሒት ምድሓን ህወት ኬንያ ሁስያ ዝርከቦም ልዕሊ 70 ቆሲሎም ብምህላዎም ቁፅሪ ምዉታት ክውሰኽ ከም ዝኽእል ይእማት። ጠንቅቲ ሓደጋ ከም ዘይተፈልጠን መርምራ ይካየድ ከም ዘሎን እቶም ሰብ መዚ ወሲኾም ሓቢሮም። ኣብ ኬንያ ኣብ 201 224 ኣብ ኣብያተ ትምህርቲ ብዝተኸስተ ሓደጋታት ባርዕ ኣስታት 90 ሰባት ከም ዝሞቱ ፀብጻባት ይረድኦም። ዜና ንምዝዛም ኣርእስታት ክደግመልኩም። መራሕቲ ሰርቢያን ኤኳቶርያል ጊኒን ናይ ዮሃና መልእኽቲ ሰዲዶም። ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ምስ ላዕሎት ሰብ መዚ መንግስቲ ኤርትራ ዘትዩ። ፅምብል መበል 35 ዓመት ናፅነት ኤርትራ ኣብ ቀፅሪ ኮሚሽን ሰብኣዊ መሰላት ውድብ ሕቡራት ሃገራት ጀኔቫ ተባዒሉ። ኣሜሪካን ኢራንን ስምምዕ ምቁራፅ ተኽሲ ብ60 መዓልታት ንምንዋሕን ዝርርብ ንምጅማርን ኣብ መባእታዊ ስምምዕ በፂሐ። ኤውሮጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ፅዲቑ። ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ዶባታ ምውፋር ዘይቅቡልን ንዞባዊ ወጥሪ ዘጋድድን ከም ዝኾነ ጠንቂቓ። ሓፈሻዊ ዜናታት ተዛዚሙሎ ምስ ተረፉ መድዋትና ንሓድገኩም ብወገነይ ብሩኽ መዓልቲ እዩ።

0: ሰላም ዝኸበርኩም ተኸታተልትና ንሎሚ ዓርቢ ተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ። ንምክታልኩም ብክብሪ ዕድም ኣብ ከረን ከምኡውን ናይ እዚ ማእከል ተፈላለዩ ንጥፈታት ውሽጢ ዓድውን ካልእ ዜናታት ሒዘ ብክንጅምር ኢና። ሰናይ ምክታል።
1: ክዛዘም ተቓሪቡ ዘሎ ሊግ ኩዕሶ እግሪ ዓንሰባ ዝሓለፈ መዓልትታት ኣብ ስታድየም ከረን ቀጺሉ ፈለማ ጋንታታት ኣልሳሕልን ጋሽን ኣብ ተረኽባሉ ቅድሚ ዕረፍቲ ባዶባዶ ተፈላለየን። ካብ ዕረፍቲ ተወዲባ ዝተመልሰት ኣልሳሕል ካብ ናስር ጀማልን መሓመድ ሓመድን ብዘመዝገበተን ሸቶታት ክልተ ባዶ መሪሓ ንድሕሪት ናይ ምላስ ሓደጋ ንጸላልዋ ዘሎ ጋሽ ኣብ ተወሳኺ ደቂቕ ካብ ኤቨን ረዳ ሸቶ መዝጊባ ውፅኢት ኣፅቢባ ተኳ እንተነበረት ግዜ ስለ ዝርከባ ግና ኣልሳሕል ክልተ ባህለ ተዓዊታ ቀጺለን ሕውነትን ድንድን ክረኸባን ከለዋ ቅድሚ ዕረፍቲ ሚዛና እውን ሸቶ ዘይተመዝገቦን ፀወታ ኣርእየን። ካልእ ዕብረ ሓይላ ዝቐረበት ሕውነት ንድሕሪት ንዘይምላስ ኣብ ተካይዱ ዘሎ ቃልሲ ነጥብ ንምኽሳብ ደጋጊማ ልዳት መጋጥን ተኻኩሓ ክሰልጣይ ከኣለን ባዶባዶ ተፋልየን ሓንቲ ነጥብ ብምርከባ ግና ካብ ናይ ምላስ ዞባ ምሊጣ ኣላ። ሊግ ዓንሰባ ዝመፅእ ሰሙን ዛዛ ምግጥማት ክካይድ ምዃኑ እውን ካብቲ ፌደሬሽን ተረኽበ ሓበሬታ ይምልክትም። ናብ ምፍጻም ገጹ ዝኸይ ዘሎ ቅነ ስፖርት እዚ ማእከል ናይ ጭመተ ተኩስን ቸዝን ግጥማት ተዛዚሞም ኣብ ግጥም ቸዝን ቃንስዮ ልያ ርእሶም ካብ መረብ ኤደን ተስፋ ገርግሽ ካብ ሮዝሜ ማክዳ ኤፍሬም ካብ ደምሒና ብደቂ ተባዕትዮኻ ኣስመሮም ፍሳሓ ካብ መረብ ሳሙኤል ተስፋ ሚካኤል ኣዳል ሰላም ጸጉ ካብ ደምሒና ካብ ቀዳማይ ክሳብ ሳልሳይ ወፂኦም ኣብ ጭመተ ተኩስ 100 ሜትሮ ደቂ ኣንስትዮ ኪምባ ዳንኤል ካብ ሮዝሜ ሂድኣት ኣብርሃ

0: ለይ ኣዳል ቅሳነት ግብረ ውሃብ ካብ ሪጎን ብደቂ ተባዕትዮ ከዓ ናሆሚ ኤሴፍ ካብ ኦማል ያናታን ብርሃነ ካብ ሂላል ሻም ተወልደ ካብ ዛራ ተዓዊቶም ኣብ 200 ሜትሮ ሰናይት ግብረ ሂወት ካብ ደንደን ኣድያን መርሃዊ ካብ ዕበል ዮርዳኖስ ኪዳነ ካብ ፅንዓት ብወገን ደቂ ተባዕትዮ ሰምረ ሃይለ ካብ ደምሒና ሲዶስ ሙሳ ካብ ጎብየ ንሆም ዮርዳኖስ ካብ እምባሶራ ስዒሮም ኣብ 300 ሜትሮ ሰሲና ማቴዎስ ካብ ደንደን ሳሌም ዮሃንስ ካብ ደምሒና ሚለን ተወልደ ብርሃን ካብ ሪጎን ብደቂ ተባዕትዮ ሳሙኤል ግርማይ ካብ መርሃዊ ዮሃንስ ሓጎስ ካብ ኪሎማ ተወልደ እያሱ ካብ ነቕፋ ዕዉታት መበል 14 ቅነ ስፖርት እዚ ማእከል ኮይኖም ኣብ ንኡዞባ ተሰነይ ብምኽንያት መዓልትና ፅነት ዝሓለፈ 24-25 ጉንቦት ቅድም ብሽከተ ተኻይዱ እዚ ውድር ኣብ መንጎ 7 ንኡሳን ዞባታት ማለት ተሰነይ፣ ባሮንቱ፣ ኣቑርደት፣ ሃይኮታ፣ ሻምብቆ፣ ላዕላይ ጋሽን ኮሌጅን ተኻይዱ ኮይኑ ኣብ ቀዳማይ ዲቪዥን ክብሮም ተኽለያ ካብ ባሮንቱ ቀዳማይ ክወፅእን ከሎ ዳዊት ባህታ ካብ ተሰነይ፣ ይስሓቅ ተወልደ ካብ ኣቑርደት ካልኣይን ሳሳይን ወዲኦም። ኣብ ካልኣይ ዲቪዥን ዩኤል ዳዊት፣ ሚካኤል ኣብየልን ንፍታሌም ዮሃንስን ኩሎም ካብ ተሰነይ ክዕወቱ ከለዉ ፊሊሞን ተኸስተ ካብ ተሰነይ፣ ማቴዎስ ይርጋለም ካብ ሃይኮታ፣ ናትናኤል ብርሃነ ካብ ባሮን ካብ ረብዓይ ክሳብ ሻሻይ ወፂኦም። ኣብ ሳሳይ ዲቪዥን ኤልዶም ኣማኒኤል፣ ኣብርሃም ተኽሊትን ሳሙኤል ተስፋለትን ካብ ንኡዞባ ተሰነይ፣ ፊኖስ መሓሪ፣ ሴም ፀጉ ካብ ሻምብቆ ከምኡውን ሳሙኤል መኮነን ካብ ተሰነይ ካብ ቀዳማይ ክሳብ ሻሻይ ኣትዮም። ብቁፅረን ውሒነን ኣብ ዝነበራ ደቂ ኣንስትዮ ሳሮን ጎይቶምያ ካብ ተሰነይ ቀዳመይቲ ኮይና ተዓዊታ፣ ምስጋና ጎይቶም ካብ ጎልጅ፣ ፊዮሪ ሚኬል ከዓ ድድሕሪ ኣወድየን። ብደረጃ ጋንታት ኣብ ዝነበረ ውፅኢት ኣብ ደቂ ተባዕትዮ ቀዳማይ ዲቪዥን ባሮንቱ ክትዕወትን ከላ ኣብ ካልኣይ ዲቪዥን፣ ሳሳይ ዲቪዥን ከምኡውን ኣብ ደቂ ኣንስትዮ ተሰነይ ፀብለሊላ ዕውታት ተቃደምትን ጋንታ ትን ተዳለወሎም ናይ ገንዘብን መዋንጫን ሽልማት ድማ ተቐቢሎም።
1: ኣብ ዜናታት ወፃኢ ፅባሕ ቀዳም ናይ ፍፃሜ ፆታ ሻምፒየንስ ሊግ ኣብ መንጎ ኣርሰናልን ፒኤጅን ክካየድ እዩ። ንዕዚ ምልክት ሓፂር ዘብፅሕ ኣሎ፣ ተኸታቲልና ንመለስ።
0: ፅባሕ ቀዳም ኣብ ሃንጋሪ ከተማ ቡዳፔስት ዝርከብ ስታድዮም ፑሽካሽ ነቲ ዝዓበየ ናይ ኤሮጳ ፆታት ኩዕሶ እግሪ ክእንግል እዩ ኣብ መንጎ ኣርሰናል ፒኤጅን ናይ ፍፃሜ ፆታ ሻምፒየንስ ሊግ ኤሮጳ። ናይ ዓም ክብራ ንምዕቃብ ሓንቲ ስጉምቲ ተሪፋታ ዘላ ፒኤጂ ኣብዚ ምዕቡል ግዜ ውድር ሻምፒየንስ ሊግ ድዕሪ እስጳኛዊት ክለብ ሪያል ማድሪድ ኣካቲላ ዝተዓወተት ክለብ ክትከውን እያ ፅባሕ ምስ ትዕወት። ብኣንጻሩ ኣርሰናል ኣብቲ 140 ዓመታት ዘለዎ ታሪኻ ነዛ ፅዋ ንፈለማ ግዜ ንምልዓል ዓሊማ ዘላ። ኣርሰናል ኣብ 2006 ናብ ፍጻሜ ፀወታ ዝውድር ብባርሴሎና 2-1 ምርታ ኣይርስዕን። ሎሚ ድሕሪ 20 ዓመታት ናብ ፍጻሜ ሰጊራ ድማ ታሪክ ንምቕልባስ ዓጢቓላ። ኣርሰናል ናይ ፕሪምየር ሊግ፣ ፒኤጂ ድማ ናይ ሊግ ሓደ ፈረንሳ ሻምፒዮን ኮይን ይረኸባ ምስ ምህላውን ድማ ንፈለማ ግዜ ድሕሪ 2019-20 ናይ ሃገረን ሻምፒዮን ኮይን ኣብ ፍጻሜ ፀወታ ዝውድር ዝረኸባ ዘለዋ ክለባት ኮይን ኣለዋ። ኣብቲ እዋን ፒኤጂን ባየር ሙኒክን ናብ ፍጻሜ ተራኺበን ሙኒክ ሓደ ባሎ ተዓዊታ ነይራ። ሎሚ ኸ ኣብዚ ናይ ሎም ዓመት ናይ ፍጻሜ ፀወታ ኣብ ተፈላለየ ቦታ ሓያል መስመር ዘለዎን ክለባትን ዝረኸባ ዘለዋ። ናይ 22 ዓመታት ፅምኢ ዋንጫ ፕሪምየር ሊግ ኣጥሊላ ተፈሲያ ዘላ ኣርሰናል ኣብ መስመር ምክልኻል ንሓምሻይ ተኸታታሊ ግዜያ ንሊግ ሃገራት ተዓወቱሉ ፒኤጂ ኻ ኣብ መስመር መጥቃዕቲ ሚኬል ኣርቴታ ትዕለም ኣርሰናል ኣብዚ ናይ ፍጻሜ ፀወታ ክትበፅሕ ካብ ዘካየደቶም 14 ግጥማት ኣብ 9 ሸቶ ከይተመዝገባ ወፅያ፣ ኣብተን ተመዝገባ 5 ግጥማት ድማ 6 ሸቶ ጥራይ ተቆፂርዋ። ኣብ ናይ ምድብ ፀወታት ቀዳመይቲ ወፅያ ናባውዲካ ምሕላፍ ክትሰግርን ኣብኡውን ክትዕወትን ካ ጋብርኤል ማጋላስን ዊልያም ሳሊባን ዝቕለስ መስመር ምክልኻል መሪሕ ተራ ተጻዊቶም። ብምንፅሩ ናይዚ እዋን ካብቶም ዝበለፁ ጥቃዕቲ ዓለም ዝኾኑ ደንበለ፣ ከቫራስኬልያ፣ ድዌን ባርኮላን ዘጠመረ መስመር መጥቃዕቲ ፒኤጂ ኣብ ዝውድር 44 ሸታት ብምቁፃር ምስቲ ባርሴሎና ኣብ 1992-45 ሸታት ሒዛቶ ዘላ በዝሒ ሸታት ክመዓረ ሓንሸቶ ጥራይ ተርፎም። ኣብዛ ፀወታ ልዳት ኣርሰናል ክደፍር ድማ ሙሉእ ዓቕሚ ከም ዘለዎ ዝኣምኑ ተንተንቲ ብዙሓት እዮም። እዚ መስመር እዚ ንዝኾነ መስመር ምክልኻል መጋጥምቶም ወላውነት ዝበለፀ ዝበሃል ረቢሹ ዝነበረ ውህደት በሪዙ ሸቶዋት ከመዝግበሉ ከምዘይፅገም ኣርእዩ። ብዓብዩ ኣብ ፍርቂ ፍጻሜ ፀወታ ኣንጻር ባየር ሙኒክ ናይ ቀረባ ኣብነት እዩ። ቀዳሚ ሸትካ ሳሊባን ጋብርኤልን ንመጥቃዕቲ እዞም ተፃወቲ ኣብ ምክልኻል ሓላ ውልዳድ ዴቪድ ራያ ድማ ካብዞም ተፃወቲ ንዝሓለፋ ካዓሳሱ ኣብ ምምካን ከመይታሌሎም ከም ዘለዉ ንምዕዛብ ብኣገቡ መሳጢ ኮይኑሎም። ፅኑዕ መስመር ምክልኻል ኣርሰናል ከመላፀ ንዝበልሕ መስመር መጥቃዕቲ ፒኤጂ ዶው የብሎ ዶ ዝብል ሕቶ ድማ ላዓይሎም። ምናልባት ቃልሲ ናይዞም መስመራት ብቐረባ ዝሰኣለካ እኳ እንተኾነ ናይ ዘንጋንታ ተወሳኺ ሓይሊ እውን ኣለዎን ኣብ መስመር ምክፋለን። ንቪቲና ሉዩስን ነቨስን ዝሓዘለ ማእከል መስመር ምክፋል ፒኤጂ ሃንዳሲ ኩሉ ዓወታታ ምዃኑ ይእመን። ብደክላን ራይ ዝቕለስን ንዙቤንድን ኦዲጋርድን ዝሓዘለ ናይ ኣርሰናል እውን እዛ ጋንታ ኣብዚ ዓመት ናይ ሊግ ዋንጫ ከተልዕለ ናብ ፍጻሜ ፀወታ ሻምፒየንስ ሊግ ክትበፅሕን ተፃወቶ ተራ ሰማይ ጠቀስ እዩ። ኣብዚ ናይ ቀዳም ምሸ ፀወታ ኸ ንሕምብርቲ ማእከል ሜዳ ዝተቋፀረ ጋንታ ልዑል ናይ ዓወት ምእታዊት ክህልዋ ስለ ዝኽእል ኣብ መንጎኦ መሓያል ቃልሲ ክረአዩ ዝግመት። ብሓፈሻ ንኩሉ መስመራት እዚ ፀወታ ብምልዓል ክትንተን እኳ ዝኽእል እንተኾነ ብሕፅር ዝበለን ኣገዳስን ግና እዞም መስመራት ጥምት እዮም እንተላይ ሸቶዋት ንኸይምዝገቦም ልዑል ተራ ክፃወቱ ዝግመቱ ሓለው ትድላት ክልቲአን ክለባት። እዚ ከምዚ ኢሉ እንከሎ ናይ ቅድም ተፃዋታይ ማንቸስተር ዩናይትድ ፓትሪክ ኤቭራ ኣብዚ ናይ ፍፃሜ ፀወታ ኣርሰናል ተወዳሪ ኩዕሶ እግሪ እንተዘይተፃዊታ ፒኤጂ ከምቲ ዝሓለፈ ዓመታት ፍፃሜ ፀወታ ዝውድር ንኢንተር ሚላን 5 ባዶ ዝዕነወታ ተማሳሊ ቅያ ክሰርሕ ከም ትኽእል ይገልፅ።

0: ይጽሎም እንተ ትመልሲ ብስምቲ ህቡብ ሃንጋራዊ ናይ ቅድም ተጻዋታይ ሪያል ማድሪድ ፍሬንች ፑሽካሽ ዝጽዋዕ ዘሎ ስታዲየም ፑሽካሽ ክምልሶ እዩ።
1: ባርከ ዝኸርኩም ተኸታተልትና ናይ ሎሚ ዓርቢ ዕለታዊ ዜና ስፖርት ኣብ ዝኽዛዝም ሳኹም ፅናሕኩም ሙሴ ገሮ ዝጋብሄር ስስናይ ንኹልና

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ምንም ተሳዱ ዝኸይድ ጉዳይ ኣለዎ ቃልሲ ሃገሪ ቀኑ ዋነሱ ቀሪቡ ርሒቡ

ንስኺኺ ንስኺኺ ፅንዓት ውሕስነት ዝተኻፈለልኪ ኣእላፍ ጅግንነት።

0: Berah.
1: Gapang.
0: Saya ini.

0: ቲ ህዝበይ ሕብረ ብሄራቱ ራእይ ዝነበሮ መሬት ብፀልማቱ ኣመየና ይበለን ናብ ርስቱ መሬቱ ዋጋ ኣፅመዶሙ ሓፋሽ ተዓውቱ ርኢኹዶ ነፅነቱ ያደረሽ ዓለም ሕቶ ኣለዋ ህዝበይ ብውዲድ ክጥለም ኣፈና ጉልበብ ሓቂ ድምፁ ከይስማዕ ተግባር ምስሊምነት ዘውረድሉ ዋደራ
1: ሰትባ

Amen.

0: ሓቀኛ መልክዒ ናይ ሓደ ስልጣነ ኣብ ቁመት ሰማይ ጠቀስ ህንፃታት ዘይኮነስ ኣብ ስፍሓት ናይቲ ናይ ሓባር ክብርታት እዩ ዝርከብ። እቶም ዝጸበቑ መልክዓ ምድሪ እቶም ብዘይረአ ሓይልታት ማሕበራዊ ምትእሳርን ፍቕርን ሓድሕዳዊ ስኒትን ዝተቕርጹ እዮም። ብዕምቆት ዝተዋህደ ሕብረተሰብ ናይ ሃይማኖታውን ብሄራውን ብዙሕነት ዓሚቕ ኣኽብሮት ኣለዎ። እዞም ክብርታት ኣብ ሕብረተሰብ ኤርትራ ተንጸባሪቖም ይርከቡ። ሓደ ኣብነት ድማ ኣብዚ ኸባቢ እዩ። ንፍቕሪ ሓድሕድን ጥምረት እቲ ህዝቢ ዝገልጹ ዝተፈላለዩ ደርፍታት ብሽም እዚ ኸባቢ ተዘይሞም እዮም። እዛ ኣብ ማእከል ኣስመራ ትሩኪን እትርከብን ብቐይ ሓመዳ በረኻ ኣቀማምጣ እቲ ቐንዲ ምኽንያት መነባብሮ እቲ ህዝቢ ሰረቱ ፍቕሪ ምዃኑ ይግለጽ። ከባቢ 54,000 ህዝቢ ይቕመጥዋ። ትግርኛ፣ ሳሆ፣ ትግረ፣ ዓፋር ካብ ብሄራትናን ካልኦት ዘይደቂ ሃገርን ዝቕመጥዋን ንኡዞባያ ንኡዞባ ኣኽርያም ትሑት መነባብሮ ዘለዎ ተቐማጢ እዚ ኸባቢ ጠሚዩ ዘይሓድረላ ሓዘንተኛ ዘይቁዝመላ በዓል ውራይ ዝምዕርገላ ኢደ ኢድ ካይልካ ናይ ምንባር ባህሊ ህዝቢ ኤርትራ ዝያዳ ብድምቀት ዝረአየላ ኸባብያ ሓደ ካብቲ ኤርትራዊ ክብርታት ብምዃኑ ንሕበነሉ ምክብባርን ሓልዮትን ኣብዚ ኸባቢ ዝያዳ ተንጸባሪቖም ንረኽቦም።
1: ኣብ ኣኽርያ እዚ ንኡዞባ እዚ ሓሙሽተ ምምሕዳራት ይሓቁፍ። ንሳተን ኣብ ድርፎ፣ ዓዲ ንፋስ፣ ምህራም ጭራ፣ ማያንበሳ፣ ገዛዕወሊ ይበሃላ። ኣብዘን ሓሙሽተ ከዓ ሰለስተ ብሄራት ኣለዋና። እቲ ብዓብዩ ሃይማኖት ክርስትናን ምስልምናን ኣሎ። ኣብ ብሄራት ተመፂና ከዓ ትግርኛ፣ ትግረ፣ ሳሆ፣ ብመጠኑ ዓፋር ከዓ ኣለውና። እቲ ፖፕሌሽን ናይዚ ህዝቢ ከባቢ 13,000 500 ይበፅሕ። ምናልባት ሕጂ ምዝንገብሮ ዘለና ምፅራይ ኔት እኳ ተዘይበልኩ ብዓብኡ ግን ከባቢ 13,500 ነባሪ ኣብዚ ንኡስ ዞባና ኣሎ። ብደረጃ ስድራ ቤት ብምሉእ ክትሪኦ ከለካ ከዓ ናብ ከባቢ 54,000 ከባቢ ይበፅሕ። ኣቀማምጡ ዘን ዝገለፅክዎን ሓሙሽተ ምሕዳር ከባቢታት እንድን ሕጂ ምናልባት ኣፃድፍ ናይ ድርፎ ኣሎ መብራቑ ፃድፍ ሕጂ ሱ እቲ ቆላ ንደጋን ክንብሎ ንኽእል ኢና። ክልተ ወቕቲ ኣለዎ። እቲ መነባብሮ ናይ እናቶም መብዛሕትኦም ብሕርሻን መጓሰን እዮም ዝና

0: ዝነበሩ ኣብዚ በዓል ዓዲ ንፋስ እንድሕር መፂኸውን ተመሳሳሊ ሕርሻን ነጋዶን ክብሎም ይኽእል። ምክንያት ሸቃል ኣለዎም ነስመራ ዝወርዱ ኣብዚ ከባቢ ናይ ዘን ሰለስተ ምሕዳራት እንድሕር መፂኻ ከዓ እቶም ዝበዝሑ ሸቃሎ ናይ መንግስቲ ሰራሕተኛ ዳርጋብ ኩሉን ናይ መንግስቲ ሰራሕተኛታት ኣለዉ። ግን ዝያዳ ኣብዚ ናይ ዘን ሰለስተ ምምሕዳርና በስመራ ዘሎ መብዛሕትኦም ሸቃሎ ኣብ ትካላት ናይ መንግስቲ ዝሰርሑ ናይ ውልቆም ዘለዎም እቲ ፀጋታት ንብሎ ሓድነት እየ ዝብሎ ኣነ
1: ኣኽርያ ዝተባህለ ቀዳማይ ሽማ ኣኽርያ ወሰን እያ ነይራ። ወሰን ግራውቲ ሕርሻ ናይ ኣርባዕተ ስመራ እዩ ነይሩ። ሕርሻ ናይ ኣርባዕተ ስመራ መስ ነበረ እቲ ዘበን እንዳሰፍሐ እቲ ህዝቢ እንዳበዝሐ መስ መፀ ገዛውቲ ክሰርሑ ጀሚሮም ገዛውቲ ክሰርሑ መስ ጀመሩ ኣብቲ ወሰን ገዛ እትሎ ክራይ መሰልዎም ተኻረይቲ ብርኪ ውፃእ ሓዳር ድወፁ ዋሂ ሰሪሓስ ከዓ ኣኽርያ ኢሎም ሰሪሓስ ከዓ ኣኽርያ ኣኸርያ ወሰን እያ ዋላ ብዓረብ ሕጂ ኣኸርያ ማለት እዩ ኣኸር ወሰን እያ ማለት እዩ። እዚ ግራውቲ ሕርሻስ ሰሪሖም ሲ ኣኽርዮም ከዓ ኣካርዮም ዝብል ቃል እዩ ኣኽርያ ወፂዎ ከምዚ ካብ ቀዳሞ ዘዕልሉና ማለት እዩ። ሕጂ እዝኒ መሰታ ዳሕሮት እንዲ ዝበሃል ካብ ዘዕልሉና ኣኽርያ ዝባህለ ወሰን ስለ ዝነበረ ወሰን ኮይኑ ወሰን ቦታ ኮይኑ መሰካረዩ ሰሪሖም መሰካረዩ ሰሪሖም ሲ ኣኽርዮም ኣበይ ተኻሪ ወድኻ መሰልዎስ ኣኸርያ ኢልዎም ኣኸርያ ካብ ኣስመራስ ኣኸርያ ወሰን እያ ማለት እዩ። ሕጂ ብኸምኡ እቲ መፀውዒ ሽማ
2: ህዝቢ ንዓሰርተታት ዓመታት ዝፀንሐ ኣርሜናዊ መግዛእቲ መሪር ፀገማትን ናይ 30 ዓመት ኩናት ናፅነት ኤርትራን ዓሚቑን መሪርን ግዜያት ኣሕሊፉ እዩ። እንተኾነ ግን ልክዕ ኣብዘን ጸልማት ምዕራፋት ታሪክ ከባብያውን ፖለቲካውን ኩነታት ኣብ ዝኸፍኣሉ እዋን ምትሕጋዝ ኣኽርያ ዘይስበር ዋልተ ኮይኑ ተረጋጊጹ እዩ። እዚ ከባቢ ኣብ ቃልሲ መትንሰውራ ኤርትራ ብምዃን እጃሙ ኣበርኪቱ እዩ። እቶም ምረት መግዛእቲ መሪርዎም ናብ ቃልሲ ዝፅንበሩ ዝነበሩ ዜጋታት መዋፈሪኦምን መዕቆቢኦምን ነይሩ። ህዝቢ እዚ ከባቢ ኣብ ምምፃእ ናጽነትን ምውሓስ ልኡላውነትን እውን ኣበርክቶኦም ዕዙዝ ነይሩ።
0: ኣኽርያ ምናልባት እዚ ሕጂ ኣብ በዕል ገዛ ታኒካ ክብሎ ክእል ተጠቃቂዒ ዘሎ ገዛውቲ ዘይኮይኑ ኣኽርያ ብምሉኡ ብጎደና ዝተፈልጠ ብጎደናታት ግፋሕቲ ፀበብቲ ብፕላን ተሰርሐ ይብሓፂሩ እሱ ሕጂ እቲ መበቆል ዝበሃል ማያንበሳ እዩ መበቆል ናይ ኣኽርያ ኩሉስ ደርጋ ማያንበሳ እዩ ዝበሃል ነይሩ። ኣብ ግዜ ደርጊ መዓታ ስማ ተወፂእዎ ነይሩ። ብቐንዱ ግን ህዝባዊ ግንባር እዚ ኣነ ዝፈልጦ ክሳብ ዝገደፍክዎ ንምንታይ ተጋደልትስ ምስ ዕጥቆም ኣብ ኣኽርያ ሕቡእ ገዛውቲ ፍሉያት ነይሩ እቲ ህዝቢ ኣይረእኹን ናይ ሰማዕኹን ከዓ ናውቲ ከምዚ ክብለካ ከለኹ ግን ገለ ክልተ ሰለስተ ከዳዓት ከዓ ነይሮም እዮም። እሶም እቶም ዝወፁ ወፂኦም እቶም ስጉምቲ ዝውሰዶም ከዓ ስጉምቲ ወሲዶም እዩ። ድበዝሕ ግን ኣብ ኣኽርያ ህዝባዊ ግንባር የተበልኩ ከ ምግናን ኣይኮነን ኣብቲ መድረኽ ንድሕሪት መፅአ ዝዛረብ ዘለኹ እዙ ዝፈጠሩ እውን ሕጅቲ ሓደነት ናይዚ ህዝቢ ዝብሎ ኣነ
3: ኣኽርያ መድሓንተይ ዝተቐበረሉ እዩ። ኣኽርያ ኩሉ ነገር እዩ ማለት እዩ ንዓይ ብዛዕባ ኣኽርያ ከምዚ ኢልኩም ትብሉ ኣለኹ ብጣዕሚ ብፅኡ ብዙሕ ሓጎሲ ድስማዓ እንደሎ መግለፂ ክማ ንስእነሉ ማለት እዩ። ኣኽርያ ክንብል ከለና መሓውር ህዝባዊ ግንባር ተበልና ክማ ይሓይሽ ማለት እዩ። ሒቆ ህዝባዊ ግንባር እዩ ብዘይ ምግናን እየ ድዛረበካ ዘለኹ ኣኽርያ ካብ ቆልዕነትና ምክንያቱ ኣነ ሕጂ ከምዚ ንከብድ ኢለ ደይኮንኩ ዋላቶም ዲሰምዑ ክገልፆ ኹን እዮም ካብቶም ቀንዲ ሙፋር ናይ ህዝባዊ ግንባር ነበረ ቤተ ተወሊደ ማለት እዩ። ኣነ
1: ኣኽርያ ግን ሃብታም ቦታ እዩ ሃብታም ቦታ እዩ ታሪካዊ ቦታ ከዓ እዩ። ታሪካዊ ቦታ ክብለካ ከለኹ ኣብዚ ቃልሲ ኤርትራ ብጆብሃ ይኹን ብህዝባዊ ግንባር እዚ ኩሉ መንእሰይ ተወዲቡ ሓፋሽ ውድባት ተባሂሉ ፈዳይን ተባሂሎም ዝኣትውን ዝወፁን ዝነበሩ ብኣኽርያ እንዳጋብር ኣኽርያ እንዳጋብር ቤተ ክርስቲያን እንዳ ገብርኤል ቤተ ክርስቲያን መሳጊድ ደለውኣ ኣስላሙን ክርስታኑን ጠርኒፋ ትነብር ኣንስ ሎሚ ፃዕቂ ሰብ ዘለዋ ፃዕቂ ሰብ ብዙሕ ሰብ ዘለዋ ኣከባቢያ ኣኽርያ ማያንበሳ ታሪኻ ከዓ ክንደይ ሓፋሽ ውድባት እዞም ፈዳይን ዝበሃሉ ሰሪሖም ዝወፅሉ ዝነበሩ ቦታ ፍሉጥ ቦታ እዩ። ብንዳ ገብርኤል ሽጉሾጎሽጉሹግ ገዛ ታኒካ ዝበሃል ዘሎ ሕጂ ክንደይ ታሪክ ዝሰርሐ እዩ።
2: ንእዞባ ኣኽርያ ኩሉ ሕብርታት እዩ ዝሓቆፈት እያ። ዝተፈላለየ ዓይነት ማሕበረሰብ ዝርከበላ ቦታ ብምዃና ህዝቢ ተሓቋቂፉ ብሰላም ዝነብረላ ቦታ ፍቕሪ ምዃና እዩ ዝምስከረላ። ጣዕሚ ህይወት ካብ ብርክበት ብሕብረት ከስተማቕሮ ዝመርፁ ህዝቢ ድማ ይርከብዋ።
4: ካብ መጀመርያ ተዕባብያና ብዛዕባ እስልምናን ክርስትናን ኣብ ዓድና ሕጅና ፅቡቕ እዩ ኣፀቢቑ ተወሃሂድና ከም ሓደ ኣካል ኮይንና ኣብ ዝኾነ መናባብሮና ኣብ ዝኾነ ጉዳይና ኣብ ፅቡቕ ይኹን ኣብ ካልእ ይኹን ብፅቡቕ ኢና ዓብና ስጋዕ ሕጂ እውን ፅቡቕ ኢና ከምኡ ንኸይድ ዘለና ሕጂ እውን ኣብዚ ዘለናዮ ቦታ ፅቡቕ ኢና ዘለና ክልቲኡ ሃይማኖት ከም ሓደ ኮይንና ከም ኣሕዋት ሂን ምሂን እንዳተባሃልና ዝኾነ ነገር ፀገም ደይብሉ መገዲ ንኸይድ ፅቡቕ ኣለና ከምቲ ተዕባብያና። ሕጂ ድማ ብዛዕባ ናይ ዒደ ዳሓ ድማ እዚ ዒደ ኼር ዘለዎ ዒድ ግበረልና ፅቡቕ ዒድ ከነብዕሎ ዒድ ምባረክ ክብሉና ዞም ኣሕዋትና ኣላህ ባሪክ ፊ ንብሎም ቦነ ብሒት ብሩህ ኣውደ ኣመት ንብሎም ኣሕቢሩ ንበሃሃል ብከምዚ ኢና ንኸይድ ክልቲኡ ሃይማኖት ብፅቡቕ እንዳተዘራርብና ኢና ንኸይድ። ኣብ ብልዒ መሰተ ኮይኑ ከም ገዛና ኣብቲ ኸይድና ንበልዕ ኣብቲ ኸይድና ይበልዑ ኣብዚ ገዛና መፂኦም ይበልዑ ከም ሓደ ኮይንና ኢና ነካይዶ።
5: ቀደምና ስሙራት ኢና ጥሩፋት ኢና ንሳ ሕለፍ ኣነ ፀንሕ ንሳ ከምዚ ዝገብር ኣነ ከም ዘገብር እንዳተባሃለ እቲ ሃይማኖት ንናህና ምስ ሓዝና ፅቡቅ ንኸይድ ብጨራ ድሓር ሎሚ ድማ ዝሓሸ እዚ ተፀበናየ ነርና ዕድለኛታት ኢና ንሕና ኣብዚ ሎሚ ምሳኹም ደው ኢና ንዛረብ ዘለና ክንደይ ኣሕዋትና ክንደይ እንታይ ሽሞናን ሱረና ከየውፃና ንሓድር ነርና እንታይ ገብሩና ቀትሉና ዶ ይሓርዱና ዶ እንዳበልና ንስከፍ ነርና። ሎሚ ግን ክዳና ሱረና ናውፃውፂና ንሓደር ኣለና ብሰላም
1: እምነትና ኢነንሞይኑ እምበር ሓድነትና ጥርኑፍ እዩ ሓድነትና ጥሙር እዩ። እምነትና እሶም ንመስጊድ ኸዱ ንሕና ንቤተክርስትያን ንኸይድ ቤተክርስትያን ከይዶም ከይድና ኣምላኽና ንዝክር መስጊድ ከይዶም ከዓ ኣላሁ ኣክበር ኢሎም ኣምላኾም እዮም ንዝክሩ። ካልእ ፖለቲካ ዝኣምንሉ ካልእ ፖለቲካ ዝፍሕፍሕሉ ካልእ ምፍንጫል ዘምፅሉ የብሎምን።
6: ዳዕበ ዝነእሰ ትሽዓተ ብሄር ኣቦ ኣለና መትከል ኣለና ብመትከል ብሕጊ ኢና ንኸይድ ብሕውነት ኢና ንኸይድ ብፍቕሪ ንነብር ብሓንሳእ ንበልዕ ብሓንሳእ ንሰቲ ንሕና ሕማቅ ኣይደልዩ ንሕና ሕማቅ ኣይንደሊ ኣብ ሞት ብሓንሳእ ኣብ መርዓ ብሓንሳእ ዕድሜና ብሓንሳእ ደቅና ብሓንሳእ ደቂ ንዕና ባዕለና ብሓንሳእ ወላሓን ፀገም ዝበሃል የብና ብሕውነት ኢና ንነብር ኩሉ ግዜ።
3: ኣኽርያ ብምስልምናን ክርስትናን ተሓዋዊስና ዝዓበናሉ ቦታ እዩ። እንድዒ ምሻለካ ዒድ ክኾን ከሎስ ብሃንቆታ ንፅበየ ዝነበርና እዩ። እሶም እውን ኣውደ ዓመት ክኾን ከሎ ናና ብሃንቆታ ንፅበየ ዝነበርና እዩ። ኣተዓባብያና ምስልምና ክርስትና ከይተበልና ፀብሕን እንጀራ እንዳተለማመና ዝዓበናሉ እዩ ማለት እዩ።
7: ኤርትራውስ ፍሉይ መለለይ እዩ ዘለዎ ተሕብርና ስሳ ኳ ሕብሪ ኤርትራዊ ስሳ ክልተ ሃይማኖት ኢና ተን ክልተ ሃይማኖት ከዓ ተናፃፂልና ይንፈለጥን ኢና ኣስላማይን ክርስትያንን ከይተባሃለ ኮ ያ ናፅነት ኤርትራ መፅያ ንሕና ካ ኣፎ ኢልና ደቂስና ኣለና ካብዘን ካልኦት ዓለማስ ንሕና ብዓሰርተ ዕፅፍታት ንሕና ንሓይሽ በጢልና ንሓድር ኣለና።
1: ህዝቢ ሓቋፊ እዩ። ኣብ ሓደ ከንሸሎ ሓሙሽተ ፋሚሊ ሽዱሽተ ፋሚሊ ኢና ንነብር ብፍቕሪ ኣስላማይ ክርስትያናይ ከይተባሃልና ከዓ ብፍቕሪ ንነብር ብሓድነት ንነብር። ኣብ ግዜ ዒድ ነብዕል ኣብ ግዜ ፋስጋና ኣብ ግዜ ልደትና ጓሓጎሰኩም ጓዓብፅሓኩም ባሃሃል ኣስላማይ ክርስትያናይ ፍልል ዘይብልና ብሕብረት ኢና ንነብር
3: ብጥርንፍነት ብሓባር ብሃይማኖት ከይተፈላለየ ዝነብር ኣብ ድኾነ ከዓ ኣድማዕ ድኾነ ህዝቢ ዘለዎ ኣስላም ክርስትያን ዘይፈላለየሉ ብጣዕሚ መግለፂ ዝሰኣኖ ኣብ ንጡፍ ስራሕ ዝርከብ ዘለዎ እዩ።
6: كمك

ከም ዘሎ ሓውካ ትርኢ፣ ከመይ ከም ዘሎ ጎረቤትካ ትርኢ። ኣብ ሓደ ካንሸሎ 9-8 ሰብ ብሓንሳእ ትነብር፣ ብሓደ ከዓ ንበልዕ፣ ብሓደ ንሰቲ። ንደይብሉ እንዳሓገዝካ፣ ንደይብሉ እንዳርእኻ፣ ንፀገሞ እንዳሓገዝካ ንነብር።

0: ብእኩም ናይ ምንባር መንፈስ ህዝቢ ኣኽርያ ካብ ወለዶ ናብ ወለዶ እናተሰጋገረ ዝነብር እዩ። ዝተሸገረ ይሕገዝ፣ ዝጠመየ ይዕንገል፣ ዝዓረቐ ይኽደን። ኮታስ ቦታ ፍቕርን ሓልዮትን ስፍራ ስኒትን ምክህባርን ምዃኑ እዮም ነበርቲ ዝምስክሩ።
1: ናይ ሃይ ምስጊድ ኣሎ፣ ቤተክርስትያን ኣለዎ፣ እንዳ ገብርኤል እንዳ ጋብር ዝበሃል ኣለዎ። በበናቱ ሃይማኖት እስልምና ኣብኡ እንታይ ሽሙናቱ ምስጊድ ኣቡበክር ስዲቅ ዝበሃል ኣለዎ፣ ሪጋ ሶማል ምስጊድ ሼክ መሓመድ ኣዛን ዝበሃል ኣለዎ። በበንታይ ሽሙና ንኸይድ እቲ ህዝቢ ድማ እከለያ ይብል እከለያ ይብል ብጀካ ተኸባቢሩ ንዓ ሓወይ ከምዚኣ ደገገለ ሓጎስ ተመፀ ሓቢሩ ሓጎስ የፋኑ፣ ሓዘን ተመፀ ድማ ብሓባር ሓዘኑ የብል። ሓወይ ሓብተይ ሰላምና ክስታና ጠጥቆ ገረን ናይ ጉንበት ጠጢቐን ንዕነ ሰላምና ክስታ ዝበሃል ዘረባ የለን ኣይፍለጡን።
2: ማሕበራዊ ሂወት ክብለካ ከለኹ ማሕበራዊ ሂወት ሓወስካን ጓይኻን ኣበኽርያ እንተትኸውን ኢና ንብል። ሓጎስካን ጓይኻን ኣበኽርያ እንተትኸውን፣ ምኽንያቱ ኣስላማይ ክስታናይ ተሓባቢሩ ኣብ ግዜ መርዓና ብሓደ ኮይነ ንለሳ፣ ብሓደ ኮይነ ንስዕስዓ፣ ብሓደ ኮይነ ንእልልብላ ስላማይ ክስታና፣ ኣብ ግዜ ሓዘንና ከዓ ብምሉኡ ኣይንፈላለን ኢና። ሰለስተ ምሕዳራት መያንበሳ፣ ለምለም፣ ኮኸብ ዳዕሮ መኻን ተባሂልና ኩሉ እንዳክሶ ከምዚኣ ሓዘን ተረኺባ ኣላ፣ እንዳክሶ ከምዚኣ መርዓላ እንድሕር ተባሂሉ እስላም ክስታኑ ሓቢሩ ይድኸይድ፣ ሓቢሩ ይድኸይድ። ስለዚ ሓጎስካን ሓዘንካን ኣበኽርያ እንተትኸውን መመሰሊ ኢና። እዘን ካልኦት ቦታታት ሓዘንካን ሓጎስካን ሲ ኣበኽርያ እንተትኸውን ኢለን ምስላ ይቐንዓ በዓና። ናይ ብሓቂ ታሪኻዊ ቦታ እዩ።
3: ንሕና ሲ ምስ እስላም እንዲና ዓቢና እንጀራ እንዳተላማመና እቲ ንዓና ዘድልየና ፀብሒ እንዳተለማመና ኢና ዓቢና። ዒድ እንድሕር ኮይኑ ከም ስርዓት ቀምሽ ዓረብ ገይሮም እዮም ምስ ኣሕዋትና ምስኦም ድኸዱ ነይሮም። ኣውደ ኣመቱ ኮይኑ ከዓ ምሳና እቲ ምውዳስ ዝበሃል ሕጂ ንክርስትና ሃይማኖት ምሽ ድምልካት ዋላ ነይረን መሓስና በዓል ስዕዲ በዓል ሑርያ ምሳና እየ ንድውድሳ ነይረ። ምሳና ከዓ ግብጃ ገብራ ኣብ ማርያም ጉንበት ክኾን ከሎ ከዓኒ ብሙሉእ እቲ ምስልምና ሃይማኖት ምሳና ኮይኑ ኣብቲ ኣንጎሎ እዩ ግብጃ ዝገብር ነይሩ ማለት እዩ። ከምዚ እቲ ሂወት ክሳብ ሕጂ ኣብ ግዜ ኮረና ኹን ኣብ ግዜ ፀገም ዘጋጠሞም ብምትሕጋዝ ዋላ ብደገ ዘለዉ ዋላ ብዚ ዘለዉ ናይ ምትሕጋዝ ኣኸርያ ወላ ሓንቲ መግለፂ ዝበሃል ይ ክነለካ ይግልኒ
4: ኣብ ድኾነ ነገር ኣብ ሞት ይኹን ኣብ ረዓብየ ፌስታን መርዓን ሓጎስን ይኹን ብሓንሳእ ኮይንና ጎረቤትና እንዳ ክርስትያን እንተኮይንና ኣብኡ ነእትዎም ቶም ኣሕዋትና፣ እንዳ እስላም እንተኮይንና ጎረቤት ኣብኡ የእትዎም ቶም ክርስትያን ብሓንሳእ ተሓጋግዝና ጉዳይና ንሕልፍ ከም ጎራብቲ ሂን ምሂን ተባሂልና እቲ ገዛ ከማ ናይ መን ናይ መን ኣይትፈልዮን ከምዚ ገርና ውራይና ንሕልፍ ከምዚ ገርና እቲ ኣካይዳና ሓድነትና ፅቡቅ ንሕልፎን እንዳተፃወትና ብደይ ገለ መለ ተጉላባ ከምዚ ገርና ንኸይድ ፅቡቅ ጉዳይና ንሕልፍ ኣብ ፅቡቅ ኹን ኣብ ካልእ ኹን ተሓባቢርና ተደጋጊፍና ጉዳይና ንሕልፍ።
0: ንእዞባ ኣኽራያ ኣብ ማእከል ከተማ ብምህላዋ ዳርጋ ኩሉ ዓይነት ህዝባውን ማሕበራውን ኣገልግሎት ዝህቡ ትካላት ዝርከባ ንእዞባያ ክትበሃል ትከኣል። ምስ ዘለዋ ፀዕቂ ህዝቢ ግን ክህልዋ ዝግባእ ኣገልግሎት ብሰንኪ ዝተፈላለየ ሕፅረታት ዝጎደሉ እውን ኣይሰኣኑን። ብተወሳኺ ኣኽራያ ማእኸል ስነ ጥበብን ስፖርትን ምዃና እዩ ዝፍለጥ። ካብዚ ከባቢ ብዙሓት ፍሉጣት ሰባት እዮም ፈርዮም
2: ስፖርታውያን እዚኦም ስነ ጥበባውያን መብዛሕቶም ካብ ኣኽርያ እዮም ድፈርዩ። ምዝ ዓባይ ቀላይ ሽማያ ኣንበሳ ኢሎም ዝደረፉ ቀዳሞት ደረፍቲ እዮም። በዓል ቀላዕ ተወልደ መድህን ደቂ ኣኽርያ እዮም። በዓል ሴካይ ድብልዎም ሕጂ ህቡባት ደረፍቲ ዘለዉ ኣብ ተጠርኒፎም መስ ኣብ ጉጅለ ባህሊ ሓሬና ተጠርኒፎም ክኸዱ ኣለዉ። ክንደይ ብዙሓት ብዙሓት ደረፍቲ እዞም ስነ ጥበባውያን ዝበሃሉ ኣኽርያስ ብዙሕ ተፍሪ

0: በዓል ስዒድ ሃማደ ኢሎም ዝደርፉ ካብ ኣኽርያት ተፈልፈሉ እዮም። ሕጂ ኣኽርያስ ብዙሓት ስነ ጠበባውያን ብዙሓት ታሪካውያን ታሪክ ዘለዎ ዘፍረየት እያ ክብለካ ክእል
1: ብጣዕሚ ብጣዕሚ ትውርሻ ኣሎ ምክንያቱ

ኣብኣኽርያ ድኾነ ዋላ ንሕና ደቅና ክንገለመለና ኣኽርያ ተልካ ልብና ምሉእ ኣትብል ደቅና ክልቃዕ ከማና ከማና እዩ ከማና ኮይኑ እዮም ንኸዶ ኣለዉ ተወለደ ብጣዕሚ ፅቡቅ ኣለ እዩ ድብላኒ

ክቡራትን ክቡራንን መደብና ንምጅማር እምበኣር ነቶም ነዚ ብርሃን ከነሰማቕር ዘይትካእ ሂወቶም ዝኸፈለሉና ጀጋኑ ሰማዕታትና ንምዝካር ኩልና ካብ ዘለናዮ ሓፍ ንበል። ንዝክረ ሰማዕታት ነዳሎ ዝክረ ሰማዕታት

ጉዳያት ህዝባዊ ግንባር ዲሞክራስን ፍትሕን ኣቶ የሱፍ ሳያቅ፣ ዝኸበርኩም ሓለፍቲ መንግስትን ግንባርን ማሕበራትን፣ ዝኸበርኩም ሓይልታት ምክልኻል ኤርትራ፣ ዝኸበርኩም ኣባላት ሚኒስትሪ ዜናን ኣብ ዞባ ማእከል ዘለዎ ናይ ዜና ኩሎም፣ ዝኸበርካ ህዝቢ ንኡስ ዞባ ኣኽርያ ዕድሜና ኣኽቢርኩም ብምምጻኹም የመስግን። ህዝቢ ኤርትራ ኣብ ውሽጥን ወፃእን መበል 35 ዓመት ናጽነቱ ጽንዓትና ዋሕስና ኣብ ትሕቲ ዝብል ቴማ የብዕል ኣሎ። ነዚ ሃገራዊ ጽምብል ዒድ ኣልኣድሓ ተወሲኽዎ ድማ ድርብ ድምቀት ኮይኑኣሎ። ኮማውዳስ ናጽነት ኮማውዳስ ዒድ ብምዃኑ መርኣያ ስኒትናን ሓድነትናን እዩ። ሃገርና ዘሕለፈቶ ሓጐጽጐጽ እኩይ ቁጠባዊ ውዲታት ኣላሽ ኣቢልና ጉዕዞ ልምዓት

ዝደመቀሉ ብደም ሰማዕታትና ዝመፀት ናፅነት ሃይማኖታዊ በዓላትና ናቱ ፍሉይ ኣለዎ። ናይ ሎም ዓመት ዒድ አልኣድሓ ብሃገር ደረጃ ኣብ ንኡስ ዞባ ኣኽራክ በዓል ብምዃኑ ድማ ድርብ ሓጎስን ሓበንን ይስማዓና። ዝኸበርኩምን ዝኸበርክንን ነዚ ከይተዛነና ኣቲናያ ዘለና መደባት ልምዓት ብዓፀፋ ከነሕይሎ እናተማሕፀንኩ ነዚ ምዕሩግ በዓልና ክውን ንምግባር ንዝፀዓቱ ምምሕዳር ዞባ ማእከል፣ ሚኒስትሪ ዜና፣ ኮሚሽን ባህልን ስፖርትን፣ ኩባንያ ህንፃ ሰገን ብዓብዪ ድማ ምምሕዳር ከባቢ ገዛ ዕበል እናመስጎንኩ ንተቐማጦ ንኡስ ዞባ ኣኽርያ ንመላእ ህዝቢ ኤርትራ ከዓ ርሑስ አልዒድ አልኣድሓ ይምነ። ዓወት ንሓፋሽ ፅንዓትና ዋሕስና ዘለኣለማዊ ዝኽሪ ንስዋኣት

ንሱ ኣለም ክራር፣ ኣቤል ኢዮብ ደሩቡካ፣ ንፍታሌም ዮናስ ድራም፣ ኣሌክሳንደር ኣብርሃ ኪቦርድ፣ ምድሃኔ ኣለም ሳክስ፣ ሎረን ኢሳ ሳክስ፣ ሮቤል ኣስመሮም ሳክስ፣ ኖህ ዮናስ ትራምፔት፣ ከምኡ ውን ኣብርሃም ይትባረኽ ጊታር። ከምኡ ውን ነዚ ድምፂ ብንፅርነት ናባኸምሉ ምሕላፍ ምሳና ኣብዚ ተረኺቡ ዘሎ ክኢላ ስርዓተ ድምፂ ሓምድ እድሪስ ምስ ስዒድ ብምዃን እዮም። ሓራይ ዓበይቲ መራሕቲ ሃይማኖት ነዛ ተቐሪባ ዘላ ክትቆርሱልና ብክብሪ ንዕድም። ብጠቕዒት ነሰኒዮም ኣብ ቀነና ፅነት ዒድ ተደሚሮ ድሪ በዓል ካብ ኣኽርያ እዩ ዝመሓለፍ ዘሎ። ክቡራትን ክቡራንት ዓዘብትና

ነመስግነኩም ይቐኒልና ንበሩ። ክቡራትን ክቡራንን ካብዚ ብምቕፃል ናብቲ ናይ ባህላዊ ምዝንጋዕ ኢና ክንኣቱ። ካብዚ ቀፂሉ ድማ ነዚ ናይ ሎሚ ዒድ ንምድማቕ ኣብ ልምድ ዝቕኔት ኣብ ትሕቲ ፅላል ኮሚሽን ባህልን ስፖርትን ኤርትራ ተሓቒፋ ትነጥፍ ግጅለ ባህሊ ከዋኸብቲ ሪም ኣድሚቐቶ ክተምስያ ምስ ግጅለ ባህሊ ከዋኸብቲ ሪም ዝመፁና ድምፃውያን ሱሌማን ኣሕመድ፣ ኣማኒኤል ሃብተጋብር፣ መሓመድ ኑር፣ ሸዊት ዑባ ሚካኤል፣ ሓጃይ ትመንዳል፣ ኣሌክሳንደር ካሕሳይ፣ ሳሌም ጎይቶኦም፣ ሱሌማን ኣሕመድ፣ ሚካኤል ርእሶም ምቹ፣ ቀልኣብ ባዕልዋጣ፣ ሸዊት ዑባ ሚካኤል ከምኡውን ሱሌማን ኣሕመድ እዮም። ደጊምና ምክትታልኩም ብክብር ንዕድም።

ደጊምና ንመላእ ህዝቢ ኤርትራ ኣብ ውሽጥን ወፃእን ምስ ዘይከማሓይልታት ምክልኻልናን ርሑስ ዒድ ኣላድሓ ከምኡውን ቅንያት ናፅነት ክኾነልና እናተመነና ካብ ንእዞባ ዝመሓለፍ ዘሎ ፍሉይ መደብ ዒል ኣላድሓ ኣብ ምክታል ኢኹም ዘለኹም ክቡራትን ክቡራን ተዓዘብትና ሕጂ ብቐጥታ ናብ ማእከላይ ቦታና ናብ ፎርቶ ክንመልሰኩም ኢና።

ኩሉ ጽምብል መኣዝ ኣለዎ፣ ኩሉ ስድራ ቤት ልምዲ ኣለዎ። ድሕሪ ነፍሲ ወከፍ ምቁር ዝኽሪ ድማ ዛንታ ጻዕሪ፣ ሓር ኰትኰት፣ ፈጠራን ፍቕርን ኣሎ። ንሎሚ ኣብ ፍሉይ መደብና ጥበብ ቤት ክነቕርብ ኢና። ተመክሮን ምስጢር ሓሪጭ ከንጸባርቕ እዩ ጋሻና። ነዚ ሓሳብ ናብ ተግባር፣ ንጻዕሪ ናብ ሓጎስ፣ ሕልሚ ድማ ናብ ጋህዲ ዝቐየረት ጓል ኣንስተይቲ እያ። ንኣነቓቕሕን ንኻልኦት ኣርኣያ ዝኾነ ጉዕዞ ሒዝናልኩም ኢና መጺና ዘለና። እዚ ታሪኽ ሰሚራ የማነ እዩ።

0: ወይዘሮ ሰሚራ የማንያ ትበሃል። ኣብ ማእከል ከተማ ኣስመራ ፍሉይ ከባቢ ባቢሎን ካብ ንግዲ ዝመሓደሩ ስድራ ተወሊዳ ዓብያ። ብኹሪ ዓይኒ ኮይና ድማ ብሕንቃቐን ኣደብን ዓብያ። ስድራኣ ኣብ ምሕደራ ሆቴል ቤት ምግብን መዘናግዒ ማእከልን ሃብታም ተመክሮ ኣለዎም። ነቲ ክእለትን ፍልጠትን ካብ ንእስነት ኣትሒዛ ክትስዕቦን ክተማዕብሎን ስለ ዝኸኣለት ሎሚ ናይ ገዛ ርእሳ 10 ኣፃብዕቲ ዝገድፍ ሞያ ወኒና ትርከብ።
1: ብቆልዓይ ከለኹ ብዙሕ ናይ ስእሊ ቅርፃ ቅርፂ ዝምስፋይ ስለ ዝፈቱ ዝነበርኩ ብዙሕ ተፈጥሮ እዩ ማለት እዩ ናይ ጥበብ ነገራት ተሲብለኒ ነይሩ። ስለዚ ናብ ጥበብ ክኣቱ ብዙሕ ግዜ ኣይወሰደለይን ብቆልዓይ ከለኹ ስለዝሰርሕ ዝነበርኩ ማለት እዩ። ይፈታትን ፈትሒካ ምስራሕ ፈቱ እየ። ዝተሰርሐ ነገር ብኸመይ ተሰሪሑ ምፍንጣሕ ፈቱ እየ። ስለዚ ብከምዚ ይመስል እቲ ውሽጠይ ዝሓደረ ማለት እዩ እምበር በዚኣ መዓልቲ ክብሎ ኣይክእልኒ። ቆልዓይ ከለኹ ባንቡላ ብኢድ ዝስፈ ይነበረ፣ ኩዕሶ ብኢድ ዝስፈ፣ ኣብ ገዛ ዝውሃብ ዝኾነ ነገር ቀዳምነት በዕለ ይስራሕ። ኣብ ገዛ ኣብ ትምህርቲ ከዓ ገዛ ዕዮ ክወሃበኒ ከሎ ዝኾነ ገዛ ዕዮ ዝውሃብ ብሕልፊ ናይ ገለ ምስናዕ ነገራት ተዋሂቡ ኣነ ቀዳሚት ብሓላፍነት ትወስድ ናይቶም ግሩፕ ተምሃሮ ማለት እዩ ቻርት ድዩ ዝኾነ ብከምኡ ይመስል ኣጀማምራይ ካብ ቀደመይሲ ባዕልኻ ናይ ምስራሕ ባህር ነይሩኒ።
0: ግዜ ንእስነት ብትምህርቲ ዘሕለፈት መንእሰይ ሰሚራ ናይ መባእታን ማእከላይን ደረጃ ትምህርቲ ብዝለዓለ ብቕዓት ተኸታቲላ ናይ ካልኣይ ደረጃ ትምህርቲ እውን ደረጃ ከይጎደለ ቐፂላቶ ናይ 12 ክፍሊ መልቅቕ ፈተና ወሲዳ ናብ ዩኒቨርሲቲ ኣስመራ ተፀንበረት። ነቲ ናይ ኩሉ ግዜ ባህጋን ሕልማን ዝቖፂ ኣጋጣሚ ግን ኣጓነፋ። ኣብ ቀዳማይ ዓመት ትምህርታ ሕማም ካብ ባህጋ ዓንቂፍዋ ካብ ዩኒቨርሲቲ ወፂዓ ህይወት ካልእ መንገድን ጉዕዞን ቀረበትላ። ነዚ ሎሚ ኣብ ዝለዓለ ደረጃ ዝበፅሓቶ ሞያ ምስራሕ ምቁር ሕብስቲ ኣትቢዓ ክትሕዞ ደረኻ። ግዜኣ ኣብ ስራሕን ምስራሕን ትሕልፎ ዝነበረ ሰሚራ የማነ ኣብ 1996 እውን ናብ ካልእ ህይወት ሰጊራ ናብ ሓዳርን ውላድን ምስ ኣቶ ደበሳይ ወልደ ሚካኤል ተመርዕያ። ሓዳራ ፈልያ ካብ ብርኮም ዝፈረዩ 4 ቆልዑ እውን ኣዕብያ። ድርብ ዕማም ካብ ምትግባር ግን ኣይተዓንቀፀትን። ነቲ ስራሕን ሞያን ብዝግባእ ኣማዕበለቶ ድርብ ሓላፍነት ተሰኪማ ኣደን ኣደ ስራሕን ኮይና ብስራሓ እውን ህቡብነት

0: ኣጥርያ ፃሕራ ናብ ፀጋ ተቐይረ።
1: ናይ ፔስትሪ ስራሕ ዓቕሊ ማ ብዙሕ እዩ ዓቕሊ ዘለየካ ሕጂ እቲ ስራሕ ንውሕ ዝበለ ግዜኻ ውስድ ግዜኻ ማራ እዩ ዝወስተልካ ሕጂ ምስ ቆልዑት ምስ ስድራ ቤት ኣዶ ኮንካ ናይ ገዛ ዝማልኣ ኣማሊእካ ንቆልዑት ናይ ትምህርቶም ኣማሊእካ ክትከይድ ኮላ ቅርብ ክብድ ዝበለ ክሕለፍ ስለ ዘለዎ ግን ተሓሊፉ ማለት እዩ። እቲ ኣብ ስራሕ ዘጓንፍካ ለይቲ ትትስእ ፎርኖ ተባላሽ ኣብልኻ ለይቲ ክትወፅእ ኣለካ ቴሌፎንካ ኩሉ ግዜ ክፍት እያ ስለምንታይ ኩሉ ግዜ ኣብ ተጠንቀቂኢኻ ማለት እዩ። ስለምንታይ ንግሆ ብኣኻ ትጅምር በታ ኬክ ኢኻ ትጅምር ስለምንታይ ንግሆ ክፍት ከነብል ከለና መፂ ዝቆርስ ሰብ ኣሎ እንድሕር ዘይሰራሕናያ ወይ ድቃስ ተወሲድን ወይ ተጥፍእያ ጠፊእና ኣለና ማለት እዩ። ስለዚ ዝኾነ ጌጋ ክፍጠር የብሉን ጀነሬተር ተባላሽ ኣብልኻ ስኻ ጓንስተይቲ ኢኻ ግን ክትከይዳ ኣለካ ጀነሬተር ንዕኦም ክተዕሪ ዋላ ዓራየ ፀዊዕካ ርሑቕ ቦታ ኸውን ከድካ ዓረይቲ ክትፅውዕ ለይቲ እዩ ሰዓት ክልተ ቴሌፎን ኣይልዕሉኻን እዩ። ኣብ ከምኡ ብዙሕ ሽግራት ነይሩና ካልእ ኣቲኻ ንቆልዑት ቤት ትምህርቲ ክትኸይድ ኣለዎ ብዙሕ ፀገማት ኣለዎ። ካብ ስራሕ ኣብ መንጎ ክትከይድ ኣለካ ኣብቲ ናታቶም ሽልማት ክትሳተፍ ስለዚ ከይድካ ክዳንካ ቀይርካ ከማናይ ትኽእልና ምስ ብሕርጭካ ተኸይድ እቲ ካልእ ሰብ ኩሉ ይርእካ ግን ኣነ ኣብቲ ስራሕ ጠሊቐ ስለ ዝነበርኩ ኣይረአየኒ ነይሩ። ሕጂ ናብቲ ቦታ ከይድካ ክትሳተፍ ኣለካ ሰምታ ቶም ቆልዑት ከም ምምፃእካ እዮም ዝፈልጡ ስለዚ ከይደን ነቴን ዘለዋኒ ደቃይቕ ንዕአን ናብዋሃሂደ ናብቲ ቦታ ዝኸይድ ናብ ትምህርትታት ማለት እዩ ኣብኡታት ትሳተፍ
0: ስራሕ ነቲ ዓቐብ ናብ ጎልጎል ንብድሆ ናብ ዕድል እዩ ዝቕይር። ሕብረተሰብ ኤርትራ ተደጊፍካ ናይ ምጉዓዝ ባህሊ እዩ ዝውንን። ወይዘሮ ሰሚራ ነቲ ዓብዪ ዕማምን ተልእኾን ክትፍጽም ኣብ ዙርያኣ ሰብ ነይሮማ ባሓልዮት ዝድግፍዋን ዘበራትዕዋን ህላወ በዓል ቤታን ስድራኣን ነቲ ዝኸበደ ዘቃልል ማሽን ምንባሮም እውን ብኣኽብሮት ትገልጽ።
1: በዓል ቤተይ ዓብ ተራ ነይርዎ ዓብ ተራናቱ እንታይ ነፃነት እታ ነፃነት ነቲ ስራሕ ዝሰርሖ ስለ ዝኣመነሉ ብርቱዕ ነፃነት ማለት እቲ ዝነበረኒ ነፃነት እዩ ከዓ ናብ ዘብፅሕኒ ማለት እሲ ዝሰርሖ ይፈልጥ እዩ ቆልዑት ገዲፍካ ክትወፅእ ናበይቲ ከደለ ከመይ ኣለኸ እዚ ምሸት ኮይኑ እዚ ለይቲ ኮይኑ እዚ ቀትሪ ኮይኑ ምሳሕ ሰዓት ኣብያ ኣለኸ በየና ኣለኸ እንታይ ኣለኸ ዝብለካ የለን። ስለዚ እቲ ነፃነት እምነት ከዓ እቲ ምእማን እንታይ ይሰርሕ ኣለኹ ስለ ዝኣመነሉ እዩ ተራ ናቱ ዓብዪ ዝኾነለይ ንዓይ ማለት እዩ። ስለዚ ናይ በዓል ቤተይ ተራ ዓብዪ ነይሩ ነፃነት ማለት እዩ። እታ ነፃነት ብጣዕሚ እንዳይ ኣገዳሲት ከምዚ ቀላል ቃል ትመስል ግን ብጣዕሚ ናቱ ተራ ኣባይ ተዘይሂበኒ ነይሩ ኣይ ምስራሕኩን እቲ ዕድል ባይታ ተዘይፈጥረለይ ነይሩ ተዘይካረየ ነይረ እቲ ቦታ ካልእ ዓይነት ዓውዲ ማእትኹ ነረ። ሕጂ እሱ በቲ ዝረኸቦ ኣጋጣሚ ነቲ ዝሰርሖ ስራሓት ስለ ዝኣመነሉ እዚኣ ስራሕ እዚኣ ኣላ ሰርሕያ ዶ ይፈልጥ እዩ ህለኸኛ ምኻኒ ኣብ ስራሕ ንዓኣ ተቐቢልያ ማለት እዩ። ኣብ ገዛ ሓማተይ መሳያ ትቕመጥ በዚ ኣጋጣሚ ንዓኣ ብዙሕ ከመስግና የ ዘለዩ ስለምንታይ ዓንደይ ማለት እያ ንዓይስ ዓይነይ ማለት እንዲ ኣብ ገዛ ክንድኡ ሓገዝ የድልየካ እየ ስለምታይ ቆልዑት ብሎ መዓልቲ ገዲፍካዮም ክትውዕል ከለኻ ብሓላፍነት ዝጥይቕ ሰብ ኣብ ገዛ የድልየካ እየ ወለደ ይሕግዙ እዮም ግን ሰሙን ነጋዶ ስለ ዝኾነ ኣብ ንግዲ ኢና ምሳና ሒዞሞ ጥቃይ ከባቢ ክኾኑ ይኽእሉ እዮም። ኣብ ገዛ ግን ተማሂሮም መፅኦም ክኣትዉ ክወፁ ከተብፅሖም ትገለ ኣሓማት እያ ነራ። ስለዚ ናታተራ ብጣዕሚ እዩ ክሳይ ዘለዎ ግደ ዘለዎ ኣብ ሂወተይ ማለት እዩ መግለፂ የብለ ናይ ስድራይ ሓቂ ዘረባ ከምዚ ክፈልዮም ኣይክእልኒ ካብቲ ሂወተይ ሲ ኣውፀ ከምዚኦም ክብል ኣይክእልኒ ሰምታይ ስድራይ እሶም ስለ ዘዕበይኒ እቲ ዲስፕሊን ናይቲ ስራሕ እውን እሶም ብኣቶም ዝተምሃርክ ወይ ቀሊል ነገር ኣይኮነን ሕጂ እዚ ስቕ ኢሉ ድብ ኢሉ መፅእ ኢሉ ዝመፀካ ኣይኮነን እቲ ግዜታት ነዊሕ ስለ ዝነበረ እቲ ናቶም ተራ ከምዚ ኢልካ ክትገልፆ ትኽና ሰምታይ ካብኦም የወፀ ናቶም እዩ እዚ ማለት ናተይ ጥራይ ኣይኮነን ናቶም ፍርያት ስለ ዝኾነ

0: ስድራይ ዓብ ተራ ኣለዎ ኣብ ህወተይ ኣሕዋተይ ኣሕዋተይ ክልተ ሰለስተ ዋልድ ክልተ ወዳት ኢና። ስለዚ እሳተን ውን ምሳይን ዓብን ሓፍተይ ኮራሄል ስጋብ ሕጂ ምሳይ ኣላ ማለት እዩ። ሓፍተይቲ ሓንቲ እውን ካብ ደገ ብዝረኣየቶ ነገራት ዝረኣየቶ ንብረት ድዩ ዝረኸበቶ ኣቑሑት ትዕግስቲ የማንያ ትበሃል እሳ ውን ስለዚ ዓበየት በቲ ዘለዋ ኣብቲ ዝረኣየቶ ነገራት እዚ ኣረኺበ ኣለኹ ኢላ መተባብዒ ዝኸውን ዲስፕሌይ ድዩ ዋላ ዝኾነ ቪድዮታት ድዩ ሓድሽ ኣለዉ ዝትብሎ እሳ ውን ኣብ ከምኡታት ስራሕ ስለ ትሰርሕ ነበረት ዝረኸበትሉ ኣጋጣሚታት ብዝኾነ ሰብ ክትሰድድ ኣለዋ። ስለምንታይ እዚ ምትብባዕ ንዓይ ነይሩ ካብ ተስርሓ በዚ ራሂል እውን ከምኡ ኣብ ስራሕ ዓለም ናተይ ኣብቲ ሓገዝ ዘለየና እቲ ግዜ ገሊኡ ዝበዝሐካ ኣሎ ዋላ ቆልዑ ትሕዘልካ እተኮይኑ ንእቲ ኣምሕዝለይ ትብላ እውን እስ እውን ዓብ ሓገዝ እዩ ትስራሕካ። ስለዚ ኣብ ጎኒ ጎነይ ስድራይ መግለፂ የብሎም
1: ስራሕ ካልእ ስራሕ እዩ ዝፈጥር ዓወት ናብ ዘየቋርፅ ምዕራፍ ዓወታት እዩ ዝመርሕ። እታ ብዙሕ ክእለትን ተመክሮን ዝደረበ ሰሚራ እውን ናብ ዝዓበየ መድረኽያ ተሰቒላ ብፍላይ እታ ናብታ ኣብ ኣስመራ ከባቢ ገዛባንዳ እግሪ ማይ ጭኾት እትርከብ ፓስቸርያ ምስ ሰገረት ዝያዳ ዓቕማ ኣመስኪራ ነቲ ትካል ስድራኣ ኣብ 2007 ተኻርዮማ ንሳ ድማ ብዅሉ መንገዲ ክትዓቢ ልዑል ፀዓትን ፃዕርን ኣበርኪታ። እታ ትካል ብዅሎም ዓማዊል ተፈታዊትን ተጠላቢትን ክትኸውን ድሙቕ ኣሰር ገዲፋ።
0: እቲ ሓደ እቲ ስራሕ ምስ ኣተኸያዲ ዝመርሐካ እቲ ስራሕ ክጅምሮ ከለኹ ከምዚ ቅልል ዝበለ ዓይነት እዩ ዝመስል ነይሩ። ዳሕራይ ግን ምስ ኣተኻዮ ቁሩብ ከቢድ እዩ ሰምታይ ልምሉም ኣብ ልምሉም ነገራት ኢኻ ትሰርሕ። ድሕሪኡ ምስ ኣተኹ ዝኾነ ነገር ክኣቱ ከለኹ ኣነ ከምዚ ሸለልትነት ኣይሕዝን እየ ነገራት ቅድም ክፈልጦ ኣለኒ እየ ዝብል እንታይ እየ ዝገብር ዘለኹስ ክፈልጥ ኣለኒ። ስለዚ እቲ ቤዚክ ዝበሃል ነገራት እቲ ውሽጢ እንታይ እዩ እንታይ እዩ ዝሰርሕ ዘለኹ ጌጋታት ከይጓንፍ ብኸመይ እንታይ ኣፍልጦ ክህልዎ ካለዎ ትሰርሖ ነገራት ዳሕራይ ባዕልኻ ከዓ ትሰርሖ ክኸውን ኣለዎ። ኩሶ ስራሕ ለልካ ትሰርሖ ስራሓት ኣይኮነን ዝበዝሐ ነቲ ስርሐ ቅድም ፈሊጦ እዮ ማለት ብምንባብ ማለት እዩ ብዙሕ የንብብ ዋላ ቅድመ እውን የንብብ ምንባብ ዳሕራይ ዝኾነ ቅድም ስለ ዝነበረ ብዙሕ ናይ ቪድዮ ኣይመፀካን እዩ ነይሩ ፅሑፋት መፅሓፍቲ ጥራይ እዩ ነይሩ ንመፅሓፍቲ እናገላበጥኩ ክርኢ ጀሚረ ማለት እዩ። ሕጂ ኣብየናይ ቦታ ኣብየናይ ነገር እየ ዝያዳ ክሰርሕ ዝኽእል ኢለን ነፍሰይ ፈትሻያ ማለት እዩ። እዚ ናይ ፓስቸርያ ሓፂር ስራሕ ኣይኮነን ማለት እዩ ዝተወሰነ ኣይኮነን ግፍሕ ዝበለ እዩ ኣብ ውሽጡ ብዙሕ ዝሓዘ እየ። ንሕና ሕጂ ናይ ኬክ ቶርታ ጣይ ስለ ንዛረብ ዘለና ኢና እምበር ብዙሕ እዩ ባሕሪ እዩ ማለት እዩ ንእሽተይ ኣይኮነትን ብዙሕ እዩ። ሕጂ ካብተን ብዙሓት ኣየናይ ሓይሽ ሕጂ መጀመርያ በቲ ኣነ ዝፈትዎ እየ ጀሚረ እቲ ኣነ ዝደልዮ ዝነበርኩ ነገራት ክገብር ጀሚረ ማለት እዩ። ሕጂ እቲ ሰብ ግን ይወስዶ ግን እቲ ዝበዝሐ ዝደልዮ ግን ከምዚ ኸ ይብል ሞ ቁሩብ ከዓ ንጥምዝዝ ናብ ካልእ እቲ ሰብ ዝደልዮ ማለት እዩ ብከምኡ እንዳቆራረፅና ናብዚ ሕጂ በፂሕናዮ ዘለና በፅ
1: ምቁር ሕብስቲ ዶልቺ ኬክን ካልእን ካብ ግዜ ናብ ግዜ ክምዕብልን ዝተፈላለየ ዓይነታት ክስራሕን ፀኒሑን ኣሎን። ሞያተኛታት ከዓ ነቲ ጥበብ ዝያዳ ፍትውን ክቕይርዎ ሓያል ፃዕሪ የካይዱ። ሰሚራ እውን ሓንቲ ካብኦም እያ። ኩሉ ግዜ ብመቐረቱን ትሕዝትኡን ሰሓቢ ኬክ ክትምህዝ ትርአ። ንዓማዊል ዝምስእ ትሕዝቶ ትቐርብ። ነቲ ስራሕ ከም ጥበብ እያ ተስተማቕሮ። ኣብ ክሽነ ነዊሕ ሰዓታት ብምሕላፍ ሓድሽ ሓድሽ ኬክ ክትምህዝ ትረአ።
0: ኣብዚ ሕጂ እዋን ብሕልፊ ናብ ኣርት ነገር እዩ ፀሪዩ ዘሎ ማለት ብምርኣይ ጥራይ ከማን

ክትበልዖ ዘይትደሊ ኬካት ዝስራሕ ዘሎ ሕጂ ኣነ ፍልይ ዝበለ ንስራሓት ክሰርሕ ደስ ይብለኒ ፍልይ ዝበለ በ ንመሸጠ ዋላ ኣይኹን ሲ ዋላ ኮፍ ዝብል ፍልይ ዝበለ ስራሓት ክሰርሕ እቲ ዘለኒ ናይ ስእሊ ክሳይሲ ወልፍስ ኣብኡ ክሰርሕ ደስ ይብለኒ ክሰርሖ ይህንጠይ ፍልይ ዝበለ ካልእ መዓልታዊ ናይ ኬክ ስራሕ ፈጠራ እዩ ሎ መዓንቲ ትሰርሐያ ሓንቲ ዓይነት ስራሓት ሰለስተ ኣርባዕተ ዓይነት እየ ክትሰርሐያ ስለዚ ፈጠራ እዩ ከምዚ መወዳእታ ይብሉ እዚኣ ሎ መዓንቲ ሰሪሕካ ገለ እንድሕር ኣቢልካ በዚኣ ከምዚኣ ኮ ክገብራ ክእል ኢልካ ኢኻ ትዕርያ ስለዚ ፈጠራነት ስለ ዝኾነ መወዳእታ ይብሉን ከምዚ ኣብዚ ክበፅሐ ትብሎ ነገር ኣይኮነን ባዕሉ እቲ መገዲ እንዳመርሐካ ስለ ዝኸይድ ፍሉይ ነገራት ግን ክተኣታተው እቲ ኣብ ደገ ዘሎ ኣብ ጣዕሚ ስለ ዝፈላለዩ በር ገለገለ ፍልይ ዝበለ ነገራት ግን ክተኣታተው ደስ ይብለኒ ብዛ ከተኣታትዎ ደስ ይብለኒ

0: ኬክ ምስራሕ ንሰሚራ ካብ ንግዲ ንላዕሊ ፍቕሪ እዩ። እቲ ስራሕ እውን ሞያ እዩ ዝጠልብ። ብዓብኡ ስነ ስርዓት፣ ትዕግስቲ፣ ሳይንስን ስነ ጥበብን ምዃን እያ ትሕብር።
1: እንታይ እቲ ስራሕ ሓንሳብ ምስ ጀመርኩ ኣብቲ ጥበብ ዓለም ስለ ዝኣትኩ ብዙሕ ምስቲ ስራሕ ስለ ዘፍቀርኩ ብዙሕ ኣይርድአካን እዩ በዳህ ምዃኑ ርድአካ እዩ። ነዊሕ ሳዕተ ኸቲኻ ድንን ትብል ክሳድካ ኣንዛ ኣለዎ፣ እዳውካ ከምኡ ኣንዛታት ኣለዎ፣ ናይ ጠናዊ ፀገማትን ብጣዕሚ እዩ ዘምፀልካ። ስለምንታይ ብዙሕ ኢኻ የእዳውካ ማራ ይሰርሕ እዚ ናይ ሕቆኻ የፀገማት ኣምፀልካ ሕጂ ሓደሓደ ግዜ ይፍትነካ እዩ። ስለምንታይ ነዊሕ ክሰርሕ ፀኒሕካ ክትብል ኣይትኽእልና። ስለምንታይ እቲ ድንን ምባል ዋላ ብሕክምና እውን ምልኻ ሓንሳብ ክትዕርፍለክ ግን ትስራሕ ስለተፍቅሮ ብምንታይ ጠጠው ክትብል ሕጂ ንሰልዲ ይኮንካ ንሰርሕ ንትጥዕናኻ ይኮንካ ንሰርሕ ግን በቃ ፍቕሪ ናይ ትስራሕ ምስ ሓደረ ጠጠው ከብሎ ይከኣልኩን ኣብ ከምኡታት ይቕርብ በር ድሓኒ እቲ ዝደልዮ በፅሐ ኣይብልን እንደ ገና ኣለኹ ተማሃሪት እንደ ዝብል ግን እቲ ገለገለ ዋጋታት ኣብቲ ዓሚል ትሪኦ ናትካ ዝስራሕካዮ ሞ ፊድባክ ክበካ ከሎ እቲ እሱታት እዩ ንዓይ ዘዕግበኒ። እቲ እዚ ኩሉ ደኺምካስ ኣለዎ ፃማ በዓር ኢልካ ኢኻ ትሓስብ እምበር ገና ትደልዮስ ገና ኣለኹ እየ ዝብል ገና ከምዚ ተዓዊት ኣለኹ ኢለስ ኣይሓስብኒ ሓቂ ዘረባ።

0: ሓደ ካብቲ ዝዓበየ ሰሚራ ትልልየሉ ምስራሕ ፓናቶነ እዩ። ፓኒቶን እቲ ኣብ ሚላኖ ኢጣልያ ዝርከብ ሱር ዘለዎ ባህላዊ ምቁርባን እዩ። ሰባት ፈለማ ብቶኒ ዝተባህለ ሰብኣይ ከም ዝተሰርሐ እዩ ዝሕብሩ። ፓናዲቶኒ ተባሂሉ ይጽዋዕ። ትርጉሙ እንጀራ ቶኒ ማለት እዩ። ኣብ ኤርትራ ፓናቶነ ኣካል ናይ በዓላት ጽምብልን ስድራ ቤታዊ ምትእኽኻብን እዩ። ንምፍጣር ግን ግዜን ትዕግስትን ክእለትን ይሓትት።
1: ፓናቶነ ብዙሕ ኣህላኽ ድዩ። ሓደ እቲ ምስጢሩ ክትፈልጦ ክትኽእል ኣለካ። ሕጂ ብብዙሕ ዓይነት እዩ ዝስራሕ። ኣብ ዓድና ብብዙሕ ዝስራሕ እዩ። ግን ክብድ ዝበለ ዝገብሮ እንታይ ንዑኡ ዝኸውን ኣስቤዛታት የድል እየ። ነዊሕ ግዜ ዘድልዮ ስራሓት እዩ። ሕጂ ቅድም ኣብ ዓድና ፓናቶነ ብዙሕ ስለ ዝፈቱ ዝነበርኩ ኣነ ክጅምር ከለኹ ናይ ፓናቶነ ኣብቲ ገዛ ብዝ ዝተሰርሐ ብዝጀመረ ትሕዝቶ ጌርና ኢና ጀሚርና። ስለዚ ኣብኡ ቅርብ ፈተናታት ነይርዎ። ስለምንታይ እቶም ዝነበሩ ኣብቲ ትካል ዝሰርሕዎ ዝነበሩ ኢና ንርኢናና። ስለዚ ብቕሊል ካርእካ ይደሊኒ ሰብ ሕጂ ክሰርሑ ከለዉ ይነውሕ እሞ ድሕራይተ ውፅኢቱ ከዓ ዘይሕጉሰኒ እቲ ኣነ ዝፈልጦ ፓናቶኒ ኣይኮነ ዝስራሕ ነይሩ። ሕጂ ክንጅምሮ ከለና ከምዚያ ዝበልኩ ኸ ከንብብ ነይርኒ ማለት እዩ። ተመሊሰ ብዛዕባ ፓናቶነ ክፈልጥ ነይርኒ። ሕጂ ፓናቶነ ነዊሕ

መዓልታት ከም ዝወስድ ብመዓልታት ትመባክዕቲ ዶ ገለና በልካ ነዊሕ ኢኻ ትኸይድ ዝውሰድ ኮይኑ ሕጂ ኣብ እቲ ቦታና እውን ቁርብ ግብሒ ዝበለ ስለ ዘይኮነ ንከምኡ ዘልየ ቦታ ኣለዎ ፓናቶነ ንባዕሉ ስለዚ እንታይ ኢና ገርና በትያ ኣብ ዓድና ተለሚዳ ዘላ ኣማዕቢልና ከመይ ገርና ፓናቶነ ንሰርሕ ኢለ ከም ብሓድሽ ኣብ ግዜ በዓላት ስለቲ ጠለባት ዝረእኽዎ ማለት እዩ ግን ናይ

0: ፓናቶነ ፍትወት ገይረ ማለት እዩ ባዕሊ ከዓ ክሰርሕ ኣለኒ ኢለ ጀሚረ ማለት እዩ። እጂ መጀመርያ ፓናቶነ ክንጅምር ከለና እንታይ እንታይ የድል ፊኖም እንቃዕሆ ድዩ ዘቢብ ድዩ ከመይ ገይሩ ይስራሕ ክንደይ ሰዓት እንታይ ሙቐት የልዮ ኣብ ግዜ ቁሪ ከመይ እዩ ኣብ ግዜ ዛሕሊ ከመይ እዩ ንዚ ክንፈልጦ ነዊሕ ግዜ ወሲዱልና መዓት ክሳራታት እዩ ዘምፀልካ መዓት ብሓደ ግዜ ተብክዖ ብዙሕ እዩ ብዙሕ ሰዓታት ኢኻ ትፅበይ ለይቲ ተኣቱ ከተምፅእ ነታ ፎርሙላ ነኸተምፅእ ማለት እዩ ተንብሞ ትፍትኖ ኣይመፅን ይወድቀካ ይወደቕ እዩ ፓናቶነ ኖርማሊ እትስ ይወደቕ ሰምታይቲ ብምሉእ ክትፈልጦ ክትኽእል ኣለካ ተሓሳብ ኣብ ዒድ ንሰርሖ ኣሎና ኣብእዚ በቢ በዓሉ ዝስራሕ በቢናቱ ጌርና ኢና ነቲ ሰብ ዝበዝሐ ናይ ሕብረተሰብና ባፃፃሕ ገለሰብ ዝኾነ ፅቡቅ ነገር ክርኢ ስለ ዝደሊ ነቲ ፓኬጅ ንቕይሮ እምበር እዚ ትብልዮ ዘለኹ ከዓ ኣብ ግዜ ፋሲካ ኮሎምባ ዝበሃል ይስራሕ ቀደም ስለ ዝነበረ ኢና ንሕና ቐፂልናያ ቅድም ኣብ ቅድ ግዜ ፋሲካ ፓናቶነ ኣይስራሕን እዩ ነይሩ ኮሎምባ እዩ ዝስራሕ ነይሩ ስለዚ ንዓኣ ንሕና ከዓ ተኪእናያ ማለት እዩ ተስራሕ ዝነበረ እዩ እምበር ሓድሽ ስራሓት ኣይኮነን ዝሰርዕወ
1: ኪንዮ ኬክን ፓስተን ጉዕዞ ሰሚራ ዝዓመቐ መልእኽቲ ዝሓዘ እዩ። መልእኽቲ ብዛዕባ ምሕያል ደቂ ኣንስትዮ ጽንዓትን ፈጠራን ንስድራ ቤትን ይምስክር።
0: ካብዚ ስራሕ እዚ ካብ ሂወት ዝረኸብኩዎ ካብ ዝጉዕዘይ ዓቕሊ እያ ዓቕሊ ተፃወርነት እንድሕር ኣለካ ንትደልዮ ነገር ክትበፅሖ ቀሊል
1: ሎሚ እውን ንኣሚ ጓላን ኣዝማዳን ብዙሓት መንእሰያት ሰራሕተኛታትን ካብቲ ዝደለበቶ ተመክሮ ትምህርቲ ወሲዶም ይሰርሑ ኣለዉ። ክሽንኣ ካብ ናይ ስራሕ ቦታ ንላዕሊ ኮይና ኣላ ቤት ትምህርቲ ስነ ስርዓት ፈጠራን ተስፋን ኮይና ትርከብ።
0: እቲ ስራሕ ብዙሕ ዋጋ ይኽፍል እንድዩ ነዊሕ ሰዓታት ጠጠው እቲ ነዊሕ ሃልኪ ፈጠራነትካ እዩ ዝበዝሐ ፈጠራ እዩ ካብ ውሽጠ እዩ ሓንቲ ነገር እና ዝረኣየኒ ነገር ንዑም ኣይረኣዮም ከመይ ጌርካ ሓሲብከያ ይብሉ ሕጂ ደቀይ ይደልዮም ግን እቲ ገለ ፈጠራነት ቁርቢ የሸግሮም ማለትስ ከምዚ ከመይ ጌርካ ሓሲብክዮ ገለ ይብሉ እቲ ገለገለ ስራሓት ዝሰራሕ ክዎ ይደግሞ እዮም ሕጂ ጓለይ ናኦሚ ጓል ሓወ ይቡና ኣላ እሳ ሕጂ ብዙሕ ኣብቲ ናይ ኬካ ትምሳይ ትነጥፍ ማለት እዩ ጓል ሓወይ ማለት እዩ ጓል ሓፍተ ይቡን ኣላ ከምኡ ማለት እዩ ሳተን ሕጂ ተወራሪሰን ሒዘንኦ ይብል ኣነ ኣብ ኣወዳት ቁርብቲ ዓቕሊ ጌርካ እቲ ትሰርሖ ቁርብ ኣብ ኣወዳት ክብድ ይብል ይመስለኒ ኣብተን ደቂ ኣንስትዮ ይሓይሽ ሕጂ ጓለይ ነቲ ዝሰራሕ ኳ ክደግሞ ትኽእል እያ ከምዚ ክፈጥሩ ግን ቁርብ የሸግሮም እምበር ዳሓን ምሳቶም እውን ተኪኦምብለ ይሕግዙን እዮም ብካልእ ተራ ሕጂ ይሕግዙን እንድሕር ኣብቲ ኬክ ተዘይኮይኑ ኣብ ምልእኣኽ ምቕባል ቀሊል ተራ ውሳቶም እውን የብሎምን ማለትሲ ብዙሕም ሓገዝ ዘለዎ ብቲ ስራሕ እዩ ማለት እዩ።
1: ስራሕ ብውፅኢት እዩ ዝልካዕ ወሃብቲ ኣገልግሎት እውን ብዓማዊል ሚዛን ስርሖም ይግምገም። ዓሚል ንጉስ እዩ። ኣፍራይ ብዘይ ዕዳጋ ስራሕ ክቕፅል ኣይክእልን እዩ። ንዓሚል ዝሕግሶ ፅቡቕ ስራሕ እዩ። ፅቡቕ ስራሕ ብትሕዝቶ ምሕደራ ግዜ ኣኽብሮት ቆፀራን ቋንቋን ካብቲ ብዙሕ ውሑድ ክገልፆ ይከኣል። ሰሚራ በዚ መዳይ እዚ ልዑል ክብርን ኣፍልጦን ከም ትረክብ እያ ትሕብር።
0: ዓማዊለይ ናተይ ኣይፈልጡን እዮም ዝበዝሑ ዳርጋ ተዘይሓሰ ካብ 30% ጥራዮም ዝፈልጡን እቲ 70% ብዙሕ ዝፈልጥ

0: እንኮይና ይስማዓኒ ውሽጢ እዚ ካልእ ሰብ ዝሰርሕ ኮይኑ ይስምዖ እቶም ዝተወሰኑ ዓማዊል እዮም መፅኦም ብድሕሪቲ ዋላ ብቅድሚት ዝርእኒ ወይ ዝፈልጥኒ ዝነበሩ ዳርጋ 30% እዮም ዝኾኑ እቲ 70% ግን ኣይፈልጠኒን ነቲ ስራሓተ እዮም ዝፈልጦ ነቲ ሰብ ተሰሪሑ ዝቐርቦ መፅኦም ብስእሊ ሪኦም ኣሚኖም እዮም ዝእዝዙ እዚ ሕጂ ንዓይ ቀሊል ኣይኮነ ስምንታይ ንዓይ ከይረኣዩ መንነተይ ከይረኣዩ እንታይ እያ መን እያ ሰብኣይ ዝሰርሖ ዘሎ ሰበይቲ ድያ ነቲ ስራሓት ርኦም ኣሚኖም መፅኦም መዓልታዊ ክእዝዙ እቲ ናታቶም እዩ ናብ ዝብፅሒኒ እየ ዝብል ኣነ ምትብባዕ ናይ ዓማዊለ ብፍላጥ ዘይኮነ ዝፈልጠካ ክሕጉሰካ ኢሉ ክገብሮ ክእል ዘይፈልጠካ ግን መፅኡ ኣዚዙ ከይድ ከሎ ብሽም ጥራይ መፅኡ ኣዚዙ ከይድ ከሎ እዚ ዓብ ተራ እዩ ዘለዎ ማለት እዩ ኣብዚ ብሕልፊ ኣብ ኬክ ዝፈልጥ ሰብ ዓብ ተራ ኣለዎ ብሽም ጥራይ ዘይኮነስ በቲ ትሕዝቶኻ ኣሚኖም ዝገዝኡልካ በዚ ከዓ ዓማዊለ ብጣዕሚ ምትብባዕ ጥራይ ዘይኮነስ ንዕኦም እዩ ሓቂ ዘረባ ዝሰርሕ ዘለኹ ማለት እዩ
1: ምቁር ሕብስቲ ወይ ፓስተ ውፅኢት ስነ ፍልጠትን ስነ ጥበብን እዩ ዝተፈላለየ መስራሕ ሓሊፉ እዩ ናብ መወዳእታ መልክዕ ዝበፅሕ ካብ ፈለማ ክሳብ ምዝዛም ከዓ ዕቱብ ምክትታልን ምቁፅጻርን ይጠልብ ብልምዲ ፓስተ ሕሩጭን ሽኮርን እንቋቑሖን ጥራይ ሓዊስካ ዝስራሕ ዝመስሎ ውሑድ ኣይኮነን ዕዮ ፓስተ ግን ሳይንስ እዩ ሙቖት ኣገዳሲ እዩ መስፈሪ ወይ ሚዛን ኣገዳሲ እዩ ግዜ ኣገዳሲ እዩ ሓንቲ ንእሽቶ ጌጋ ንናይ ምሉእ መዓልታት ስራሕ ተበላሽዎ ልዑል ጥንቃቕን ውሕልነትን ዝሓትት ስራሕ እዩ
0: ወንጂ ኬክ ዋና ንዚ ስለዚ ጥልቂ ማይ ገልሰ ተጠልቅዮ ልስልስ በለ ኸውን ኣለዎ ኣገዳሲ እዩ እቲ ቤዝ ኣገዳሲ እዩ ክስራሕ ይከኣል እንዲ ዝኾነ ነገር ግን ኣገዳሲ ኣብዛ ዓድና ሞር ዝተለመደ እዚኣ ክሬም ሰትያ ውሽጣ ብላዕሊ ከዓ ብሮ ለኺናይ ኣለና ማለት እዩ ነቲ ቅርፂ ክሕዘልና ምእንታን ብደንቢ ሰምታይ ዝተቆራረፀ እዚ ሕጂ እታ ዘልየኒ ስእሊ ክስእል እዩ ማለት እዩ ኣነ ቅድም ብዙሕ ከምዚ ናይ ኢደ ጥበብ ነገራት ስለ ዝፈቱ ዝነበርኩ ነቲ ዝፈትዎ እየ ዝሰርሖ ማለት እዩ ነቲ ባህላዊ ከዓ ሞር ክረኣይ ስለ ዝደልዮ ገለገለ ፍሉይ ነገር ክኾን ከሎ ደስ ይብለካ ክትሰርሕ ከምዚ እውን ዘለኒ ፍትወት ናይቲ መሶብ ድዩ ገለ ኖርማል ይሰርሕ ነይረ ይቅድም ይሰፊ ነይረ የ ብቆልዓይ ከለኹ ማለት እዩ ሕጂ ንዑ እየ ናብ ኬክ እትዮ ማለት እዩ ብከምዚ መገዲ ከዓ ይኸይድ ብስፈኸም ከሎ ከምዚ ይኮነ ዝበዝሐ ግዜ ኬክ እዚ ናይ ኬክ ስራሓት ብሕልፊ ኬክ ክንብል ከሎና ሕጂ ብዛዕባ ናይ ቶርታ እንዲና ንዛረብ ዘለና ስእላዊ እዩ ዝበዝሐ ግዜስ ብስእሊ ኢካ ትገልፆ ነቲ መዛዘሚ እቲ ውሽጡ ሓደ ዓይነት ክኸውን ይኽእል እንዲኩሉ ግን እቲ ደጋዊ እዩ ዝበዝሐ ሰብ ዝርኢ ስለዚ ነቲ ደገ ዝስሕብ ንስእሊ ዝስሕብ ስለ ንመርፅ ብዝበዝሐ ግዜ ብዚ ንጥቀም ቅድም ዝነበረ ዲዛይናት ውሱን እዩ ነይሩ ኣብ ዝተወሰነ ቅርፅታት ጥራይ ዝተሓለወ ሕጂ ግን ምስ ግዜ ብዙሕ ዓይነት ሕጂ ብሕልፊ ናብ ብዙሕ ናይ ኣርት ስራሓት ስለ ዝብ ዘሎ ስካብ ናይ ኤግዚቢሽን ዘርእሉ ነገራት ስለ ዘሎ ሕጂ ናብኡ ናህና ከዓ ንምንታይ እቲ ዘለና ናህና ዘይነርኢ ብባህልና ዝመስል ብዙሕ ብዙሕ ንስራሕ እንዲ ግን በዚ ዘለና ጌርና እንታይ ክንሰርሕ ንኽእል ኢና ኢለ እየ ዝገበርኮ ኣነ ዝበዝሐ ግዜ ይገይሸ መገሻ ይገይሸ ብዙሕ የ ንብብየ ይርኢ የ ዝኾነ ነገር ብሸለሊለ ሓልፎን እየ ኣብ ግዜ ደገ ዝወፀሉ ከዓ ብዙሕ ናይ ኤግዚቢሽናት ናይ ከምዚ ናይ ኬካት ዘለዎ ይሳተፍ እየ። ሕጂ ነቲ ዝሪኦ ናብ ዓደይ ኣምፅ ከዓ እንታይ ክገብር ክእል ኢለ ከዓ ይሓስብ። ስለዚ ምስ ማዕር ማዕር ክንከይድ ስለ ዘለና በቲ ንረኽቦ ኣስቤዛታት ገሊኡ ክብድ ይብል እዩ። ስለምንታይ ኣሎ ክትመላልአሉ ዝግበአካ ነገራት ግን በታ ዘላትና እዚ ስራሕ እዚ ንሰርሖ ማለት እዩ። ስለዚ ብኸምኡ ኢና ማዕረ ማዕረ ንኸይድ። ኣነ ቅድም ብንእሽተይ ከለኹ ብዙሕ ናይ ኢደ ጥበብ ስራሓት ይሰርሕ ስለ ዝነበርኩ ብዙሕ ናይ ቤተሰብ ነይረን ደቂ ሓወበይ እሳተን ብስፈ ከምዚ ቀዳም ገለ ክኸውን ከሎ ወይ ግዜ ዕረፍቲ ክረምቲ ስፈ ይሰፍያ ስፈ ይሰፍያ እሞ ሕጂ እሳተን ኣታዊ ክሳየን እዩ ነይሩ ኣታዊ ምንጨን እዩ ነይሩ በቲ ስፈ ገይረንሲ ገለ ነገራት ይገዛዝኣ ነይረን። ኣነ ግን ሰንኪ ሰፍያ ከልዋ ሞር እቲ ዝሰርሕኦ ሰሪሐን ክእትዋሉ ከልዋ ሰልዲ ስሕበኒ ስለ ዝነበረ ብኸምኡ እየ ዝያዳ ከብል ጀሚረ ማለት ክሰርሕ ሕጂ ፈትዎ ከዓ ነይረ ከም ኣርት ስለ ዝኾነ እቲ ክዓቢ ከሎ ናቱ ዲዛይን እውን ከከምቲ ናትካ ትሰርሖ ስለ ዝኾነ ማለት እዩ ሓደ ዓይነት ቅርፂ የብሉን ስፈ ዝተፈላለየ ዘለዎ መዛዘም ኣለዎ ብቀይሕ ብቀጠልያ ብሕብርታት እናቀያየርካ ካሰርሑ ድ ዋላ ንክትሪኦ ዋላ ኣብ ሕብረተሰብና እውን ኣትዩ ክትሰርሐሉ ከለካ ደስ እዩ ዝብለኒ ብነፍሰይ ተኣርቲ ከይከውን ስእላዊ ስለ ዝኾነ እዚ ሕጂ ቅልል ዝበለ ዝገብሮ ብዙሕ ግዜ ስለ ንደጋግሞ እንድ ኣብቲ መጀመርያ ግን ቅሩብ

ብዙሕ ዓይነታት ኢና ንሰርሕ ነርና እዚ ገዛ ብብዙሕ እዩ ዝፍለጥ። ዳሕረይ እዚ ናይ ቶርታ ቅርፅታት ንምንታይ ኣብኡ ክጥቀመሉ ዘይክእል ዝብል ሓሳብ እናቀየርኩ ቀይረ እዩ ማለት እዩ። ሓደሓደ ግዜ ሙቐት ክብርትዕ ከሎ እቲ ብሮ ክልምልመካ ክእል እዩ። ስለዚ ኣብ ከምዚ ጠጠው ዝብል ነገራት የሸግረካ ማለት እዩ። ጠጠው ዝሕል ዝበለ ቴምፕሬቸር ሓጋዚ ስለምንታይ ናይ ኢድና ረስንሎ በዕሉ እቲ ናይ ኢድ ረስንካተር ኣለዎ እንዲ ዲና ኢና መደብ ንገብር ክንደይ ሰብ ክንቅበል ኢና ክሳዕ ክንደይ ዓቕሚ ኣለና እንሳት ኩሉ ኣዋሃሂድና ኢና ንቕረቦ ሽዑ እታ ዓቕምና ስጋዕ ተኣክል ተቐቢልና ኢና ነቲ ጋሻና ንእንግድ እምበር ስኢልና ኣይ ንቕበልን ኢና ዝኾነ ኦርደራት ስኢልና ኣይንቕበልን ኢና ብዓቕሚ እቲ ናይቲ ትካልና ማለት እዩ። ግን ንዳለወሉ ንብምሉኡ ንዳለወሉ ኣድካሚ እዩ። ስለምንታይ ሓደ ዓይነት ዲዛይን ብዙሕ ሰዓታት ክሰርሕ ነንበይኒ ብምዃኑ ነንበይኒ እዩ እቲ ትእዛዛት ትመፀካሲ ነንበይኒ እዩ እዚኣ ብሮ ቅርብ ኣብያት ንላ ኣብ መንጎ ዚግዛግ ክትኾን ዘላ ብኸም እያ እቲ ስራሕ ብጣዕሚ ኣድካሚ እንዲ ግን ናይ ዓሚል ድሌታት እቲ ናይ ዓሚል መትብባዕ ማለትስ ደኺመኢልካ ትፀንሕ ሞ ሽዑቲ ዓሚል ተገዲሱ መፅኡ ከምዚኣ እንዲ ዳኣ ደሌ ዓመት ውላደይ እንዲ ወይ ዝኾነ ናቱ መደብ ዘለዎ መፅኡ ንዓኻ ደልዩ መፀካ ከሎ እታ ናቱ ምትብባዕ ተኣክለካ ዩ ሓደ ካልኣይ ምስጋና ምሻሎ እንታይኣ ስራሕ ክልና ደኣ ፅቡቕቲ ኮይና እ ከምዚ እንዲ ክብልካ ከሎ ነቲ ዝነበረካ ብምሉእ ድኻማት ይዝርዝረልካ ማለት እዩ። ሓድሽ ነገር ርአ ክመፅእ ከለኹ ወይ ከይረኣኹ እናብኡ ከለኹ ብሓንጎል እዩ ዝፈጥሮ ነገራት ኣሎ እዚታት ሕጂ ርኢኻ ክምንካ እንተብል ጥራይ ተሓሳብ ኢኻ ትወስቶ ተሓሳብ ትወስቶ ናብ ትስኻ ትደልዮ ነገራት ትቕይር ማለት እዩ። ሕጂስ ዝበዝሐ ግዜ ሓሳብ ክህልወካ ኣለወቃ ፍቕሪ ናይቲ ስራሕ ፍቕሪ ተለካ ንክትቀይሮ እምበረይ ከምዚ ዝኾነ ርኢኻ መፅኻ እውን ክሰርሖ ይትኽእል ናሃኮ ግን

ኣፎም ዘይጥቀም ማለት እዩ ሓደ ዘይብላዕ ማለት እዩ ሕጂ እቲ መጀመርያ ክነምፅ ከለና ሓደ ሓደ ቅርፅታት ደራሪብካ ዝመፅእ ኮይኑ ሕጂ ብዓቕሚ ሕብረተሰብና ከዓ ቁርብ ክብድ ይብል ስለምንታይ እቲ ዝስራሕ ስ ከክልተ ጌርካ ክሰርሑ ኢኻ ማለት እዩ ሕጂ ንዕኦም ንዕኡ ዋላ ነቲ ዲዛይን እውን ፅቡቅ ኣምፀልካ ስለ ዝኾነ ንኸራጉደልካ ማለት እዩ ተወሳኺ ኢልና ኢና ኣምፂናዮ ማለት እዩ ሕጂ ከም ፍሉይ ትርእታት ነቲ ዓሚል ንሕቡር ኢና ብኸመይ ንሰርሕ ከመይ ጌርና ነዳልዎ ንነግሮ ኢና ዝበዝሐ ዓሚል ይፈልጥ እዩ ቀጥታ እወ ቀጥታ ዝመፅእ ዝእዝዝ ይፈልጥ እዩ እቲ ኣብ ገዛ ዝፀንሕ ግን ብዙሕ ኣፍልጦ የብሉ ሰምታይ ታ ኬክ ጥራይ እያ ዝመስሎ ሕጂ ናህና ሓፈሻዊ እቲ መራጎ ድንበር ቲ ኬክ ኣይነግድሎን ኢና ሕጂ ንዕኡ ከነምፀሉ ከለና ነቲ ዓሚል ቆሪፅና እቲ ቶርታ ንዕድሎ ኢና ይዕደልተን ደቀና ዕድልኦ ማለት እዩ ሒዞንኦ ነቲ ዳሚ ክመወፃ ከልዋ ግን እቲ ቶርታ ሒዞሞ ዝወፅ ዘሎ ኮይኑ ስለስምዖ ብዙሕ ግዜ ናይ ምውጣጥ ሒዝክንኦ ቶርታ ወፂኽን ናይ ምባል ይመፀና ግን ንሕና እቲ ኬክ ኣሎ ስቲል ናብቲ ታሕቲ ይትፎም ራጎ ድንበረ እታ ኬክ ነእትዋ ኢና ንሕና ፎም ኣብ ዓለም ፍሉጥ ድ ናይ ኬክ ኢንዳስትሪ ብጣዕሚ ፍሉጥ እዩ ሕጂ ዝበዝሐ ገለገለ ትካላት ማለት ኣብ ካልእ እዞም ዲዛይነራት ድዩ ገለ በቲ ዳሚ ገይሮም ሰርሑ እዮም ዲዛይን ጥራይ ዴኮሬሽን ዋላ ሕጂ ኣብ ገለገለ ናይ ስእልታት ንሪኦ ገለ ሰብ ባዕሉ ሰሪሑ ክሳይ ክገብር ኣይክእልን እዩ ባዕሉ ክሰርሕ ኣይክእልን እዩ ክንድኡ ዓይነት ባጀት ኣውፅኢካ ብጣዕሚ ከቢድ እቲ ናይ ኬክ እቲ ስፖንጅ ክሰርሕ ገለ ሕጂ ንስእሊ ኢሎም ጥራይ ዝሰርሑ ኣለው ኖ ንሸቐጥ ንዕዳጋ ሕጂ እቶም ዝሰርሑ ኣድቨርታይዝ ክገብሩ ከለዉ ንኬክ ሰሪሖም ብሉ ይክእልን እዮም ከውፅዎ ይክእልን እዮም ስለዚ እንታይ ይጥቀሙ ልክዕ ከምኡ ተሰሪሑ ቅቢ ቅርፂ ማለት እዩ በቢ ዓይነት ቅርፂ እዩ ዘሎ ስጋብ ሕጂ ኳባና መፂ ዘሎ ከቢብ እዩ ግን ኣርባዕተ ኣንጎሎ እውን ኣሎ እሱ እውን ንጥቀመሉ ኢና ንዕኡ ከም ዋላ ሳቶም እውን ጥቀምሉ እዮም ከም ብዝሒ ዓበይቲ ክኸውን ከሎ እውን ኣክንዲ ብምሉእ ቶርታ ትገብሮ ተወሳኺ ቅርፂ ስለ ዘለዎ ልክዕ ነቲ ቶርታ እዩ ዝመስል ብሮ ተልክዮ ከርእኩም እየ ተወሳኺ ማለት ልክዕ ቶርታ እዩ ዝመስል ሕጂ ቅርፂ መትሓዚ ማለት እዩ ንዓና ቅርፂ መትሓዚ ንዓና ንመራጎዲ ኢና ንጥቀመሉ ግን ኣብ ካልእ ግን ከም ኬክ ገይሮም ይጥቀምሉ ማለት እዩ ላዕሊ ስለዝወስኸታ ሕጂ ነዚኣ ናይ ላዕሊ ከምቅማ ኣለኒ

ሓስብ ኣለካ ሰምታይ እዚኣ ሕጂ ክድምስስያ ይትኽእልኒ ኣብዚኣ ዝገብራ ጌጋ ዋጋ ተኽፍለኒ ማለት ኣይ ተመሊሰ ክመልሶ ኣይክእልኒ እዚኣ ግዜ ኣብታ ሰዓት እዮም ዝደልዩ ዋሳቶም ንስኻ ከዓ ኣብቲ ሰዓት ክትእክል ክትሓስብ ኣለካ ስለዚ ኣብ ግዜ ቁርብ እምበረይ ብዙሕ እቲ ዘይ ካብ ዓእሙና ንላዕሊ ዝኾነ ነገራት ስኢልና ኣይንቕበልን

0: ብፕሪንት ጌርካ ንምስራሕ ቀሊል ይገብሮ ሱ ቀድም ብኢድና ኢና እቲ ሕብርታት ንሰርሖ ነርና ሕጂ ከቢድ ነይሩ መሓቂ ዘረባ ሕጂ ግን ዋላ ነቲ ፊኒሽን ከማን የፀበኦ ነቲ መወዳእታ ናይቲ ንሰርሖ የፀበኦ ዝበዝሐ ግዜ ሕብርታት ምስቲ እድያተን ይምፃልና ብከምዚ ዓይነት ሕብሪ ገይር ደሊና ናይ ዙርያ ንብለን ዝበዝሐ ግዜ እቲ ዙርአን የምፃለየ ሕጂ ኣብዚ ሕጂ ሰዓት በቲ ዘምፃለየ ዲዛይን ገይረ ሕብርታት ኣብ ኮምፒተር ባዕለ ኢዲት ገይረ ይሰርሕ ማለት እዩ ይድብል ባዕለ እየ ዝገብሮ እሳ ርእሲ ካትባ እሳ ሽዑ እቲ ዘድለየካ ነገር ትበካ እምበር ባዕልካ እሱ ኢድብል እዩ ግዜ ከዓ ቁሩብ ግዜ ይወስድ እሱ እዩ ዝወስድ ሕጂ ግዜ ስለምንታይ ብቐሊል ዝስራሕ ኣይኮነ ማቴሲ መዓልቲ ግዜ ዝወስድ ከም ትእዛዛትካ ማለት እዩ እቲ ዲዛይን እቲ ትገብሮ ዘለካ እተ ኮይኑ ፀገም የብሉ ዘለካ ዲዛይን ድሕር ዘይብልካ ግን ሓድሽ ክትሰርሐኒ ብጣዕሚ ግዜ ዘልየካ ሕጂ ገሊኦም ብስምዒት መፅኦም ብድሌት ናይ ሓፍተይ እንዳያ ሞ ከምዚያ እንዳያ ክብልካ ከሎ እሱ ነቲ ስራሕ ከቢድ ዝገብሮ ኣብ ሓፂር እዋን ትገብሮ ዲዛይናት ብጣዕሚ ከቢድ እዩ ብከምኡ ከዓ ተስተማቅሮ ግን ዳሓረየ ዳኣ እምበር እሱ ከቢድ ዝገብሮ ነቲ ስራሕ ካልእ ድሓኒ መደብ ጌርካ ትሰርሖ ነገር ኩሉ ቀሊል ኪሎ እንዳ ይብለካ ሕጂ ዝበዝሐ ሰብ ኪሎ እንዳ እዚኣ ኪሎ ስ ወላሓንቲ ዘየ ጥቃዕብ ጥቃዕብ ኢልካ ይብለካ ማረድኦ ማለት ግን ጥቃዕ ጥቃዕ ኣይኮነን ግዜ የድልዮ ሓሳብ ርእሲ የድልዮ ኖርማል ልሙድ ዝኾነ እዚ ናይ ኪሎ ንብሎ ንምብፃሕ ንጥቀመሉ ድሓኒ ቀሊል ወልሓደ ሽግር የብሉ ስውና ንወንዲ ግዜ የድልዮ ድ ግን ይሓይሽ ሱ እዚ ካልእ ብቅርፂ ብገለ ስራሕ ግን ማራእዩ ግዜ ዘልዮ ገሊኡ ተሰሪሒ ዝፀንሕ ኣለዎ ስለምንታይ ብሓንሳብ ክትሰርሒ ተና ከምዚ ያ ማለት እዩ
1: ተመክሮ ህይወት ናይ ስራሕ ጉዕዞን ንሰሚራ ብዙሕ ትምህርቲ ዝቐስም እዩ ሞያ ፍቕርን ተወፋይነትን ከም ዝሓትት እዩ ዘመስክር ህይወት ትምህርቲ ምዃናን ሰባት ከዓ ኣትቢዖም እንተፅዒሮም ከም ዝዕወቱ ተረጋግጽ እዚ ሎሚ ወይዘሮ ሰሚራ ደሊባቶ ዘላ ተመክሮን በፂሓቶ ዘላ ደረጃን ከዓ ውፅኢት ፃዕራን ሓርኮትኮታን እዩ ድልየት እንተሎ መንገዲ ኣሎ ሓደ መንገዲ ምስ ዝዕፆ ካልእ መንገዲ ክኽፈት ከም ዝኽእል እውን ግብራዊ ትምህርቲ ዝህብ እዩ
0: እቲ ዝበዝሐ ስራሕ ኣነ ሰብ ብሕልፊ ደቂ ኣንስትዮና ክጅምርኦ ዝደልያ ኣነ ዝደሊ ዋላ መፃኒአን ገለገለ የማኽረኒ ይፈትዎ ድ መጀመርያ ዝሓተን ትፈትዎ ክኸውን ኣለ ሓደ ትፈትዎ ክንምንታይ ኻ ርእስኻ ተቐሪብካ እዮ ዘለካ ንሰሊ ድ ሕጂ ኣብ ኬክ ተኮይኑ ሰሊ ኮንካ ትረክብ እግበቲ ሰሊ ይኮነ ስለምንታይ ግዜኻ መናልባሽ ሓንቲ ኪሎ እንዲያ ዚኣ ይብለካ እንዲ ሰብ ግን ሓንቲ ኪሎ በዚያ ቅርፂ ውፅለይ ንድሕር ኢልካ እዚኣ ኪሎ እያ ወላ ፍርቂ ኪሎ እውን እንተኾነ እያ ግን ግዜ ክንደይ ትወስተልካ ሓሙሽተ ሰዓት ክትወስተልካ ትኽእለ ኪሎ እንድሕር ኖርማል ብከቢብ ለሚፅካ ሰዳ ኮይንካ ግን ምናልባሽ 10 ደቂ

ናይ ትውጠልካ እንትኾን ስለዚ ግዜ እቲ ስራሕ ንዕኡ ተዳልየናሉ ድ ንዚ ዋጋ ክህብኦ ዝኽእላ ስለምንታይ ዋጋ መዓት እዩ ዘኽፍለካ ስለዚ ንዚ ቅሩብ ኮንካ ዝሰርሖ ድሕር ክኢለን ኣብ ናይ ኬክ ስራሕ ማለት እዩ ኣብ ካልእ ንግዲ ግን ነቲ ዝመፀካ ሓፍ ለጠ ዋላት ወርድ ብድድብ ተስፋ ዘይምቁራፅ ዝኾነ ዝደሊዮ ነገር ተስፋ ተዘይቆሪፀን ክበፅሓቃ ከምዝኽእላ ብተኣማንነት ዩ ተስፋ ዘይምቁራፅ

0: ክቡራት ተኸታተልቲ፣ ምቁር ሕብስትን ኣሰራርሑኡን ብሓፈሻ ካብ ተመክሮ ህይወትን ጉዕዞ ስራሕን ኣብነታዊ ታደ ስራሕተኛ መሃዚትን ኣማዕባሊትን ምቁር ሕብስትን ወይዘሮ ሰሚራ የማነ ቁም ነገርን ኣነቓቕሒ ሓሳባት ረኺብኩም ክትኾኑ ተስፋ ንገብር። ነዚ መደብ እዚ ኣብ ምዕዋት ንዝተሓባበሩና ኩሎም ኣባላት ድማ ነመስግን።
1: ንኣምላኽ ከመስግን ይደሊ፣ ልዑል ፈጣሪ ኣምላኽ ከመስግን ይደሊ። ነዚ ዕድል እዚ ንክሰርሕ ጠጠው ኢለ ጥዕና ረኺበ ሓይሊ ረኺበ ክሰርሕ ዕድል ስለ ዝገበርኩ ንኣምላኽ የመስግን። መጀመርያ ብድሕሪኡ ንበዓል ቤተይ ኣብዚ ስራሕ እዚ ነፃነት ስለ ዝሃበኒ ናብዚ ደረጃ እዚ ክበፅሕ ዘብፅሐኒ በዓል ቤተይ፣ ትካል ገብረትንሳኤ ስድራ ቤት ገብረትንሳኤ ተድላ፣ እቶም ኣቦ ኣብ ገብረትንሳኤ ተድላ ጎረቤት ናይ ኦም ነይሮም ንግሆ ክወፍሮ ከለዉ ክሪኦም ከለኹ ኩሉ ግዜ ከም ጎረቤት እየ ሰላም እዩ ዝብሎም ነይረ። ኣብ ገዝኦም ክመፅእ ኢለ ሓሲበ ኣይፈለጠን እየ። ኣቶ ገብረትንሳኤ ማለት ፃዕራም ሰብኣዮም ስጋብ ኣብ ግዜ ሞቶም ማለት እየ ስጋብ ዕቤቶም ከዓ ኣብቲ ስራሕ ጠጠው ኢሎም ግሪንብያለ ተዓጢቖም ዝረእኽዎም ኣቦ እዮም። ስለዚ እቲ ኣብቲ ገዛ ዝፀንሐና ማሽነሪ ድዩ ኣሰራት ነይሩ ገለ ዝሰርሕዎ ስራሕታት ስእልታት ድዩ ዝፀንሐ ሽም በዕሉ ቀሊል ኣይኮነን። ስጋብ ሕጂ ዕለት ኣቶ ገብረትንሳኤ ዘሎ ዝመስሎ ሰብ እውን ኣሎ። ስለምንታይ እቲ ስራሕ ምስ ቀፀለ ብዙሕ ሰብ ይተሓጊሱ። ስለምንታይ ኣቶ ገብረትንሳኤ ኣለው ድዮም ኣለው ድዮም ክንዲዚ ስራሕ። ስለምንታይ እቲ ስራሕ ትፃዕረ ዝነበረ ናቶም እዩ ዝመስሎ ስጋ ሕጂ እቲ ሰብ ማለት እዩ። ሕጂ ስጋዕ ክንዲምንታይ ፅቡቅ ስራሕ ሰሪሖም ኣነ ክርእይዎ ከማን እየ ዝደሊ። ግን ብጣዕሚ ዘርእካ እቲ ክንደይ ዓመት ገይሩ ኣሎ እሶም ካብ ዋላ ካብዚ ሞቱ ሲ ብዙሕ ዓመታት ገይሮም ኣሎ። ግን እቲ ስራሕ ስጋዕ ክንምንታይ ብረዚን ሒዞምዎ ነይሮም ኣብነታዊ ኣቦ ምንባሮም የርእካ። ስለዚ እቲ ትካል ንባዕሉ ስጋብ ሕጂ ብሽሙ ዝኸይድ ዘሎ ትካል እዩ እና ገብረትንሳኤ ፓስቸራ እዩ ዝበሃል። እቲ ሽሞም ናቶም ትዕድላት ከዓ ሰብ ትካል ኣለዋ። ንሕና ተኻሬት ኢና ሰለስተ ኣሕዋትን ፀሃይ ገብረትንሳኤ፣ ኣዜብ ገብረትንሳኤ፣ ፍሮይኒ ኣልማዝ ገብረትንሳኤ ዝበሃላ። ካልኦት እውን ኣወዳት ኣለዉ ኣሕዋት እቶም ስድራ ቤት ዓብ ስድራ ቤት እዮም። ንዓኣቶም እዚ ዕድል እዚ ኣብቲ ገዝኦም ተዚኣቱ ነይረ ከምዚ ዓይነት ሰብ ኣይምኾንክ ነይረ። ስለዚ ንዕኦም ብጣዕሚ ከመስግን ይደሊ። ብኣቦኦም ናይ ኣቦኦም ኣቶ ገብረትንሳኤ ከዓ ኣነ ናቶም ኣብነት ሒዘ ዝዓበኹ እየ ማለት እዩ። እቲ ሶም ዝገደፍዎ ኣብቲ ትካል ርአ እቲ ኣሰሮም እቲ ፃዕሮም እቲ ስርሖም እቲ ኩሉ ዘጥረይዎ ኣብኡ ዝፀንሐኒ ንብረት ስጋዕ ሕጂ ኣሎ ሕጂ ይረአየካ ናቶም ራእይ ስጋዕ ክንዲምንታይ ነይሩ ይረአየኒ ሞ ኣና ከምኡ ሓደ ሰብ ብናተይ ኣሰር ክኽተል ከዓ ብጣዕሚ ይደሊ። ስለዚ ስድራ ቤት ኣቶ ገብረትንሳኤ ዘለካ በዚ ኣጋጣሚ ናይ ኣቦኹም ሽም ኣብታ ቦታ እያ ዘላ ክብሎም ይደሊ። ስለዚ ይቐኒሊ ደቀይ ንዚ ኩሉ ግዜ ምስኦም ክኾነ ዝግበአኒ ገለገለ እዋናት ኣብ ገለ እዋናት ዝዕምፆም ኣሎ ንዑታት ተፃወርነት ገይሮም ተፀቢዮም ዓቕሊ ገይሮም ትሰርሓላ እናበሉ ንዓይ መሲሎም ስለ ዝኽእሉ ንደቀይ ኣብ ገዛ ኢለ ነይረ ሓማተይ ኢለ ነይረ ወለደይ ብጣዕሚ የመስግኖ።

0: ለምለመይ ከም ነፀነትና 6 ዓመት ኮይኑ ምሽ
1: ፍረጓለይ እዚ ደስ ኢልዎ ተሓጒሱ እትሪዮ ዘለኽ ህዝቢ ብዋጋ ቃልስና ፅነቱ ኣመስኪሩ እናሃለኻ ኤርትራና ዓለም ለኻዊት ልዕላዊት ሃገርካ ብትኸውን 4 ዓመት ገይራ ኣላ
0: ሎም ዓንቲ ኣዕርክቱን በባ ክንረኽቦም ኢና ምሽ
1: እወ ሎም ዓንቲ ፍረጓለይ ብምኽንያት ጉንበት 24 ሓደ ዓብ ታሪክ ክትፈልጥ ኢኺ ኣብ ሂወትኪ ታሪኻዊት ዕለት እያ ክትከውን
0: ከተማ ከረንዳ ክንደይ ክትፅብቀ ካብ ባፅዕ ናብዚ ክንደይ ኪሎ ሜትር ኸውን
1: ብፀድኣ መፂኦም እንድዮም ኣሕዋት ስድራ ክመፂኦም ፍረጓለይ
2: ዶክተር ለምለም ከመይ ቀኒኺ ድሓንዲ ቀኒኺ
3: ዘይቲ ለምለም ከመይ ቀኒኺ ዎ ረሳብራ ጓለይ ከመይ ኣለኺ ትምህርቲ ከመይ ኣሎ ከም ቀደም ክዶ ቀዳማይ ትወፅእ ኣለኺ
0: ፅቡ ባባ ወዲ ሸቃ ሎም ዓመት ቀዳማይ ትወፅ
2: ኣይዎ ዝተፈጥሮ ድልዎስ ከመይ ደቀ
1: እቲ ኩሉ ግዜ ታሪክ ይዕልልኒ ይትብልኒ ውዕሎ ተጋዳላይ ታሪክ ህዝቢ ኤርትራ ሎም ዓንቲ ኩሉ ክዕልሉ ኸዮም
0: ፅቡቅ እሞ ቅድም ፒሮን ጥራ ዘንክሕስ ሓደ መዓልቲ ከዓ መፅሓፍ ክፅሕፈ
3: ሰይ ዛ ጓለይ ናይ መንዳእ ክትወስዲ ነቶም ጀጋኑስ ድራኽ እምበሪ
2: ፕሮፌሰራ ጓለይ ታሪክ ብረታዊ ቃልሲ ዝህዝቢ መሪርን መስተንክርን እዩ

కాలము ይካለኩሉ ካሎ ነብጫ ካበል ጎደሎን አንጸል ካየም ጸረካየም ድረኩሉ ቢድካ እንታይ ጸገም አለ ሐመልካየም

0: ወወ ተረድየካ ኣለኹ ብሸነኽ ፀጋሚት ናይታ ታርጌት ይጉዕዘና
1: ሓበሬታ ክሳብ ትመፀካ ኣብ ተፀቂዕካ ፅናሓኻ
0: ተረድየካ እንተኾነ ሓሳበን ልውጣ ኾና ኣየለንካ ታሪክ ከም ቆዶም እዩ ሓንቲ ጢል ጥራይና ንፅበለ ኣለና
1: ኣምነካ መንጢል ቅድሚ ምፅጋዕኻ ርክብ ግበረለ ኢኻ እኒኻ ሰላም እዩ ዘሎ
0: ብስናባይ ግደፎ ኩሉ ተወጢሩ እዩ ዘሎ እንታይ ከዳ ዝወፈረ ኣለና ድዩ
1: ኣስታ ሳላሳ ጥቕሉል ምሳኻ ኣሎ
0: ፅቡቅ
2: ኣቶም ሰባት ጠላዓት ኣጓብሲ ዘይተብሪዎን ዘን ኣሕዋትና ዋልሙሳ ሃብስ ክኸብርየኪ
3: ኣታ ወዲ እዛ ተሓሳስባ እዚኣ ወግና ምሽ ኢለካ
4: እንታይ ሕሽካ ስብል ግርም ገብረትካ
2: ካብ ሓልየት ተበገሰ እንዳኣሉ
3: ኣነ ስለ ዝሓልየልካ እንዴ ወዲ ሸቃ ዓይኒጋንታ እንዲያሞ ጥራሕ ንኺድ

0: ጓል ሙሳ ጓል ሙሳ እዛ ቅድሜና ደላ ስንጭሮ ንግዜ ኣብኣኢና ክንዕርፍ ኩሉ ሰራዊት ካብ ተጠንቀቕ ክፀናሕ ኣለዎ ምዝናይ ድበሃል ከይረአ
1: ቅሰን ቅሰን
0: ኣንቲ ጓል ሙሳ እንታይ ዳ ኣይደኸም ክንዲኺ እዚ ኩሉ ሰብ ከም ተሰኪምኪ
1: እንታይ ደኸሙ ታመንጥር ድኸም ዘይመሃርኩምና ደቂ ኣሮይ ከይደግዳ ኸይደ
0: ሰሓበል ዋዕሮይ
2: ተኸብኪበና ቆጓይ ዓለባ

0: ይዘ ፀቂ መቸም ገለ ነገር ተባላሽኻ እንደሰቐካ
1: ከምኡ ይኮነ ናንቲ ፍሬታ እዚ ተኽሊሲ ኣበ ይኮኑ ህሉ ንሜዳ ወፂኢ ዶኸው እንተተወፅሲ ምደለናዮ ሞ ዝምድና ከም ገበርኪ ካብ ብናፍቆ ትሕመስ እዩ
0: ኣታ ኣርበጂ ደይ ሓወ እዩ
1: ፅቡቕ እንዲኽ ዘለኺ ኣነ ሓውኺ ወዲ ሸቃሕ ሓውኺ ፋጥማ ሓፍትኺ ኩላት ናሕዋትክ ኮይና ሓንቲ መዓልቲ ግን ብጎኒ ክተታሒስኪ ኣርብጅያይ ኢልክ ትፈልጠን ኢኺ
0: ኣታ እንታይ ኻስኻ ኣኸኢልካ ክትዕገርግር ጥራይ
1: ኣንቲ ምዕግርጋር ኣይኮነን ሎም ዓንቲ እዋዕ እንቋዕጓል ሙሳይ ሓዘትኒ ኣታ ዘመልሓሳይ ዶ ቅንጥብ ከብላታ
2: ኣታ ዘመልሓስካ ዘትቆርፃዳ ኩሉ ሰብ እኳ ምዕረፈ እስኻ ኮ ኣርበጂ ክብሉካ ይነበሮምን መጥባሕቲ ይኽብሉካ ነይርዎ እዛ ጋንታ ኮ ጠቢሕኻ ወዲእኻ ይበቀ
1: ዋና ወርኢ ድርሻይ
3: ክደገኒ እንታ
2: ኣታ ግደፎ ልግስግላስ ክበጃ ለካ ግደፎ
0: ከጥፋኣከ ድሕሪ ሕጂ ጥራይ ድገማ
1: መዓለሽ መዓለሽ ጓል ሙሳ ነብሲ ደይ ከም ዕላለይ ሓሲበ እያ
0: ኣንሺ ዝሩ ኢልከያ እንዲኻ ሕጂ ዳኣና ቤይ ክትመልሳ ፍሬቲኖ ምሳሕዳ ይደንጎየትን ኣየባቀላ ጥፋ ብልዎ
4: ወሪዳ ያ ጓል ሙሳ ኣርበጂ ዳያ ሞስከን ኸንበጅብጅ
0: እድሪሳይ ከላሽን ኮፈህለየ
3: ኩሉ ሰኒ ወለት ሙሳ ሎም ሓሸይ ልጋጥና ግልብ ደውብቶም
0: ኣማንካት ወላሂ
1: መዓለሽ ጓል ሙሳ ኣይ ደግማኒ
0: ወላ ሕቲ ደግማ መልሓስካ ቆሪፀ ኣለኹ ኣያ ኺድጋ እንታ ምሳሕ በላ
1: ኣንታ ሎም ዳ ደ ገደፈትለይ ኣይተመሲሓትኒ እንደ እዋይ
4: ሰንደላይ ግሩም ኳዕናነይ ኦመርዓዊ
1: ኣብኺ ንደሞ ትጓል ከረን ፃዕዳ ዝምድና ኸይንገብር
4: ኪድ በልካ እንታ በጅብጀላ
1: ዶ
4: ኣንታ ኸይትበጅብጅ
1: እዚ ኩሉ ናእዳሲ ንበጅብጀላይ እዋይ ሰሚዑኹም ኣለኹም ብፆት ብዛዕባ ወድሞኬ እንደ ዕላላል ዒላላ
0: ዋይ ጠንቀምቀም
1: ጠንቀምቀም እንታይኮነ ዋዕ ኩሉ ሰብ ዝፈልጦ ብወቅዕ ዘይኮነን ዝምድና ገይሮም
4: ብወቅዕ እንተገበርዎ
1: ኣዚክርየ ንዲ ክድሙድሙ ሰቲና ሽሽ ክልምር ከለና ሳይኳት ክበሃል ከለዎቲ
0: ስማዓታ ነዚ ዕላ ዘልዕለላ ኣይትፈትዮን ኣይትፈትዮን በቃ
1: ሳይ ንእሽተይ ጓል ሙሳ ኣንታ ዛጋንታሲ ብዙሓት ደቂ ሙሳ በዚሕ ከነኣ ኣምስሑና ግዳ

0: ሃየበል ውፅእ ክንብገሲና ናብዛ ኣብ ቅድሜና ዘላ ጎቦ ደይብካ ምሉ ምቁፅፃር ይተልኾና ዓወትና ድማ ናይ ግድን ዝሰርፍ መጋባይ እውን የብልናን ንዕአን ጥዋዕጥዋዕ ኣቢልና ምስሕና ኻብአኒ
1: ኣነ ዳ ከይተትድፍንስ ዛበይ ቁርብ ጡይ ኢላ እንድያ ፀኒሓ ሕጂ ዳ ምስ ውፀትካ ኸንኳ ሂም ተው ተገገገገገገ ምባሊ ታወድ
0: ኣብ ኩና ዳመን ከርክበካ ኣርብጅ ኮ ተባሂልካ ኢኻ ሕራይ ሓኪም ዝተፀልኦ ኣለና ድ
2: እወ ፍሬታ ኣላ
3: ኣብዚኣ እሞ ጓል ሙሳ
0: መርሓባ ወዲ ሸቃ
3: ፍሬታ ተጸልይዎ ኣሎ ከይትሕብር ግን ሱቕ ኢላ ኣላ
4: ናትካ ግበራታ ኣብዚኣ እሞ ጓል ሙሳ እዚ ወዲ ሸቃ ዝብሎ ዘሎ ሓቂ ይኮነን ንባዕሉ ሓይሙ ታልዩ ሓይሙ ኣለኹ በል እንተ ኣነ ግን ከምሎም ጢዕ ይፈልጥ እየ
0: ኣቲ ጓል ካብዚ ንላዕሊ ዳ እንተ ክትኮን ደሊኺ ኣይተቐፂል ክንዲኽ ዘለኺ ኣየስከ ውፅእ ትረፊ
4: ናበይ ክወፅእ ትፈልጥ እንዲኺ ነብሰይ ውዒ ምዃኑ
1: እስከልክን ትፍሬት ኣርብጂ ወድኸ ኣንዲ ካብዚ ንላዕልዳ እንታይ ክትኮን ደሊኺ ኣይ መቕሎ እንዲኽ ተቐይርክ ዘለኺ ሰምዒኹም ኣለኹም ብፆት በዚ ደላቶ ቅጫ መሰንከተት ነይረ እወ ንዕግዳ ውፅኢ
4: ኣይወፅን እየን ድሓርካ ኣነ እዚ ዝፈልጣን ነብሰይ ወላ ንስኹም ብምምን ተኣምርካ ካብ እግርኹም ኣይተርፍን እየን
0: ጠንቀቕ ሰጥበል ሰሚዒ ክለኺ እዚ ትእዛዝ እዩ ተበገስ ተባሂል ክትብገሲ ትረፍ ተባሂልካ ኣተርፊ ያላ ውፅኢ ጋንታ ሓፍ በል ተበገስ
5: ወሲዎም ዶ ዓሪሩ ወብፀሓይ ከምዚ ሕጂ ደልዩ በፃሕ
6: ኣሎ ኣሎ ባዶ ሰለስተ ንዓኻ ባዶ ሰለስተ ሰምዓ እንደላ እታታ ኣትዋ ዘለኻ ቦታታ ፋፊዳ ቁርብ ድሕር በል ሰምዓ እንደላ
4: ዘረድኤካ ኣለኹ ግደፈን ግደፈን ናይ ግደፈን ዓቕመየን
6: ዝብለካ ዘለኹ ስምዓኒ እዚ ትእዛዝ እዩ ቁርብ ድሕር በል ብለካ ኣለኹ

0: ተካሊ ድኾነት ረድዮ እንተ ሓጂ ቃስኪ ታድያ ሃዊኻ ካዶ ከትዕርፍ ነርካ ርዳእኒ እዩ ግን ግዜ የብልናን
1: እንታይ ዕርፍቲ ተመንጥል ክንኩስረን ነርና ገለ ክፋለን በዚ ጎቦ ተፈናጭለን ፋሓፋሕ ምስ በላ ኣርኪብካ ወዳእየ ንመፂኢኒ ነይሩ ግን እዛዝ ኮይኑ
0: እወፁ ቡቕ ኣለኻ ትእዛዝ ኩሉ ግዜ ናብ ዝተባሃለካ ክተተኩር ኣለካ ብፀቢብ ትሪዮ ውሱን እኳ እንተኾነ ትእዛዝ ንዝሕልፍ ዘሎ ምልክት ምስማዕ ናይ ሓደ ምኩር ተዋጋይ ዕጥቂ እዩ
1: ፅቡቅ ኣለኻ
0: እዛ ቆልዓ ርኢኸይ ኣለኻ ኣብ ኩናት ምስኣተወት ወላሓደ እያ ክሰምዓካ ትኽእል ኣዝያ ኣዝያን ብልሓተኛን ምኩርትን መራሕት ኩናት እኳ እንተኾነት ትእዛዝ ብምንፀጋ ደጋጥማ ደሎ መጓእቲ ክሳብ ሕጂ ዋጋ ይኽፍለና ኣሎ
1: ንጓል ሙሳ ዝሃበ ቁራፅነትን ጅግንነትን እኳ ንዝኾነ ፍጡር ኣይተዋሃበን ኣብ ኩናት ንዓ ርኢኻ ወረ ኣነሲ ኣብ ድሙቕ ሩስን ጓይላ ዘሎ ኮይኑ ስማዓኒ ንዘን ኮለስተ ከዓ ሞ ስመን እንድያ
0: ንግዜኡ ቦታ ጓል ሳልሕ ተኪኻ ክፀኒሕኻ ትእዛዝ ክሳብ ድመፀካ ከ ኣብ ዘለካ የፅናሕ ገለ ካብቲ መፃንሕኻ ጠፊእካ ዶ
1: ተረድአካ
0: ረየን ባዴአን ትደፋእ ከምዚ ኢልካ ጎላጉል ንክትመልእሲ እንዳፈከርካ እንዳዓንደርካ ከዓ ምፃ እዩ
1: ኣንታ ተካል ቆቢዐ ወረ ገሪእን ስክገርመካ ባልጅያን ሒዘን የመፅአናልካ
0: ሳላ ከምኡ ድገበራካ ምሳዕ ወጠለ እንተረኺቡ ግደፈን ጥራይ ደይ ዕጥቅናን ስንቅናን ካብ ፀላእትና እዩ
1: ንስስሓቂኻ
2: ኣንበሳ መን ኢኻ መስመር ዘለኻ
0: መልስኪ ኪድበል ብፆትካ ርክቦም
2: መን ኢኻ መስመር ዘለኻ
3: ኣሎ ንስሪ ሰምዓካ ኣለኹ

0: መርሓባ ከረነይ ፃዕዳ ድሮ መፂኺ ኣብ ስከቲ ጅግና ኸብርየኪ
1: ግደፍ ደኣ እዚ ዓይነይቲ ኮይና ሙሉእ መዓልቲ ተካልዊዒልካ ኣለኻ
0: በዓል ንስኻትኩም ካብ ዘለኹኖ ነዚ ኩሉ ፅርክን ዓዲ ገጥ ኣቢልክና ንሕና ዳ እንታይ ገይርና
1: ዋላሂ ዝሃገረ ይዕድለኛ
0: እንታይ ክትብሪ ዘሊኽ
1: ከምዚ ኸማኸም ጀጋኑ ምውላዳ እምበራ እንተኸውሒ ካብ ንሕድሕድኩም ዘይትበላለፁ
0: እንታይ ኣሎ ምስለኪ ታሪክ ሳውራና እቲ ዓብነት ንእሽተይ ብደምን መስዋእትን እንዳተወራረሰ ኣብዚ ደረጃ ዝበፅሐሎ ስለዝኾነ እኳ ርኢኺ ናፅነትና ሉምፅዋሕ ኣብ ንብለሉ መድረኽ በፂሕና
1: ንይማስ ክርያ የ እንድዕ ወላሂ
0: ታንጉ ትፈጥማ ክርያ ጥራይ ዓወትና ናይ ግድን ትብል ጓል ሙሳ
1: እዛ ጓል ግን ብሂወት ኣላ ምስ ከውሒ
0: ኣላ ንሓየት ተፈጥረ ጢቱ መዘየላ ንዕዳይን ግዳ ጋንታ ፅበየና ዘላ

0: ብጻ ከመይ ሓዲርካ ድምፂ ሓፋሽ ሎም ለይቲ ጥዕም ብስራት ኣስሚዓትና ሓንቲ ብርጌድ ግንዳዕ ተፀጊዐ ሓዲራ ኢሎማ ሰሚዕካ ዶ
1: ወይ ፀባስተ ኣታታይ ዝበልዎ ብስራት ዳኣልካ ሒዝካ ለበፂኻ ሎም መዓል
0: ኣንታብ ትረድየኒ ድሰምዓልካ እዘን ኩሎ ሽሾ ዝኾና ሰራዊትን ዝተረቓቐ ብረትን ኣፅዋርን ሒዝካሲ ንሰንን ዕጥቀንን ንሰንን ዝተረቓቐ ኣፅዋረንን ስያኢ ጭራኻ ደጊልካ ምህላም ኣሎ እዩ ንታ
1: ደጊም ሞት ከም ኣዳም ዋላ እንተ ተሰዋኣና ሓላል እዩ ንታ
0: ስቕኢልካ መዓስ ኮይኑ ሓለንጊ ሰውራ ዝብል ምስላ ዝተመሰለ ሓለንጊ ሃቀኛ ህዝቢ መሪር ይብጻይ ኣብ ሕርቃን ገመልካ እየ ውዕልካ ንዲ
2: ሃየስ ገበል ጓል ምሳ ነፍሲ ነፍሲ ኸመይ ትድልድል ዘላ
3: ኣይሓውያ እንድያ ዘይብላ ሎምሲ ተፋንውና ባትኾኒ
2: እወ ሕጂ ዳ ክነፋንወኪና
3: ወላሂ ብፆተ ይናፊቕ እዩ ድሓር ከኣንዓና ስራሕ ይዘሕውየና በጀኺ ኣብዚ ኮፍ ኢልካ ምውዓል ማራ ጸሊ እዩ
2: እቲ ስፋይ ክኽሳብ ዝሓዊ ኣብዚ ክፀንሐ ግቡእ እዩ ብፀይቲ ዝምድናስ ጌርክ ዶ
3: እንታይ ማለትኪ እዩ እንታይ ዓይነት ሕቶ እዩ ኸዚ
2: ካብቲ ውፅኢት መርመራ ክተበጊስ እየ
3: እወ ጌርሕ ግን ስቕ ኢልካ ዘየድሊ ጌጋ እዩ ነይሩ
2: ግቡእ እባ ኮይኑ እኹልጥን ስትለኪ
3: ናይ ምንታይ ዚ
2: እስኹውን ትፈልጢ ኢኺ እና ፈለጥካ ካብ ኩሉ ሰብ ሓቢእክ የፀኒሕ ስለምንታይ
3: ዘረባ ክፈፂሙ ርዳእኒ የለን ዶክተር
2: ንስ ክትምዕደ እምበር ትመዓድ ይኮንክን ክሳብ ሽድሸ ወርሕን ሰሙን ክሳብ ዝኾን ብጣዕሚ ተጋጊኺ
3: ስምዕኒ እሞ ዶክተር እዚ ጉዳይ ኣብ መንጎ ኢና መንጎ ክንይትረብ ኣነስ ኸም ውድብ ክኸውን ኣይደለኒ ድሓር ክኣስ ዝብልዮ ዘለኹ ጉዳይ ንዓይ ፈፂሙ ኣየፀግመኒ ዝገበርከ ጌርክ ጥራይ ናባህዶይ ከም ዝምለስ ግበሪ
2: ስምዕኒ ጅምዓ እዚ ነገር ኣባ ክጥራይ ዘጋጥም ኣይኮነን ብሕጊ ኣማእኪልኩም ዝገበርኩምዎ ድማ እዩ
3: እዚ ሞ ፍፁም ኣይከውንን ጓል ሙሳ ጠኒሳ ካብ ድፋዕ ወፅያስ ሕክምና ደቂሳ ሕማቕ ታሪክ ድሓርካ ትርእዮ ኣለ ክዚ ግዜ ንኹምኢታ ዘፍቅድ ኣይኮነን ሰብና ተራጋረገስ ኣነ ከ ኣርኪባ ብጃማ ገይረብ ዝኸፍ ክብል
2: ኣይትጋገይ ጅምዓ ኣይኮነ ዶ ምስ መዋድቕቲ ከምኸጅግና ክንደይ ኣሕዋት ኮያ ንዕላማ ሃገር ክብላ
3: እንቲ ንሰንስ እኳ ንዕላምእን ክብላ እዚ ናትና ኸንታይ ይበሃል ምስ ምንታይ ይፅብፀብ
2: እዛ ዝብለክ እያ ተበገስሞ ደብዳቤ ክንገብረልኪና ናብ ዝግብኣክ ቦታ ክትከይድ ኢኹ
3: ወዲ ሞኬ ተፃዊትካለይ ንስኻ ምስ ውፀትካ ክትጎይ ክትዳራገም ኣነ ድማ ዝኸፍ ክብል እሞ ድማ ብጥንስን ሕርስን እዚ ሞ ፈፂምካ ኣይከውንን መሬት ዝወለደት ትውለድ በዚኣ ገይረና ብፆተ እዩ

0: ሓራይ እምበር ናይዚ ኣኼባና ኩሉ ፅቡቅ ኮን ተፀንሐ ሕጂ ግን ናብ ነቐፌታ ነብሰ ነቐፌታ ክንከይድ ሓራይ ነብሰ ነቐፌታ ዘለዎ
1: ግርም ኣብዚኣ እሞ መንጥል
0: ኣርብጂ ሓፈል
1: ግርም ንሪኢኹም ኣለኹም ትማለይቲ ዋርድያ ወፂኢ ከለኹ እዛ ተካሊ ድቃት ትቦንቆስ ትኽስ ከተብለኒ ኢ ሓዲራ በዚኣ ድማ ብፆተይ ደግዳዕ ክኮይኑ ስለ ተሰማዓኒ ነዛ ነብሰይ ባዕሊ ንቕፍቅፍቅፍ ኣቢድ ኣለኹ
0: ፅቡቅ ክፈል ሓራይ ከው ሓፈል
2: ኣብዛ ናይ ትማሊ ዝነበረት ምርብራብ ጓልምሳ ተፀዋተቶ ተራ ነቲ ፀረጎቶ መንገዲ ብግቡእ ዘይምርደይ ኣብዚኣ ነብሰይ ነቅፍ
0: ሓራይ ብፀይድ ነቅፍ
3: ኣብዚኣ ትማሊ ፋትና ወዲ ሻቃኒ ተፃወታ ሕማቅ መሊሳሉ ማላሕሳ ሓሳባ ክትእረም ኣለዋ በዚኣ ናቅፋ
0: ፋትና ዘእድሪስ ክብሎ ፀንሐ ቅቡል ድ
4: ቅቡል እዩ ቅቡል በስ ማዓለሽ
0: ሓራይ ፅቡቅ ሕቶ ወይ ርእቶ ዘለዎ ዘለዎ የለን ሓፍ በል ጠንቃቅ ሰት በል ሰላም ዕረፍ
1: ኣንቲ ጓል ምሳ ጥዒሚ ክንበር ምሉቕሉቕ ኢልኪ
5: እንታይ ምሉቕሉቕታ ኣርቢጂ ወላ ሕናፊቐኩም ብዓይነይ ክትወፅ ደሊኹም
1: ኦይ ግደፍ ዝኣ ናፍቆ ስብ ኩላትናይ

0: አንተ ስዑባ ካሕተኪ ወዲ ሞ ኬጣ
1: ኣታ ወዲ
0: ውዕዶ ኣርክብና ቀሊ ብሓንሳብ ኣለና
2: ኣበል ጓል ሙሳ ከመይ ቀኒኺ ድሓንደ ቀኒኺ እንታይ ዳ ናይ ብሓቂ ሓዊ ክመፂኽና
1: ወሓዊና ድሓር ከዓ ደይ ክንሰምዓኩም ደሊና እምበር እንታይ ዶ ነይሩ ዋይታ መንጥል ሓካይ ምድብና ከዓ ትፈልጦም እንዲኻ ኣይኮነትን ነዛ ዘይጠቅም ቁስሊ ክንደይ ዝተቐብፀ ድያ ኣይሶሙን ኣይ ሳልስቲ ጥፍጥፍጥፍጥፍ ኣቢሎም ናብ ነቡር ዝመልስዋ ስጋ ሙሳ የብለካ ኣለኹ መንጥል ኣብ ዘለዎ ሓካይ እንተትርዮም መዕወታት ኮዩ
2: ንሱ ሰሓቂ ከለኺ እንታይ ዳ መፋነዊ ከይሃብ ድዮም ሰዱኺ
1: ክላእ ያ ኸነይ ሓባር መፋነዊ እንድዮም ሂቦምና እቶም ምሳይ ዝነበሩ ብፆት ከዓ ናባህደኦም ሒዞማ ኸይዱ ኣነ ምርስዐይ ከዘይ ትብል ወደይ
2: ኣየው ጋል ሙሳ ንስ ክዳ መዓስ ሓሲ ክትኽእል ይኹምኪ ምናልባት ኢለ ክሓተ ክፀኒሐ እምበር ስራሕ ክደጠፊኒ እዛ ሓጊ ምጥሓስኪ ተሃስየክያ ቁርብ ተፀናሓ ክስታይ ከይትኾኑ ኢኽ ጀጥራይ ክዲ ንብፆት ክተፋነው እዮም ሞ ብዛት መፅለና መኪና ክትምለስ ኢኺ
1: መንጥልቲ ኢኻ ትብል ዘለኻ ናበይ እየ ዝምለስ ሓወይ እንዳረእኻኒ ኣነኻ ብፆተይ ፈፂመ ይተርፍኒ
2: ኣትጓል እዚ ትእዛዝ እዩ ትእዛዝ ካ ዝተባሃለካ ምግባር ጥራይ እዩ
1: መንጥል ስኻ ከዓ በስማዓና
2: ጠንቀቕ ሰሚዐ ክለኺ ኣነ ኣብ ነብሲ ክትሪኦ ዘለኹ እስል ካብ ምምላስካ ኣየድልየክን እዩ ሕጂ ጥራይ ዝተባሃለ ክግበር ያላ ተበገስ
1: እንታይ ዓይነት ዕድል ይወደይ እዙ እዚ ኸ እንታ ኮይኑ እዩ ዘይርድኣን ናይ ብሓቆ ድዩ ሕክምና ክድቅሰሉ ዝሓስብ ዘሎ
3: ይከኣለ ይኹኑ ዝከኣለ
0: ኦይ ሃንቲ ፋጥና ኡፍ ባበል እዮ ከምዚ ኢል ክዳእሞ መዓስ ክነሰልኪ
4: ያላ ያላ ያላ ዕጠቕ ዕጠቕ ዕጠቕ ዕጠቕ ያላ ኩሉኻ ዕጠቕ

0: ኣሎ ኣሎ ባዶ ሓደ ሰምዓን ደላ ተፀጋዐን ከፊተናልካ ኣለዋ ተወዲ ተፀጋዐን ተፀጋዐን
1: ወወ ረድካ ኣርብጂ ኣርብጂ ሰሓባ ኣርብጂ
0: ካላስ ካላስ ካላስ

0: በለን በለን በለን በለን
1: ባሮ ሰለሰ ባሮ ሰለሰ ሰማዓደላ እታቲ ደለ ትሬረላ እንጂ ውጣ ብለካ ነው እንጂ ውጣ
2: ዋልሙሳ ዋልሙሳ ዋልሙሳ

0: ዝመስለስ ክንዲ ዝግዚ
1: ጓል ሙሳ ስምዕና ኣባ ብዙሕ ደም ፈሲስ ክሎ ዳሓርካ ቀሊል ኣይኮነ መውጋእት
0: ጓል ሙሳ ኸ ኣንተ ኒነይቲኻ ነዛ ዘይጠቅም ልሕፀት
1: ማኣነየ ኣለኹላን እዛ ጉዳይ ትሕትተክ እያ
0: ብዘይካ ምሕታት ካል

0: ኣለኩም ድ ኣተረእየን ባ ተወዲእን ኮይ ሓንቲ ሰዓት ፀኒዕና ተመኪድ ነየ በቃ ወዲእን
1: ወልሙሳ ታሕታት ናተ ኣውሪድ ኣሎ
0: ኣጆኻ ባ ብፀይ ክንዕወት ኮይኑ ከይደ ኣብ ዓወት ይረኸብና

0: ሰ እንታይ ዝኾነ ጉጅለ ብጥቅድሚ ኻ ደሎ ኣይትርአናላ
1: ኣታታ ኢና ንገብራዛ ሰብ እዚኣ
0: ካላስ ባሎ ሰለሰ ካላስ ክደፎ ጥራይ ተዓወይ ትለን እዩ ዘይበስሖ ጥራይ ተወሳኺ ስለ ደሉ
1: ወዲ ሸቃ ሽፋን ግበር ወዲ ሸቃ

0: ፈኖና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 29 ጉንበት ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራዊት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክታልኩም ብክብሪ እናዓድምና ብቐንዲ ኣርስተ ዜና ንፍለም። መራሕቲ ሰርቢያን ኢኳቶርያል ጊነን ናብ ህዝብን መንግስትን ኤርትራ ናይ ዋና መልእኽቲ ሰዲዶም። ኣብ ፈረንሳ ኣሜሪካን ካናዳን ዝነብሩ ኤርትራውያን ፅምብል ናፅነት ብድምቀት ኣብዒሎም። ሃገራዊ ላቦራቶሪ ጥዕና እንስሳን በቕልን ዕውት ንጥፈታት ከም ዘሰላሰለ ሚኒስትር ሕርሻ ገሊጹ። ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባለ ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። ፈረንሳ ምስ ሃገራት ኢንዶ ፓሲፊክ ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ደቡብ ኮርያ ወታደራዊ ዓቕማ ንምምዛን ዘኽእላ ዝገለፀቶ ወታደራዊ ልምምድ ኣካይዳ። ዝርዝር ዜና። መራሕቲ ሰርቢያን ኢኳቶርያል ጊነን ብምክንያት መበል 35 ዓመት ናፅነት ኤርትራ ናብ ህዝብን መንግስትን ኤርትራ ናይ ዋና መልእኽቲ ሰዲዶም። ፕረዚደንት ሪፐብሊክ ሰርቢያ ኣሌክሳንደር ቡቺችን ፕረዚደንት ሪፐብሊክ ኢኳቶርያል ጊኒ ኦፒያንግ ንጉያር ምባሶጎን ብስሞም ከምኡውን ብስሞም መንግስቶምን ህዝብታቶምን ኣብ ዝሰደድዎ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ምሉእ ጥዕና ናሳልጦ ስራሕን ንኤርትራን ህዝባን ድማ ራህዋን ሰላምን ተመንዮም። ንሳቶም ኣስዒቦም ምስ ኤርትራ ዝፀንሖም ሕውነታዊ ዝምድናታት ንምምዕባልን ንምስፋሕን ዘለዎም ድሌትን ቅርብነትን ኣረጋጊፆም። ኣብ ዝተፈላለያ ሃገራት ዝነብሩ ኤርትራውያን ፅንዓትና ውሕስና ብዝብል ቴማ መበል 35 ዓመት ፅምብል ናፅነት ብክብ ዝበለ ሃገራዊ ወነን ማዕርግን ፅምቢሎም። ከካበጡ ዝበፅሓና ሓበሬታ ኣርሴም ኣስመሮ መልክዕ ፀብፀብ ኣዋሂዳቶላ ገርመስገል ገርዝግሄር ካቅርቦ እዩ።
1: በዚ መሰረት ኤርትራውያን ነበርቲ ሽወደን ከም ወትሮ ሓድነቶም ብምድልዳል ኣብ ምስግጋር ትውፊታት ኣበርክቶኦም ኣብ ሃገራዊ ህንፀት ከም ዝዕዝዙ በብከተምኦም ኣብ ዝወደብዎ ፅምብላት ኣረጋጊፆም። ኣብ ከተማ ስቶኮልም ኣብ ዝተካየደ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት እስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ናፅነትና ብመሪር ቃልስን ረዚን መስዋእትን ዝተጨበጠ እምበር ከም ገፀ በረከት ዝተዋሃበ ስለ ዘይኮነ ብልዑል ወኒ ምፅምባልና ዘምሕረልናን ዝሕብንናን ከም ዝኾነ ኣረድዮም። ኣብ ወንበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣቶ ኣለም ተክሊ ገርግሽ ብወገኑ ህዝቢ ኤርትራ ብሓያልን ተህዲድን ከይተዛህልን ከይተንበርከኸን ኩለንተናዊ መስዋእቲ ከፊሉ ናብዚ ተስፉ መድረክ ከም ዝበፅሐ ብምጥቃስ ሕጂ እውን

ጽንዓትና ይወሓስና ክብል ገሊጹ። ኣቶ ኣለማስዒቡ ቤትና ዝተሰሜየ ኤርትራዊ ማእከል ኣብ ሽወደን ንምህናፅ ተበግሶ ተጀሚሩ ከም ዘሎ ብምሕባር ነዚ ንምዕዋት ነፍሲ ወከፍ ኤርትራዊ ገንዘባዊ ኣበርክቶ ክገብር ተወሲኑ ከም ዘሎ ኣገንዚቡ። ኣብቲ ፅምብል ኣብ ሽወደን ተወሊዶም ኣብ ክለባት ኩዕሶ እግሪ ተሃገር

ኣሌክሳንደር ኢሳ ካብ ዓዲ እንግሊዝ ብቪድዮ ናይ ዮሃና መልእኽቲ ኣመሓላሊፉ። ብተመሳሳሊ ኤርትራውያን ነበርቲ ከተማታት ኖርወይ ኣብ ዝወደብዎ ፅምብላት ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ኣብ ዘስምዖ ቃል ንትርጉምን ኣገዳስነትን ናይቲ በዓል ብምግላፅ ህዝቢ መስዋእቲ ከፊሉ ዝጨበጠም ትውፊታት ኣሕሊፉ ከይህብን ኣብ ሕድነቱ ክፀንዕን ኣዘኻኺሩ። ብካል ወገን ድማ ኤርትራውያን ነበርቲ ኣንጎላ፣ ጋና፣ ጊኒ ኮናክሪን፣ ሴራሊዮንን ብዝተፈላለየ መሰናድኦታት መበል 35 ዓመት ፅምብል ናፅነት ከም ዘብዓሉ ከካበቱ ዝበፅሐና ሓበሬታ ኣፍሊጡ። ኣብ ከተማ ሉዋንዳ ኣንጎላ ንወርሒ ዝቐፀለ ስፖርታዊ ንጥፈታት ከምኡውን ባህላዊ ምርኢት ህፃውንቲ ክካየድ እንከሎ ብ23 ጉንበት ድማ ልዕሊ 2,000 ዜጋታት ኣብ ዝተረኽብሉ ድሙቕ ፅምብል ተካይዱ። እዚ ከምዚ ኢሉ እንከሎ ኣብ ሕቡራት መንግስታት ኣሜሪካ ከተማታት ኣትላንታ፣ ሲንሲናቲ፣ ሴንት ጆሴፍ፣ ካንሳስ ሲቲ፣ ሴንት ሉዊስ፣ ሲፎልስ፣ ኢንዲያናፖሊስ፣ ሲዩ ሲቲ፣ ዲሞይን፣ ሉዊቪል፣ ደይተንን ኮሎምበስን ዝነብሩ ኤርትራውያን ሰመዝ ኣሜሪካ ዝተረኽብሉ ምዕሩግ ስነ ስርዓት ወዲቦም። እቲ ፅምብል ንኩሎም ብሄራትና ብዝውክል ኣልባሳትን ትልሂታትን ከምኡውን ንቆልዑን መንእሰያትን ምስ ሃገሮምን መንነቶምን ብዘላልን ዘተኣሳስርን መድባት ዝተሰነየ እዩ ነይሩ። ኣብቲ ፅምብላት ወፃእተኛታት ኣዕሩኽ ኤርትራ ናይ ዮሃና መልእኽቲ ከመሓላልፉ ከለዉ ኣብተን ዝነብሩሉን ሃገራት ተማሂሮም ካብ ኮሌጅ ዝተመረቑን ናይ ካልኣይ ደረጃ ትምህርቶም ዘዛዘሙን ተምሃሮ ድማ መመረቕታ ተገይሩሎም።

0: ሃገራዊ ላቦራቶሪ ጥዕና እንስሳ ቦቅልን ኣብ 35 ናይ ናፅነት ዓመታት ዕውት ንጥፈታት ከም ዘሰላሰለ ጨንፈር ህዝባዊ ርክባት ሚኒስትር ሕርሻ ገሊፁ ብመልክዕ ፀብጻብ ዝተዋሃደ ትሕዝቶሎ ኣብርሃም ዓንዲ ማርያም ከቅርቦ እዩ።
1: ሃገራዊ ላቦራቶሪ ጥዕና እንስሳን ቡቕልን ኣብ ምርመራ ቅምሶታት ምፍራይ ክታበት እንስሳ ከምኡውን ምሕያል ትሕቲ ቅርፂ ላቦራቶሪታት ዕውት ንጥፈታት ከም ዘሰላሰለ ሚኒስትር ሕርሻ ሓቢሩ። ኣብ ፈለማ ዓመታት ናፅነት እቲ ላቦራቶሪ ኣብ ምንፃር ውሱን ሕማማት እንስሳ ጥራይ ዘተኮረ ዓመታዊ ካብ 600 ዘይበዝሕ ቅምሶታት ይምርምር ከም ዝነበረ፣ ኣብዚ እዋን ዝግናዕ ዓመታዊ ክሳብ 16,000 ቅምሶታት ይምርምር ምህላው ዝጠቐሰ ፀብጻብ ሚኒስትሪ ሕርሻ ናይ ምትግበር ዓቕሙ ገና ኣብ ውሽጢ ሓደ ወርሒ ልዕሊ 12,000 ቅምሶታት በፂሑ ከም ዘሎ ኣፍሊጡ። ቀንዲ ዕማማት ናይዚ ላቦራቶሪ ኣብ ምንፃር ሕማማት እንስሳ፣ ምንፃር ሕማማትን ባልዓትን ብቕሊ፣ ምርምራ ብቕዓትን ድሕነትን መግቢ እንስሳን ሰብን፣ ምፍራይ ክታበት እንስሳ ከምኡውን ምምስራትን ምሕያልን ዞባውን ላቦራቶሪ ጥዕና እንስሳን ብቕሉን ምዃኑ ፀብጻብ ሚኒስትሪ ሕርሻ ይነፅር። ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ካብ 2023 ጀሚሩ ፀረ ዝተፈላለየ ሕማማት እንስሳ ልዕሊ 3,000,000 ብልቃጥ ክታበት ኣፍሪ ምህላው እቲ መስርሕ ድማ ቐጻሊ ምዃኑን ተፈሊጡ። ሃገራዊ ላቦራቶሪ ጥዕና እንስሳን ቡቕልን ሚኒስትሪ ሕርሻ ኣብዚ እዋን እዚ 58 ሚታዊ ደቂ ኣንስትዮ ዝርከብኦ 183 ሞያዊ ዓቕሚ ሰብ ክህልዎ ከሎ ብተዛማዲ ብቑዕ ትሕተ ቅርፂ ከም ዝውንን ይግለጽ።
0: ኣብ ንኡስ ዞባ መልቂ ብኣብነታውያን ዓድታት ዝውሰድ ዘሎ ተበግሶ ዕቃበ ኣከባቢ ዝምስገነ ለውጢ መዝግብ ብምህላው ኩለን ዓድታት ዝወስድኦ ስጉምቲ ክሕይላን ክውሃሃዳን ፀውዒት ቀሪቦም። ሓላፊ ቤት ፅሕፈት ሕርሻ ኣብቲ ንኡስ ዞባ ኣቶ መልኣከ ወልደ ሚካኤል ልዕሊ 170,000 ከብትን ጠለበጊዕን ከምኡውን ሰፊሕ መጋህጫታት ከም ዘሎ ብምጥቃስ ነበርቲ ምምሕዳር ከባቢ ፈውሊና ዝወሰድዎ ኣከባቢ ናይ ምዕቃብ ከምኡውን መሃጋጫታትን ሃብቲ ገረብን ብውሕድነት ናይ ምጥቃም ልምዲ እወታዊ ፅልዋ ይፈጥር ብምህላው ካልኦት ዓድታት ክስዕቦ ፀዊዖም። ኣብ ከባቢ ፈውሊናን ገማገም መረብን ብፍላይ ንመጓሰ ምቹእ ቦታታት ስለ ዘሎ ጓሰትን ወነንቲ ጥሪትን ቀሲኖም ጥሪቶም ዘሰስንሉ ባይታ ተፈጢሩሎም ምህላው ዝጠቐሰ ኣቶ መልኣከ ዓድታት ሕዛእቲ ብምምስራትን ሓለዋ ብምምዳብን ኣብ ከባቢአን ንዝርከብ ሃብቲ ገረብ ሳዕርን ማይን ብውሕልነት ክጥቀማሉ ዘኽእለን ኣገባብ ከተኣታትዋ ተሓሳሲቡ። ኣመሓዳሪት ምምሕዳር ከባቢ ፈውሊና ወይዘሮ ዛይድ በራኺ ብወገና ካብ ነዊሕ እዋን ክኽተልዎ ዝፀንሑ ሜላታት ኣብ ምስሳን ሃብቲ ገረብን ቀለብ ጥሪትን ልዑል እጃም ይገብር ብምህላው ብዝለዓለ ከም ዝደፍኡሉ ብምጥቃስ ካልኦት ዓድታትን ምምሕዳራት ከባብን ተመሳሳሊ ኣገባባት ክኽተላ ተላብያ። ነበርቲ ብግድኦም ሳላ ምስ ምምሕዳርን ካልኦት ኣካላት ሓለዋ ኣከባብን ብምትሕብባር ዘካየድዎ ፃዕሪ ብደረጃ ዓዲ ዝጥቀምሉ ቀለብ ጥሪት ናይ ምዕቃብ ኣገባብ ጥሪቶም ዓመት ሙሉእ ካብቲ ከባቢ ከይረሓቓ ከም ዘሕልፍኦ ብምጥቃስ ዕቃበ ኣከባቢ ዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ሕብረተሰብ ከባቢኡ ናይ ምዕቃብን ምስሳንን ባህሊ ከማዕብል ኣዘኻኺሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊመ ብክብሪ ዓድም

ኣብ ዜናታት ወፃኢ ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። እቲ ክልተኣዊ ስምምዕ ንምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዚ ናይተን ሃገራት ገሊፆም ኣለዉ። እቲ ስምምዕ ኣካል እቲ ቁጠበአን ንምምዕባል ኣቐዲመን ዝኸተሞ ውዕላት ምዃኑ ዝጠቐሳ ሩስያን ህንድን ንትግባሪኡ ከም ዝሰርሓ ኣረድየን። ሩስያን ህንድን ብዕቑር ፀጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስርዓ ፀብጻባት ይጠቕሱ። ኣብ 2025 መጠነ ዘካየድኦ ንግዳዊ ምልውዋጥ ኣስታት 70 ቢልዮን ዶላር ምንባሩ ዝገለጻ ክልቲአን ሃገራት ኣብ ዝመጽእ 3 ዓመታት ብዕጽፊ ንምዕባዩ ሰርሓ ምህላወን ሓቢረን። ፈረንሳ ምስ ሃገራት ኢንዶ ፓሲፊክ ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። እዚ ዝተገልጸ መራሕቲ ፈረንሳን ኢንዶኔዥያን ትማሊ 28 ጉንበት ኣብ ከተማ ፓሪስ ኣብ ዘካየድዎ ዝርርብ እዩ። ኣብቲ ዝርርብ ክልቲአን ሃገራት ኣብ ምክልኻል ፀጥታ፣ ፀዓት፣ ዕደና፣ ሕርሻ፣ መጓዓዝያን ካልእ መድያት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። ከም ኣካል እቲ ስምምዓት ፈረንሳ ወታደራዊ ዓቕማ ኢንዶኔዥያን ምድንፋዕ ዝሕግዛ ንፍርቲ ኩናት ክትሸጠለያ። ኢንዶኔዥያ ኣብ ዞባ ኢንዶ ፓሲፊክ ስትራቴጂካዊት መሻርክቲ ፈረንሳ ምዃና ዝጠቕሰ ፕረዚደንት ኤማኑኤል ማክሮን ዝተበፅሐ ስምምዕ ንምትግባር ከም ዝሰርሕ ኣረድዩ። መራሕቲ ፈረንሳን ኢንዶኔዥያን ኣብ ርክቦም ኣብ ኣህጉራውያን ዞባውን ጉዳያት ብቐንዱ ከዓ ኣብ ቅልውላው ዞባ ማእከላይ ምብራቅ ዘትዮም። ደቡብ ኮርያ ወታደራዊ ዓቕማ ንምምዛንን ናይ ምውጋዕ ዓቕማ ንምግምጋምን ዘኽእላ ዝገለጸቶ ወታደራዊ ልምምድ ትማሊ 28 ጉንበት ኣካይዳ። ኣብዚ ናይ መሬት ኣየርን ባሕርን ዘጠቓለለ ልምምድ ኣሽሓት ወታደራት ኣስታት 100 ነፈርትን መራኸብን ከምኡውን ልዕሊ 500 ዝተፈላለየ ኣጽዋርን ከም እተሳተፉ ኣዘዝቲ ሰራዊት ደቡብ ኮርያ ሓቢሮም። እቲ ብቐጥታዊ ተኹሲ ዝተሰነየ ልምምድ ንሰሜን ኮርያ መልእኽቲ ከም ዘመሓላልፉን እቶም ኣዘዝቲ ገሊፆም። በዚ ድማ ልዕላውነታ ንምውሓስ ወታደራዊ ልምምዳትን ፈተነታትን ሚሳይላን ክትካይድ ጸንሐት ሰሜን ኮርያ መልሰ ግብሪ ክትበሉ ከም እትኽእል የመት። ሓብራዊ ወታደራዊ ምንቅስቓሳት ደቡብ ኮርያን ኣሜሪካን ቀንዲ ጠንቂ ቅልውላው ሓውሲ ደሴት ኮርያ ምዃንያ ሰሜን ኮርያ እትወቅስ። ሆላንድ ንልዕላውነትን ግዝኣታዊ ሓድነትን ሃገሩ ከተኸብር ኣፈኛ ሚኒስትር ምክልኻል ህዝባዊት ሪፓብሊክ ቻይና ሎሚ 29 ጉንበት ፀዊዑ። እቲ ኣፈኛ ነዚ ዝገለጸ ሆላንድ ብከባቢቲ ግዝኣተ ሃገሩ ዝኾነ ባሕሪ ደቡብ ቻይና መርከብ ውግእ ከም ዘንቀሳቐሰት ብምውቃስ እዩ። እቲ ስጉምቲ ንኣህጉራዊ ማያዊ ሕጊ ዝጥሕስ ምዃኑ ዝገለጸት ቻይና ሆላንድ ተኽታኺ ስጉምቲ ካብ ምውሳድ ክትሕየባ ተሓሳሲባ። ሓይሊ ባሕሪ ቻይና ነታ መርከብ ውሑስ ብዝኾነ መንገዲ ዓጊቱ ከም ዝመለሳ ብምጥቃስ ክኽሰት ዝኽእል ተመሳሳሊ ተርእዮታት ምግታእ ኣብ ተጠንቀቕ ከም ዘሎ ኣፍሊጡ። ቻይና፣ ማሌዥያ፣ ቪየትናም፣ ፊሊፒንስ፣ ብሩናይን ኣብ ባሕሪ ደቡብ ቻይና እጀታ ከም ዘለዎን ዝምክታ ክኾና ከለዋ ቻይና ዝዓበየ ክፋሉ ልዑላዊ ግዛኣታ ምዃን እያ እትገልጽ። ኣሜሪካን ኢራንን ኣብ መንጎኦን ዝተበፅሐ ስምምዕ ምቁራፅ ተኽሲ ብ60 መዓልታት ንምንዋሕ ኣብ ጉዳይ ኒክለሳዊ መደባት ወግዓዊ ዝርርብ ንምጅማርን ኣብ መባእታዊ ስምምዕ ከም ዝበፅሐ ተቓሊሑ። እቲ ስምምዕ ኢራን ብመጻቦ ሆርመዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ክፉት ክትገብርን ኣብቲ ማያዊ መስመር ዘዳወቶ ንትኽቲ ኣብ ውሽጢ 30 መዓልታት ክትወግድን ኣሜሪካ ድማ ኣብ ልዕሊ ካብን ናብን ወደባት ኢራን ዝካየድ ምንቅስቓስ መራኸብ ኣጽኒዓቶ ጸንሐት እገዳ ከተልዕል ዝብል እዩ። ብዘይካዚ ኢራን ዳግማይ ሰደድ ነዳዲ ክትጅምር ዘፍቅድ ከም ዝኾነ ተሓቢሩሎም። ይኹን እምበር እቲ መባእታዊ ስምምዕ ተግባራዊ ክኸውን ብመራሕቲ ኣሜሪካን ኢራንን ክጸድቕ ኣለዎም። ፕረዚደንት ትራምፕ እቲ ስምምዕ ንጠለባት ኣሜሪካ ዘማልእ ከም ዝኾነ ንምርግጋጽ ተወሳኺ ግዜ ከም ዘድልዩ ሓቢሩ ዘሎ። እዚ ከምዚ ኢሉ እንከሎ ሰራዊት ኢራን ክልል ኣየር ሃገሩ ጢሒሳ ንዝኣተወት ሰብ ኣልቦ ነፋሪት ኣሜሪካ ወቂዑ ከም ዘውደቐ ኣፍሊጡ። ይኹን እምበር ማእከላይ እዚ ኣሜሪካ ነቲ ብኢራን ዝተዋሃበ መግለጺ ካብ ሓቂ ዝረሓቐ ክብል ነጺግዎ ኣሎ። ኤሮጳ ሕብረት ትማሊ 28 ጉንበት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ኣጽሊኦም። እቲ እገዳ ኣብ ምዕራባዊ ገማገም ኣብ ልዕሊ ዝርከቡ ፍልስጥማውያን ኣብ ዝተፈጸመ ግህሰት ሰብኣዊ መሰላት ንዝተሳተፉ 4 ትካላትን 3 ውልቀ ሰባትን ዕላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ሰፋሮ ናብ ኤሮጳ ከይገሹ ዝኽልክልን ናይ ባንኪ ሕሳባቶም ዘደስክልል ምዃኑ ተፈሊጡሎም። መንግስቲ እስራኤል ነቲ ብኤሮጳዊ ሕብረት ኣብ ልዕሊ ዜጋታቱ ዝጸደቐ እገዳ ኮኒንዎ ኣሎም። ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ኤሮጳዊ ሕብረት

ብ11 ጉንበት ኣብ ከተማ ብራስለስ ኣብ ዘካየድዎ ርክብ ነቲ እገዳ ንምፅዳቕ ኣብ ብስምምዕ ከም ዝበፅሑ ዝዝከር እዩ። እዚ ከምዚ ንከሎ ኤሮጳ ሕብረት ኣብ ልዕሊ 10 ላዕለወተ መራሕቲ ምንቅስቃስ ሓማስ እገዳ ኣፅዲቐሎም። እስራኤል ካብ 2023 ኣብ ምዕራባዊ ገማግም ብዘካየደቶ ስርሒታት ልዕሊ 1500 ፍልስጥኤማውያን ክቕተሉ ከለዉ ኣስታት 11,000 ከም ዝቆሰሉን ኣስታት 22,000 ኣብ ትሕቲ ቀይዲ ከም ዝኣተውን ጸብጻባት ይሕብሩ። ናብ ካልእ ዜና ምስ እንሰግር መንግስቲ ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ደቡባት ሃገሩ ምውፋር ዘይቅቡልን ንዘባዊ ወጥሪ ዘጋድድን ከም ዝኾነ ኣጠንቂቑ። እዚ መጠንቀቕታ ዝተዋህበ ፕረዚደንት ዶናልድ ትራምፕ ናብ ፖላንድ ተወሳኺ ሰራዊት ከም ዝልእኽ ድሕሪ ምሕባር እዩ። ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ትማሊ 28 ጉንበት ኣብ ዝሃበቶ መግለፂ ቁፅሪ ናይቲ ኣብ ኤሮጳ ዓስኪሩ ዘሎ ኤሮጳዊ ሰራዊት ኣሜሪካ ምንካይ ነቲ ብፖሊሲታት ኪዳን ሰሜን ኣትላንቲክ ኔቶ ዝተፈጥረ ዘይሚዛናዊ ፀጥታዊ ኩነታት ንምርግጋ እንኮርስትዓዊ ስጉምቲ ከም ዝኾነ ሓቢራ። ብኣንጻሩ ተወሰኽቲ ወታደሮ ኣሜሪካ ኣብ ዞባ ምውፋር ተፈጢሩ ንዘሎ ወጥሪ ዘጋድድን ሩስያ መልሰ ግብሪ ክትበሉ ዘገድድን ከም ዝኾነ እቲ ኣፈኛ ነፂራ። ኣሜሪካ 5,000 ተወሰኽቲ ወታደራት ናብ ፖላንድ ክትልእኽ ምዃና ፕረዚደንት ዶናልድ ትራምፕ ብ22 ጉንበት ምሕባሩ ዝዘከር እዩ። እቲ ውጥን መርኣያ ናይቲ ኣሜሪካ ምስ ኤሮጳዋ ብሓፈሻ ምስ ፖላንድ ድማ ብፍላይ ዘለዋ ወታደራውን ፀጥታውን ሽርክነት ምዃኑ ዝገለፀ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ከም ዝትግበር እዩ ኣረድዩ ዘሎ። ኣብ ሃገሩ ኤሮጳ ኣስታት 100,000 ወታደራት ኣሳፊራ ዘላ ኣሜሪካ ዝበዝሐ ካብኡ ኣብ ጀርመን ከም ዘሎ ይፍለጥ። ኣሜሪካ ንቁፅሪ ናይቲ ኣብ ጀርመን ተዋፊሩ ዘሎ ሰራዊታ ብ5,000 ከተጉድሎ ምዃና ክትሕብር ጸኒሓላ። ናይ መወዳእታ ዜና ቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁ ሰራዊት ሃገሩ ኣብ ወሽመጥ ጋዛ ዘለዎ ወታደራዊ ቁፅፅር ናብ 700,000 ከስፍሖ ትእዛዝ ሂቡ። ሰራዊት እስራኤል ኣብዚ እዋን እዚ 600,000 ክፋል ወሽመጥ ጋዛ ተቋፃፂሩ ከም ዘሎ ቀዳማይ ሚኒስትር ነታንያሁ ብተወሳኺ ሓቢሩ። ይኹን እምበር እቲ ብቀዳማይ ሚኒስትር ነታንያሁ ዝተዋህበ ትእዛዝ ንዝተበፅሐ ስምምዕ ምቁራፅ ተኽሲ ዝጥሕስ ከም ዝኾነ ምስቲ ጉዳይ ቅርበት ዘለዎም ወገናት ገሊፆም ኣለዉ። መሰረቲ ኣብ ወርሒ ጥቅምቲ 2025 ተግባራዊ ዝኾነ ስምምዕ ምቁራፅ ተኽሲ ሰራዊት እስራኤል 53,000 ክፋል ወሽመጥ ጋዛ ጥራዩ ክቆፃፀር ዝኽእል። እስራኤል ኣቐዲማ ካብ ወሽመጥ ጋዛ ክትወፅእ መደብ ከም ዘይብላ ምሕባራ ዝዝከር እዩ። ስምምዕ ምቁራፅ ተኽሲ ተግባራዊ ካብ ዝኸውን ድሓር ልዕሊ 2,400 ጥሕሰታት ብእስራኤል ከም እተፈፀመን ብሰንኩ ልዕሊ 900 ፍልስጥኤማውያን ከም እተቐትሉን ጸብጻባት ይሕብሩ። ዜና ንምዝዛም ኣርእስቲ ዜና ክንደግም። መራሕቲ ሰርቢያን ኢኳቶርያል ጊነን ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰዲዶም። ኣብ ፈረንሳ ኣሜሪካን ካናዳን ዝነብሩ ኤርትራውያን ፅምብል ናፅነት ብድምቀት ኣብዒሎም። ሃገራዊ ላቦራቶሪ ጥዕና እንስሳን በቕሉን ዕወት ንጥፈታት ከም ዘሰላሰለ ሚኒስትሪ ሕርሻ ገሊጹ። ሩስያን ህንድን ብርቂ ማዕድናት ኣብ ምምዕባል ዝሕገዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። ፈረንሳ ምስ ሃገራት ኢንዶ ፓሲፊክ ዘለዋ ኩሉ ሜድያ ውዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። ደቡብ ኮርያ ወታደራዊ ዓማን ምምዛን ዘኽእላ ዝገለጸቶ ወታደራዊ ልምምድ ኣካይዳ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብዚ ፍጻመ።

0: ኣደ ግደፍኒ ግደፍኒ በጃ ኺለኪ
1: ግደፍ ባን ዓሳብኩን
0: ሕጂ ኸ እንታይ ድየ
1: ንነብስኻ ሕተት ካባይ ካበድኻ ሓሊፉ መን ክዛረበካ ይሓደድኻ መትከል ትኾነ ኣብሃውኻ እዩ
0: ተኾነ ኸሞ
1: ተኽብሮ ንሱ ተቐንዕቲ መንገዲ ይነግረካ ኣሎ
0: ኣደ በዚሕኒ በዚሕኒ በቃ ክሳብ መዓስየ ንሱ ብዝበለን ጥራይ ክኸይድ መሳትወይ ባርእዮም ንነብ

0: እቶም ኮይኖም ንስድሮም ይሕግዙ ኣለዉ። ኣነ ግዳ
1: ናይ ባሃካ ሃሊኻልና እንተ ኮንካ ነዚ ቀትርን ለይትን ከይበለ ክህልዋን ክኩስኩሳን ዝውዕል ደሎ ሓውካ ንስኻውን ብዓምሃ ገለ ኣበርክት ዮናስ
0: እምበኣር ንስኻ ኸም ኢልክኒ
1: ርፍን መጀኸለካ ንነብስኻ ምሰል
0: ሕጂ ኸ እንታይ ድመሲለ ኣለኸ
1: ላዕሊ ላዕሊ ትጠምት
0: ኣድ ኣባህላኺ ተረዳእኒ
1: ዮናስ ወደይ ብልጭልጭ ንዒንትኻ ይዕውሩ ኣሎ ኣብ ትሕትኡ እባ እንታይ ከም ዘሎ ርአታ ዮናስ ወደይ
2: ዮናስ መሰረቱ ዘይደልደለ ገዛ ምፍራሱ ይተርፉን
0: ስለዚ
2: ካብ ለላዕላዩ ምስኩ ሓልካዮ ደድሕሪኻ ዝፈርሰካ ኣቐዲምካ መሰረት ምድላል ይትወሳኒ ነገር ኺድ ግዳ ናብ ስራሕና ንመለስ
1: ሓቅሎ ዝወደይ ስምዓዮ
0: ፅቂኢልካ በቃ ፍረዘይ ትህብኦም ዕድሜና ምሉእ ኮለል እንዳበለ ትወዲኣቶ
1: ምሳይ ድኻ ዮናስ ወደይ
0: ብነብስብነብስብነብስ
2: ዮናስ እዛኦም ህይወት መድሕን ደቀ ምናልባት ሕጂ ቁም ነገራት ኸውኢልካ ይኸውን ፅባሕ ንግሆ ግን ተማህሊልካን ተመኒኻን ኣይትርከብን እያ
0: ኣታ መትከልሓ ወይ ነዛኦም ዕድሜኻ ሙሉእ ተኻና ክንከያ ንሓሊኸን ግን ወላ ሓንቲ ዝዕግፍ ፍረ ይብላን ነብስና ኸም ኣለ ኪማትና
2: ፃዕርኻን ጉልበትካ ናብ ውሃሂትካ ምስ ተዓመም እኮ እዩ እዚ ሎሚ ውሒዱ ዝረአየካ ዘሎ ፍረ ፅባሕ ቆፎ ዝመልእ ዮናስ እንታይ ኢኻ ኾንካ ንኺድ ሕጂ ስራሕና ኣይተባኹረና
3: ኣስመረተይ ከመይ ውዒልክን ድሓ ንደ ውዒልክን ዮናስ ወደይ ከመይ ውዒልኩም
0: ማማገነት ከመይ ውዒልክን
3: ፅቡቕ ዮናስ ወደይ
1: ዋይ ገነተይ ዲኸን ከመይ ኢልክን ውዒልክን
3: ፅቡቕ ኣስመረተይ ድሓን ኢና ኣትና ኣስመረተይ ሎሚ ፅባሕ ክመፅእ እንዳበልኩ እምበር ኣራኽቦስ ኢነ በጃኺለ ክምስቲ ስራሕካ ይጥዕመካን እዩ ቁሊሕ ከይበልኩ ኹንቀኒ
1: ኣንትን ገነተይ ኣበይ ከተርክባሉ እዚ ንፈልጦ ስራሕ ገዛኻ ኣበርቲዕ ክንኸውን
3: እንክነበላ ዝሓዝኦ ሓዝኦ ተቐበላኒ
1: ዋይ ኣንት እንታይ ኣሰኪፍክን ነይሩና እንድዩ
3: ኣንትና ኣስሚረይ እዚ ረኣየናይ ኮይኑ ፀብሒ ደርሆ እንዳኣሉ
0: ኣንትን ማማ ገነት ክንደይ ጥዑም ቃልኣ ተዛሪብክን ደርሆ
2: ኣደ ሓንሳ እስከ ሓንሳ እሞይ ትቀበል እያ ይህ ደኣ ስኺ ጠሚና ኢልና ክዲና ርካሽ ሒዝክልና ትመፂ
3: ዎ ወሪድ ንዶ ገነት ሰባብ መጀመርያ ርካሽ ኣይኮነን ፀብሒ ደርሆ እዩ ዳሓር ከዓ ተኻፊልካ ምብላዕ ፅቡቕ እዩ ኢለ የ እምበር ብኻልእ ኣይኮንኩን
2: ዳሓን ዳሓን ድሓን ንዓና ናህና ኣለና እዚ ነቶም ጠሚና ዝበሉኺ ንዕኦም ከየት ከሃብ እዮም
0: ኣታ መትክልሓ ወይ እንትኻ ዝዛርበ ኣለኻ ነዚ ዘረበስ ክትመልሶ ያበጃኻ ኸሊ ንበጃኻ ኢለካ
3: እዛናትካ ጠራዓርዓካ ኣነሲ ካብ ለውጡ ዘይብሉ ዓሰርተ ግዜ ድግንጋብ መግቢ ትበልዑ ገለ ለውጡ ተኾነኩም እሞ ኣካላትኩም ከዓ ተደልደለ ኢለ የ
2: ብትካቦ ዝድልል ኣካላት እሞ ዘየድልየና
3: ለማኒት ኢኸ ማለትካ ድዩ
2: ንብድዕ ዝኸውን ልሳን የብለዩ
3: እንታይ ንምባል ዳኢኻ
2: የቐኒልና ንምባል
3: ኣየ ካብ ፍረ ዘይብልኦም ዓሰርተ ግዜ ምጉሳይ ግዳ ተሳኒኹም ተሰማሚዕኩም ንኻልኦት ሂብኩም ፀጋታትኩም ምጥቃማ ይመሓሸኩምን
2: ስምዐኒ ትንፋስ እዛኦም ኣብ ደመር ሃፅና ዝተዓቕበ እዩ ንሕና እውን ከምኡ ኣብ ህላውነት ኣይና ንምርኮስ
3: ኣይ ብዘይ ሓገዛ ይከውን እዩ እዚ ሕጂ ዘለኹምሞ እዋን ከዓ ኣዝዩ ከቢድን ፈታን እዋን እዩ ኣብ ከምዚ ግዜ ድማ ወይ ጎቦኹን ወይ ድማ ምስ ጎቦ ተፀጋዕ ነገራቱ
2: እቲ ጎቦ በዓልና እቲ ጎልጎል በዓልና ምዃንና ኮ እዩ ትቐንዲ ነገር ከምኡ ከዓ ይሕሸና
3: ኣመና ምትራርሲ ፅቡቕ ኣይኮነ ተሴርካ ምትራፍ እውን ኣሎ ሓደሓደ ግዜስ ልምልም ምባል ከድልየካ እዩ
2: ዳሓን ዳሓን ዳሓን መምርጫና ሕሕርያና ይዋፃእና
3: መቸም ምዕባለታተይ ትርዮ ትህሉ ኢኻ ኣብ ቀረባ ግዜ ገለተ ኣምራታዊ ዝኾነ ነገር ከርእካ ኣበኢልካዮ እምበር ንስኻ በዓል ንስኻ ኣብዚ ጋማን እንዳበልኩም ከለኹም ማለት እዩ
1: ይኣክል ይኣክል ዝዘረባ እምበር ኣነ ኸይፈላጥኩ ጠዋይ ልብሒዝ ክንህን ቀሪብክናኒ ህምዋ
2: ኣደ ኪኖቲ ፃዕዳ ፍሽኽታ ጸሊም ሰሓቕ ተሃቢኡ ኣሎ
0: መትከል ኣደ ኣቱም ሰባት እታይኹም ትኾኑ ዘለኹም ክንዲ ክሕግዛኩመ ዝበለሲ ተሳውግዋ
3: ዳሓ ንዳሓን ዮናስ ወደይ ንስኻ ኣብ ደስ ዝበለካ ግዜ ሰዓትን ገዛ ይርሕው ይንዕኻ ምፀኒኻ ናይዚኦም ግንዳሓን ወይለይ
1: ዮናስ ተንከስ ሞበል ካብዛ ገዛ ክንርአ ኢና ኪድሞ ድሓን
0: ፅቡቕ ዝገበረ መቸም ፅቡቕ ኣይፍደን ድዩ
1: ኣጠቕላዕ ዘረባሃደይ ተዕርዮ
0: ኣደ ህድእ ሞበሊ ማማ ገነት እኮ ጎደለኹም ክምላኣልኩም ዝተረፈኩም ተሎ ኸዓ በዕለይ ክገብረልኩም እያ ትብለላ ክሕግዘኩም ንዝበለ ሰብሲ በዕልኹም ተሰሃጉ ዋዕ
2: ዮናስ ከም ስድራ ነብስና ዝኽኣልና ኹርዓትኩም ከውን ዘብቅዐና መትከል ኣለና ብነብስና ንሕደር ኢኸዓ ዝብል ትጭርሖ
0: ምንባር እኳ ሓንሳዊ መትከል ጎረባብትና ብልጭልጭ እንዳበሉ ንሕና ኸዓ
2: ከም ቤትካ እምበር ከም ጎረቤትካ ዶ ንበር እዩ
0: ማእሲኻ ግን ንዓይ ክሰማዓኒ
2: ብልብኻ ክትሓስብ ምጀመርካ
0: መትከል
2: ኣቤት ኣቤት ዮናስ ዮናስ ኣስተውዕል እስከ ኣስተውዕሉ እሞ

0: እስ ሕጂ ብሃብታማት ጎይቶ ተደሪሱ ብልጭልጭ ኢሉ ዝረአየካ ዘሎ ብርሃን ብርሃን ከይመስለካ ኪንዩ ህልም ዝበለ መሓዩር ጊላነት ኣለዎ። ዮናስ
1: ሓኩሎ ዘረባ ኣብሃውሃደ ይሰምዕ።
2: ድሓን ድሓን ሸዊት ንእስነተይ ካብ ምሳኹም ኣብ ዝከርተት እናበልኩ ዘሕልፎ ከይደልኩም ኣለኹ ከይደልኩም ከይደልኩም ናብ ዓዲ ገነተይ
1: ኣተወልዕ ንዓኻ ንደ ዮናስ ዮናስ
0: ዮናስ
1: ናብ
0: ዮናስ ዮናስ ንዓኻ ንደ
3: ኣይ ዮናስ ሓዊ ኪኖ እዚ ሕጂ ብልጭልጭሉ ዝረአይካ ዘሎ ብርሃን ድቕድቕ ጸላም ከም ዘሎ እንተ ትፈልጥ ሲ እንታይ ኮን ምበልካ ብርግጽ ምንባርና ነዛኦም ጽቡቕ ገይሮም ተረዳእካ ነይሩ።

0: ግነት ግነት ግነት እዚ ኩሉ መንግስተ ሰማይ ክቐምጠካ ያልክኒ እዚ ኩሉ ዝደለኸ ክበካ ያልክኒ ግነት ግነት ሕጅዳ ናበይ ናይ ምድረበዮ ደርቢኽኒ
1: ካብ ቤትካ ወፂኻ ፅቡቕ ይርከብ ንስኻ ድማ ካብታ መድሃኒት ኩሉ ዝኾነት ኦምኩም ርሒካ ከመይ ከመይ ፅቡቕ ትፅበ ካብ ሕጂ ድማ ዲና ናዘይኮካ ክትነብር ኢኻ
0: ግነት ግነት ግደፊ ግደፊ ቐልካ ሃለዉ ግደፊ
1: ክትፈልጥ እዛ ብርሃና ውሽጣ ኮይኑ ዘይተረዐት ከደላ ዓድኻ ሎሚ ተመኒኻ ኣይትረኽባን ኢኻ ምኽንያቱ ንስኻ ግዙናተይ ባርኻ

0: በቃ ዕረፍቲ ዘይብሉ ስራሕ ጥራይ
1: ድሓንዶ ውዒልካ
0: ክንደይ እኳ ጽቡቅ ስራሕ እሞ ኸመይ ኸደልካ ኣሎ
1: እለ ባምዓሙ ተሉ እዩ ነገሩ
0: ኣይሓዝኩኻ
1: እሞ ቃልወልባ እንተ ነጊረካ ድኣ
0: መቸም እዚ በፂሕኻዮ ዘለኻ ከም ስጉምቲ ተሓስቦ እንተለኻ ገናገና ደቂስካ ኢኻ ዘለኻ
1: ሓቅኻ ምናልባት ውሑድ ኮይኑ ክረኣየኩም ይኽእል እዩ ብገዛእ ጉልበተይ ዝዓመምኩ ምዃኑ ግን ኣመና እዩ ዝሕብነኒ
0: ሕጂ እውን ኣይሓዝኩኻ
1: ባሃም ዲኻ
0: ንመን ይኻታ
1: ወግዓዊ ቋንቋ እኮ ይተጠቂም
0: ኣዘራርባኻ ንጹር ኣይኮኑ
1: ንለባም ኣምተሉ እኮ ኢለካ
0: መትከል ተቕምጥኽ እንዶ ተዛርብ
1: ግርም ብትካቦ ዝለመሰ ጉልበት ስለ ዘይብለዩ እዚ ናተይ ዕማም ድኹም ኮይኑ ዝረአየኩም እብለካ ኣለኹ
0: ናብ መምፅአ ኢዶ ኸኣቱ
1: ከምኡ ኸሓይሽ
0: ብኽብረትካ እዛኦም ዶ ኽትበኒ
1: ወጣዒትኸ ንየኒትኦም ኢኻታ
0: ነዚያ
1: ኣነ ዶ ይቕልል ኣለኹ ኢልካ ጥራሕ ከይትኸውን
0: ቀሊ ቅድሚ 3,000 ዓመታት ኣባሓጎታተይ ከም ርስቲ ዘውረሱን እዮም ንዓመታት ክትቀመላ ድሕር ምጽንሐይ ሕጂ ድማ ብጌጋ ኣማረ ምሳኻ ጸንያ ሕጂ ግን ንብረተይ ክተረክበኒ
1: ኣባሓጎኻ ንፉዕ ደራሲ ጽውጽዋ እዩ ኣብዚኣ ግን ዓባይ ስሕተ ትፈጺሙ ክተረጋግጽ እንተደሊኻ ኬትካ ሕተቶ ኣይኮነን ባዕለይ ከፋንወካ
0: ደሓን ደሓን ብዛዕባ ዝጸገም ዘለዎ ኣይኮነን ሕጂ ጥራይ ነዝን 35 ዓመታት ጽቡቕ ጌርካ ዝኾስኮስካያን ዝተኸነኸንካያን ፍረፃመኻ ኽበካ ዓስምኻ ነገረኒ
1: ካብዚ ዕቡድ ሕልምኻ ኸበራብረካ ግዴታ የብለይን ሕጂ ግን ስራሐይ ክሰርሕ ግደፈኒ ግደፈኒ ስራሐይ ክሰርሕ
0: ስማዕ ንስኻ ነበይንኻ ጥራሕ ነዛኦም ክትቀመላ ኣነ ድማ ምዝግጅፍ መሬተይን ብዝሒ ሕዝበይን ጥራይ ክተርፍ ኣበደን
1: ኣነ ዶ ጸማም ዲኻታ እዛኦም ናህና ናይ ዋናታ ተያብለካ ኣለኹ
0: መን ኢሉ
1: ኣነ ኢለታ እዚ ዝረአየካ ዘለኦም ሰማያዊ ሕብሪ ጥራሕ ከይመስለካ ብደም ሚልዮናት ደቁ ብዕፅምቲ ጀጋኑ ሰማእታት ዝሓብር ሕብሪ እዩ
0: ስለዚ
1: ኣይኮነን እንዶ ክትሓስቦ እንተ ሓሊምካ ያ ጥራይ ኣሰራ ቦታትካ ክትስዕብ ኢኻ
0: ድሓ ብፉቶት ካብ ኣበኻ እቲ ዝሓየሽ መንገዲ ክትመርፅ እዩ
1: ደስ ዝበለካ ክትመርፅ ሙሉእ መሰል ኣለካ ኣሰራ ቦታተይ ክስዕበ እንተኢልካ ቀደወ ጉድጓድካ ይኸውን ስፍረኻ ታእለ ሕጂ ስራሓኒ
2: ኣተ ሰብ የለን ድዩ ውያነ ወደይ ውያነ ወደይ ውያነ ኣተ መትከር ወደይ ንኣሓግዘኒ ውያነ

0: ይደ እየ ናስሓወይ ኣተደ እንታይ ረኺቦ እየ ናስሓወይ እንታይ ኮይኑ ወይ ሓወይ ኣታ ተፃዊቶምሉ እንዴማታ ኸላእ
1: መትከል ሓወይ መትከል ሓወይ ሕማቕ ኣለኹ ሕማቕ ኣለኹ መትከል ሓወይ ገለ ግበር
0: ኣጆኻ ኣጆኻ ዝሓወይ ሕጂ ድኣ ቤት ከኣቲኻ እኒኻ እንካ ሞ እንካ ካብዚ ፍርኦም ሂወት ቅመስ ብድድ ክትብል ኢኻ ዝሓወይ
2: ተቐበሉ ዝወደይ ኣጆኻ ዮናስ ወደይ ኣጆኻ
0: ኣየ ዮናስ ሓወይ ደጊረካ እንዲ ንምንታይ ቤትካ ገዲፍካ ትለቅቕ ዮናስ ንሕና ካብዛኦም ሂወት ተፈሊና ትንፋስ የብልና ፈፂምና ክንነብራይ ንኽእልኒ ኢና ሰምዓን ለኻ ኣብ ትሕቲ ዛፅላልኦም ብደመ ሰማዕታት ይዕፅምቲ ዝተደርሰ ድርሳነ መንነት ኣሎ ንሱ መንነትና ንሱ ክብረትና ንሱ ዋሕስና ካብዛኦም ተፈሊና ክንነብራይ ንኽእልኒ ኢና ንሕና ዮናስ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 20

4500 بولاريتي فيرتيكال FEC 340 ኣብ 20 ዲግሪ ምብራቅ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኩንሲ 3883.75 ሲምቦል ሬት 27500 ፖላሪቲ RHCP FEC 560 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈንወ HD ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

0: መደብና መኽፈቲ ቃል ዝገብረልና ኣካያዲ ስራሕ ኩባንያ ህንፃ ኣባይትን ልምዓትን ሳዋ ሜጀር ሓየሮም ተስፋ ስላሴ ናብ መድረኽ።
1: መጀመርያ ሚኒስትር ዜና ካልኦት ትካላት ናይ መንግስትን ህዝቢ ዓዝን ምውዳት ዝገበሩልና ዕድመይ ብስመይን ብስም ኩባንያ ህንፃ ሳዋ ናይ መስግን ብኻልኣይ ደረጃ እዞም ኣመንቲ ምስልምና ኣብ ደገ ዘለውን ኣብ ውሽጢ ዘለውን እንቋዕ ኣብዚ መበል ኣብዚ ዒድ እዚ ኣብፀሓኩም ይብል ማለት እዩ። እዚ ዒድ እዚ ኣብቲ ረኣስን እግርን ናይ ናፅነት በዓልና ይውዕል ስለ ዘሎ ድርብ ሓጎስ ይስምዓኒ ማለት እዩ። ስለዚ ንኩሉ ህዝቢ ኤርትራ ከዓኒ ዮሃና ኣብሎ ማለት ብዝተረፈ ነዚ መኽፈቲ በዓል ቃል ከስምዓልና ኣካያዲ ማለሲ ጀነራል ማናጀር ናይዚ ኩባንያ ብፃይ ደሳለ ገብረ መድህን ኣብ መድረኽ ዕድም
2: ክቡራት ዕድማልና እንኳዕ ብድሓን መፃኩም። ሎሚ ከምቲ ቅንያት ናፅነትና እቲ ክቡር በዓል ዒድ ብሓባር ነብዕለሉ መዓልቲ እዩ። ናይ ሎሚ ዓመት በዓል ዒድ ኣብ ፅባሕቲ ክቡር ርእሰ በዓላትና መበል 35 ዓመት ናፅነትን ትስፉ መድረኽ ንልምዓት ሃገርን ትበዓል ብምህላዋ ፍሉይ ይገብራ። ኣብ ቅንያት ኣውደ ዓመታትና ከም ወትሩ ብሓድነትናን ፅንዓትናን ህላወይና ዘውሓስናሉ መድረኽ እዩ። ዓመት መፀ ድማ ብድምቀት ብሰላም ከነብዕሎ ሰምሉእ ተስፋ ኢና። ካብዚ ቀፂለ ኩባንያ ህንፃ ሳዋ ኣብ መላእ ሃገር ኣብ ብዙሕ ቦታታት ናይ ህንፃ ዕማማቱ ዝዓምም ዘሎ ኩባንያ እዩ። ኩባንያ ህንፃ ሳዋ ኣብ ኣስመራ ኣብ ኣባይቲ ፕሮጀክት ኣስመራ ዝበሃል ዘሎ ሓሊበት ሰንበል ዝነጥፍ ዘሎ ተወሳኺ ኣብ ከርከበት ባፅዕ ማይ ሓባርን ዝተዋህብዎ ህንፃዊ ዕማማት እናዓመመ ዝኸይድ ዘሎ ኩባንያ እዩ። ብሓፈሻ ኣብዚ ሕጂ ዘሎ ትስፉ መድረኽ ክመፅእ ዝኽእል ልምዓታዊ ህንፃዊ ዕማማት ብሰፊሑ ተዳሊሉን ተቐሪቡሉን ስለ ዘሎ ኣብ ፅቡቕ ኩነታት ንዓመታ ይረኽበና። ነዚ መድረኽ እዚ ዕዉት ክኸውን ዝፀዓቱ ኩሎም ኣባላት ኩባንያን ሓለፍትን ብኣላይነት ኣካየዲ ስራሕ ኦፐሬሽን መጀር ሓየሎም ተስፋ ስላሴ ምስጋና ይግባ እዩ። ክቡራት ዕዱማት ዕድሜና ኸቢርኩም ብምምፃእኩምን ንዓኻትኩም ከነመስግነኩም ንፈቱ። ልዕሊ ኩሉ ሚኒስትሪ ዜና ነዚ ዕዉት መድረኽ ዘጣጥሑልና ዓብዪ ምስጋናና ይብፅሐ እዮም። ገለ ካብቲ ሳዋ ዝነጥፈሉ ዘሎ ውሑድ ካብቲ ብዙሕ ውሑድ በዚ ውክልና ስእሊ ድሕሬና ዘሎ ክትዕዘቦ ትኽእሉ ኢኹም። ስለዚ እዚ ካብቲ ኣዝዩ ብዙሕ ንጥፈታትና እቲ ውሑድ ብውክልና ደረጃ ቅሪብና ዘለና ኣሳእል እዩ ማለት እዩ። ስለዚ ርሑስ ዒድ ኣልኣድሓ፣ ርሑስ ቅድሚያት ናፅነት ሰማታትና ይዘከሩ ዓወትና ሓፋሽ።
0: ብምክንያት በዓል ዒድ ኣልኣድሓ ርሑስ በዓል ንመላእ ህዝቢ ኤርትራ ርሑስ በዓል ኣብ ውሽጥን ኣብ ደገን ዘለኹም ሕራይ እምበኣር ጉጅለ ባህልና ጉጅለ ባህላ ሓኾተ ኩባንያ ህንፃ ኣባይትን ልምዓትን ሳዋ ንዓኹም የዛንን የዘናግዕን እዩ ዝበለቶ መደባት ሒዛትልኩም መፅያላ። መደባትና ሓደ ድሕሪ ሓደ ኣከታቲልና ናባኹም ከነብል ኢና ሰናይ ምክትታል ቀዲማ ትመፀና ደርፊ ብቋንቋ ትግርኛ ናይ ድምፃዊ ገብረ ኣምላኽ ማንጁስ ሓየተይ ሓርበኛ ናይ ቡድል ኣዳኛ ምድሪ ከተድሕና ካብ ኣርሜን ጓና እናበለ ድምፃዊና ድምፃዊ ቢንያም ሃብቱ ክመፀና እዩ ንዓኣ ሲዕባ ትመፀና ደርፊ ብቋንቋ ናራ ኣገናይ ዘርእስታ ናይ ድምፃዊ እድሪ ናይ ድምፃዊ ኣድም ፋይት ብድምፃዊና እድሪስ መሓመድ እዛ ደርፊ እዚኣ ቅዲ ትልሂት ኣለዋ ኪሮግራፈር ናይዛ ትልሂት ትምኒት ሃይለ ቲሞያ ብድሕሪኣ ስዒባ ትመፀና ማሰ በቲ ምኩር ስነ ጥበባዊ ማሰኛ ዓብዪ ኣቦና መብራህቱ ተክለ ሃይማኖት ወዲ ወይኒ ክጅምር ዶ እንዳበለ ክመፅኡ እንታይ ክጅምር ክንርኤና መድረኽ ንዓ ስዒባ ጓል ባሕሪ ኣነ ዘርእስታ መኖሎግ ፃሕ ገጣሚ የማነ ተኸስተ ወዲ ማሬ ኣቕረብቲ ድያና ዘርእስ ግን ድያና ገብረ መድህን ሒዘና ንክመፃየን ድሕሪኣ ስዒባ ትመፀና ደርፊ ብቋንቋ ትግረ ናይ ገዲም ድምፃዊ ኣሕመድ መሓመድ ወዲ ሸኽ ሓየት እንታ ምንበዲር ካብ ኣማን እንዳበለ ድምፃዊና ድምፃዊ ዓብዱ ዑስማን ወድናሽ ክመፀናይ ድሕሪኣ ደርፊ ትግርኛ ናይ ድምፃዊ ፍፁም ዮሃንስ ባንዴራይ ዝተጋደሉ ኩላ ባንዴራይ ደመይ ዘፍሰስ ኩላ ባንዴራይ ተሰቂላ ተንበልብል ኣላ እንዳበለ ድምፃዊና ድምፃዊ ናኦድ ረዳ ክመፀናዩ ደጊመ ርሑስ በዓል ዒድ ኣልኣድሓ ንመላእ ህዝቢ ኤርትራ የቐኒ ኣለይ

ኣልርትን ላለላለይ ላለላለይ ብሓባር ኩልኹም ንኣሽን ዓበይትን ኣቶም ደቂ ዓደይ ሰብ ክብረትን ላለላለይ ላለላለይ ኣቶም ሰብ ፍቕርን ክብረትን ክንደይ ዓብ ክብሪ ኣለዎ መሳኹም ፃውትን በሎ ኣታ ክንደይ ጥዕሚ መሳኹም ፃውትን

ላሌ ላሌ ላሌ ላሌ ላሌ ከጀመር ዶና ውሽጠይ ክትንትን መኸጭ ድርዳ ሓሳበይ ክብትን ላሌ ላሌ ምናዳ ምናዳ ሰራዊትና ላሌ ላሌ ላሌ ላሌ ላሌ ሰብቅያን ጅግንነትን ኣብ ሓለዋ ዘለኹም ትብሉ ላዕልን ታሕትን ላሌ ላሌ ላሌ ሰለም ከየበልኩም ወለይትን መዓልትን ላሌ ላሌ ላሌ ላሌ ላሌ ኣዴታት ዓልላ ሰብጥል ፍልውየትን ላሌ ላሌ ተዓዲልክን ኩሉ ጽባቐን ክእለትን ሽሻይ ትቕርባ ኣውሻ ጠንቅርዓትን እሞ ድርባዓልና ንዲ ዒድና ጽነትን ላሌ ላሌ ላሌ ጽንዓትና ዋሓስና ኣለና ጠጡሕን ሰረትን በሎ ኣለና ወጠጡሕን ሰረትን።

ላሎየ ላሎ ላሎየ ላሎየ ክጅምር ደዎ ናይ ውሽጠይ ክትንትን እሞክጭ ድራ ሓሳበይ ክብትን ላለ ብሓደ ንላዓል ብዘይደወል ነጋሪትን ወስታና ሓራሚ ግብረን ዓወትን ስጉሙና ማዕረ ስጡሙን ውህደትን እላለየ ላለይ ላለይ ላለ ብሃግና እንዲ ሰላም ቅሳነትን ራእይና እንዲት ምዕባለን ዕብትን ንኩሉ ንፅመን ብዓቕልን ፅንዓትን ማይ ኮይና ነዝሕሎ ንህውከት ኩናትን በሎ ማይ ኮይና ነዝሕሎ ወ ንህውከት ኩናትን በሎ ካብላለ ላለ ክጅምር ዘናይ ውሽጠይ ክትንትን እሞክጭ ድራ ሓሳበይ ክብትን ላለይ ባህልና እንዲት ፍቅርን ሓልዮትን ልምድና እንዲት ልግስን ለውሃትን ጭርሖና ፍትሕን ማዕርነትን ላለ ትፅቢትና ካብ ኣምላኽ ኣዝመራን ከረምትን ሓይልና ጥበብን ብልሓትን ላለ ታሪኽና ህያዊ ነባርን ሓወልትን ገጢምና ንስዕር ከምስዮን ዳዊትን በሎም ገጢምና ንስዕርዎ ከምስዮን ዳዊትን በሎ

0: ኣውሎ ንበዓል ኣውሎ
1: ሰደ ሰደ
2: ጓል ባሕርያነ ባህጋይ ሓዚላ ኣብ ጫፍ ክብሪ ዝኸይጥ መሰንተረይ ስሒለ ለኣምፅ ዘራግፍ ወናኒት ዝባሕሪ ሓላዊት ሕድሪ ጓል ባሕርየ ኣነ ጓል ባሕርየ ኣነ
3: መኾስ ተረየ ዋይደ ንኽቡራ ጓሓፍ ሓሳባት ዝጸርግ ዘይፍክር ወትሩ ዘስተግብር ተሊመ ዝስጉም ዘርአ ዝዓጽድ ምሒለ ዘይጠልም ንግስቲ ሰላም ኣነ
2: ጓል ባሕርየ ኣነ ኣላሽ ዘይብል እናተራብሑ ዝደጋገሙ ኣብ ሕማቕ ዝእለሹ ኣላፍ ሕሰብ ቃላት ክተኣላለሹ ንምፍሓር ሓሶት ንምዕንጻት ሓቂ ኸተሓናፍፁ ለማፅን በራሕን ሎማፅን በፅባፅን በሪ ባሕሪ ኢሎም ስንኩል ኪዳን ክምስርቱ ኣብ ክፋ ኤድራውነት ክምዕርጉ ያ ኢሎምፅና ልዕሊ ሓቂ ፈጢኑ ዱላ ሓሶት ባሃጎም ካብ ቀሸም ቅንዕና ተሪሩ ባሕሪ ተመንየ ምስ ምስሊ ኤርትራውነት ከዛብዑ ዘንጌዖም ጓል ባሕሪ ምዃነይ ባሕሪ ንዝሃርፍ ከይተበገሰ ዝኸልፍ ኣብ ኢደይ ሰላማዊ ማዕበል ሓወፈ ልእላውነተይ ዘውሕስ ንነዳይ ልቡ ብፅውግታይ ዝገንሕ ኪኖ ኩለን ልዕሊ ኩለን ኤርትራዊት ኢለ ኤርትራውነተይ ዘመስክር
3: ዛንታ መሬትና ተዝፈትሕ ልጓሙ እቲ ዜን ሓቂ ተዙን ተብልሳኑ ስቕታ ገዲፉ ተዝፍርሻዕ ከም ዓለሙ ኣየናይ እዝኒ ምፀሮ ንምርዛኑ ኣየናይ ልቡኸ መድሃዮ ንመቓልዑ
2: ናይ መዓስ ነውፅ ማዕበል ምጋረዶ ንደብሑ እቲ ፅሩራይ ግብሪ እምበር ዘረባ ዘይምስክሩ እቲ ምድራዊ ሓቂ ተጀሃር ከም ግዜ እዩ ርዝነ ተወጊኑ ተዝባረበር ልሳኑ እንታይ ምኾነ ዝባሕሪ ዝብል ወጠምጠም ዝኣመሉ
3: ንድኻይ ምፀረካ ንመቓብርካ ምፀበበ ትባዓት ልሳንካ ተበሪዙ ኣቤትካ ትፋኻ ምተለቕለቐ ልዛሂርፋንካ ምዕጉርትኻ ምፀየቐ መደገፅ ቀና ኸኣስዮን ተጣርዐ ኣብ ጭቃ ስቓይ ተለልዩ ብዓለባ ኤርትራውነት እንተሓበሰ ዘይውርፅ ድምፁ ምስ ብስጭት ክላተም ስንኩል ባሃግኻ ዝብዶኽስእን
2: እቲ መሶብ ገዛኦም ቁሩብ ተዝግብተን እሳተ ጎመራ ዘይርግብነት ምተላዕለ
3: ኩምራንፋዚ ሓድነት ናብ ኣድማስ ምተበተነ ኣዋያ ስቕትኦም ንፀማም ረበ

0: ቆለጭ ብለን እንታ ብፍላይ ብፍላይ እቲ ፎስተር ዝበሃል ፅቂ ሰብኣይ ሞ ኸዓ ድቃስ እዩ ዝኽእልኣኒ
1: መን ኢልካ ፕላስተር መኾስተር
0: ኤህ ምስኦም ተኾስተር ፎስተር እየ ዝብለካ ዘለኹታ
1: ኩሉ ሓደ ኣነ ሞ እንታይ ፈሊጥ ኢልካ እኒኢኻ
0: ስምዓን እንደ ግዳእ ያይ ዲፕሎማት እንዲኦም ከዓ ዝብልዎ ነይሮም
1: ሰይቆጢ እሞሊቕ ነይሩ በለኒ ስምዓ ንዶ ብምንታይ ኢኻ ተማሂሩ ብመንደቕ ድዩ ብማሕረስ ዶ ወይ ሰብ ሚኖዋለ
0: ብጥልመትን ክሕደትን በራእታ እዋይ ተደፊንካ እንበራእታ ኣሎምስ
1: ፀቢበካ ድሓቀይ
0: ፀቢብካ ንጥራይ ኣነ ኣብ ባሕር ክትሕምብስ ደሊ እሞ ወያ ንስኻ ኸዓኒ ካብዛ ፍንጃል ምውፃእ ኣብኻ ከትሕዘካ እንዶ ግዳ
1: ምስ ውርዶት እንዶም ምኾነ ሃየበልስከ
0: ኣብቺ እንኳ እንታ 950 ናታ ክልተ ዓይና ብኽፉቲ ዓለም ተደርሚሻ
1: እንታይ ትብሉ ውደይ
0: ምእንቲ ስተሽን ቃኛዊ ስተሽን ተባሂሉ መሬትን ህዝብን ዝኣክል ብሸርሒ ክሽየጥ እንከሎ ኢዳ ኸሳብ ትሓብጥ እያ ጠቕዓ
1: ሕራይ በል
0: ወዲ ፎስተር ከዓ መርዓ ጸቢቑሉ ሽሽ ዝብል ነይሩ ኢሎምኻ
1: ኣብዘይ ዋይሉ
0: እንታይ ፈሊጥና ኢልካና ያኢለባ መማፅእ ክመስል ብልዑልና ስቶ ኢልና እንዳበለ ብወደኽደኻይተኸኣለኒ ኢሎምኻ
1: ኣንታ ኣንታ ቁርፍከ ቶም ዕዱማትክ ስቕድም ድብሉ እንታ ናይ መኒ ትዳስ ከይሓተቱሲ ትረኽበ ኢልካሲ ተሓምበለ ኣንታ እንታይ ስምዑ ዝኸ
0: ሕጂ መጺኻኒ መልሲ ናይ ዝዅሉ ሕቶታትካ ኣብቲ ውሳነኦም እዩ ዘሎ
1: ናይ ምንታይ ውሳነ እንታ
0: ውሳነ 390 ዝብልዎ
1: ኣንታ ሓንሳብ መኾስተር ትብለኒ ሓንሳብ ትረቸንቶኖቫንታ ትብለኒ ሓንሳብ 390 ትብለኒ ቁርብትለይ ዓዲ እንዶ ትሕዘና ወለከ
0: ኣታ መጺኻኒ ክብል ጸኒሐስ ሕጂ ኸዓ ጠፊእኻኒ ሽርብ ኢልካ ትረቸንቶኖቫንታ ማለት ፍትሕን መሰልን ከም ኮበርታ ተረጊጹ ወይ እንዳበለ ብህይወቱ ዝተቐብረላ ናይ ሽርሒ ጉድጓድ ይብለካ ኣለኹ
1: እሞ መን ፈራዶ ገይርዎም እዚኣቶም
0: በ እንታይ መፈሊጥና ንሳቶም እዮም ኣብ ጣልዋ ተኸይጦም ብቐለም ወዲ ቐለም ኣብ ጨራን ወረቐት ንሓፋሽ ምድምሳሲ ነይሩ ትጥጅእ ወ ፌደሬሽን ኣብ ዝብልዎ ሳንዱቕ ሬሳ ዓሽጎም ጠርሾም ከጥፉኡና ባስታ
1: እዚ ዳ እሞ ከምቲ ድብሎሲ ፌደሬሽን ማዓስ ኮይኑ እዚ ተንኮሌሽን ይድኾን
0: ስክፍለጠካ ኣታ ኣታ ሓደሓደ ግዜ ስንካ ኣይሰኣነካን እዩ እወ ውሳነ ትረቾንቶ ኖቫንታ 390 ተባሂሉ ዓለም ብቐለም ገይራ መንነትና ክትሓክኽ ከላ ኣብዛ ናይ ጠልመት ወረቐት እዚኣ እያ ተፈሪማ እወ ኣብዚኣ ተፈሪማ
1: ስማዕ እንዶ ዝዓርከይ ካሓትካ ንዶ እንታይ ኮይኖም እዮም ጎደሎ ቁፅሪ 390 ዝብልዋ ሙሉእ ክኾነሎም ሲ ኳትረቸንቶ ማለት 400 ዘይገብርዋ
0: ኣታ ኣታታይ ሙሉእ ነገር ገይሮም እዮም እሞ ከምቲ ፍርዶም እቲ ቁፅሮም እውን ጎደሎ ክኸውን እዩ እምበር እንታይ ዳ ደሊኻ
1: ንሕና ሞ እንታይ ፈሊጥና ኣሎ
0: በልፍለጦ ንሶም ጎደሎ ፍርዶም ጎደሎ ቁፅሮም ጎደሎ ፍንይታ
1: ኣንታ ብጎርሆም ዳ ኸይኮኑ ንዚ ተንኮል ኣሊሞሞ ዘለዉ
0: ደደ ዋይ ብዘይካኻ ገርሂ ነበረ ናብዚ ዓለም ብመንፅር ረብሐኦም ኮዮም ከምዛ ኺሎ ሽኮር ኣብ ዕዳጋ ውሪዶምና ከምስሉ ኣብ ወረቐት ፍትሒ ጽሒፎም ኣብ ባይታ ግን ፍትሕቲ ዓቢሎም መሃነና ኣጥፊኦምላ
1: እንታ እንታይ መሰለ ደቂ እዩ ኣንታ ቆልዑ ዶ ኮይንና ተረአየናዮ ማንታ
0: ልክ ከምስሉ እዚ ባይቶኹም እዚ ባንዴራኹም እዚ ቋንቋኹም ኢሎም መዐሸዊ ዝኸውን ሌካ ሌካ ሂቦምና ነይሮም ኣሎራ ቐሪፍ ናብ ኣፍና ከእተናዮ ባዕሎም ባቅ ኣቢሎም መንጢሎምና
1: ካን ኣበሳይ ትግበሩ ዓገብ ዝብል ሰብ ዶታ ተሳኢኑ ቑርትለይ
0: ኦይ ዓገብ ዳ ርብሪብና ኣባ ዓገብ እንተበልና ላሕ ኣቢሎምና
1: ዶ
0: ብስቕታ ምስ ኮነት መልሶም ግን እምበኣርከስ እዚ ጌጎኦም ብቐለም ዘይኮነ ብደም እዩ ዝእረም ኢልና ሓደ ፕሮጀክት ኣንቂድና ንብለካ
1: እንታይ ፕሮጀክት ወዳይ
0: ፕሮጀክት ድኣ ሂስቶሪካል ኮሬክሽን ታሪኻዊ እረማ ነቲ ኣብ ምሩፅ ኣዳራሽ ኣብ ልስሉስ ሶፋ ከብዶም እንዳመልኡ ዊስክ እንዳጨለጡ ዝፀሓፍዎ ጌጋ ንሕና ከዓኒ ኣብ ሆረርማ ፀሓይ ምስ ጥልቆ ኣክብድና ምስ ንቑፅ ጎረረና ብደም ክንእርሞ መሪፅናታ ተገዲድና ጉዳይ ካብ ሪዞሉሽን ናብ ሪቨሉሽን ኣቕኒዕና እያ ባሳ ካልእ ኮንቱ እዩ
1: ጉዳም ኣንታ እዛ ትረቸ እንተነማንታ ዝብሉዋሲ ደካ ጠንቂ ኩልሕ ሰምናያ ኮይና
0: ወይ ኣብ ስሳ እንታ ኡኖ ኣብ 1961 ወዲ ዓዋተ ዝተኮሳ ጥይት ጥይት ጥራይ መዓስ ነይራ እቲ ብቐለም ዝተጻሓፈ ጌጋ ብደም ክንእሩማይና ዝብል ነጐድጓድ መልእኽቲ ነይርዋ ካብቲ ጓሕ ድብል ድምፅናታ ተሸኪማቶ ዝነበረት መልእኽቲ ይብርተን እዙይ ኸዓ ካብ ቀለም ናብ ደም ዘብለኒ
1: ዋይ ተኣምረት ኣንታ እዚ ገድልናሲ ኣንጻር ዓለም እዩ ዝዋጋእ ነይሩ እንትበሉናሲ ከምዚ ዝጋነን ኮይኑ እዩ ዝስማዐኒ ነይሩ
0: ወይ ሕጂ ቆሊብካኒ መዛኑኻ ኮዮም ዝተሰርቀት መንነት ክመልሱ ነታ ትረቸ እንቶኖቫንታ ካብ ገጽ ታሪኽ ንምድምሳስ ናይ ታሪኽ ኤዲትን ዘካየዱ
1: እንታይ ኢልካ ታይታይ ዋ እቲን ምብላዕ ድን እንታ
0: ኣዛብ ፎስተሩ ብልዑኻ ኣታ ንታሪኽ ልኩዑን መልኩዑን ኣትሒዞሞ የ ዝብለካ ዘለኹ ኣብ መወዳእትኡ ኸዓ ነቲ ታሪኻዊ ጌጋ ብብርሃንና ጽነት ሓንሳብና ሕዋሩን ደምሲሶሞ
1: ኣንታ ተሓዋውሶ ዘለኻ ናጽነሲ ምስ ናይ ፖስተር ጉድ እንታይ ኣራኸቦም
0: ከመይ ዘይራኸብ ዳ ናጽነት ዶይኮነትን ሸርሕ ወዲ ፈሰር ዘፍሸለቶ እቲ ኣብ ችንኳ እንታ ኣብ 1950 ብወረቐት ዝተዘርአ መርዛም ዘርኢ 1991 ብደም ጀጋኑ ተደብዩ ንብለካ
1: ኣይ እዚ ምድዳእ ተቑም ነገር
0: መሰንክራዊት ጉንበት ብደም ዝተጻሕፈ ነፃን ልኡላዊትን ጓል ባሕሪ ኤርትራ ዝብል ሓድሽ ውሳነ ንዓለም ኣረኪባታ ንዓለም እቲ ብቐለም ዝተጻሕፈ ውሳነ 390 በቲ ዝኸበረ ደም ዝመጸት ናጽነት ብወግዐ ተደምሲሱ ንብለካ ኣለናታ
1: ብሓቂ ካብ ቀለም ጥልመት ናብ ደም ሓርነት እቲ ካብ 390 ኣብ 1991 ናጽነት ሕጂ ትረቢዖ ሕጂ ተሰዊጥኒ
0: ግደ ዋይ ግድንዓናይ ጥራይ በጃ ሃይለካ
1: ኣንታ ዓርከይ ጸርጸር እንዶይ ትበል
0: ነዚ ታሪክ እዚ ክሰርሑ ዘይተሓለሉ ንዓኻ ኸትሕዝ መልሓሰይ ደሪቑታ
1: ንዕነ እዚኣ ሓንቲ ሓንቲ ኣፈውሳ ንዕነይ ሓንቲ ሓንቲ ክብለካ እየ

0: ሽኩረን ሽኩረን ዓመት ንዓመት ሰላም የድግመና።
1: ግድን በርህልውና ኣኽኑንን ናይ ግድን እዩ በርህልውና ንህዝበ ይህል ኣሎ የድልዮ የድልዮ በዘይ በርህልውና ህይወት የለ
2: ምስ ሙሉእ ኣኽብሮተይ ኣብ ምህራስኩም ከምኩም ድምፂ ክትገብሩ ፀኒሕኹም
1: ኣነ
2: ኣይ ኮይኑ ተሰሚዕኒ ጎይታይ
1: ቆፎና መል እዩ ናፅነት ክዓስለና ትደልዩ ዶ
2: ሙሉእ ድላይ እምበር ጎይታይ
1: ኣንተርነት ናብ ራዕሊ ክድመፅ ልዕሊ ኩሉ በሪሕና ክንሓድርከ ልክዕ እምበር ጎይታይ በርህልውና ክንውንን ከፍታሕኩም ድዩ ጎይታይ እንዳንባሳጀር ኣይፈትውን እዮም
2: እንታይ ከይብሉ ኢኻ
1: ከይጠቡና ኣነ ምስ ምዃንና ጠርጥር ኣለኩም ድዩ
2: የብልና ንጎይታ የብልና
1: እማ ሓደ ዝጠመየ ኣንበሳ ገለ ከብዲ ዝዕንግላሉ ናፀተ ተመገበ እንታይ ኣበሳ ከይህልዎ
2: የብሉ እርጉዶ እኳ ዳ
1: እዚ በርህልውና ሰረጋላታትና ክነንሳፈሉ ደቅና ድማ ፍጡራት ማያት ክምገቡ ክነግድ በልፂግና ርእሲ ኩሉ ክንሓድርቶ ኮይንና በርህልውና ክንውንና ይገድን እዩ ጎይታይ ብምርድዳእ ማለት ድዩ ኣታ ኣብ ደንጎላ ባሃማ ዲኻታ ሓቢእካ ትነብር
2: እንታይ መርዳ ድልናታ ደሲቕና ዘይንሰጎ
1: ንሕና እውን ነንቲ በርህልውና ምዃንና እንተስ ብግዲ እንተስ ብፍታው ክነፍልጦም ኣለና ሕጂ ናብ በብዕማንኩም ኣብሉ ካብ ዘጥዑም ዕልማይ ኣይትኽለፍኒ
2: እሺ ጎይታ ንኺዳታ ኣንተ ቕስ እንደበል ኣይተጓዕ
1: ንኣናይ ኖመቐልጥ
2: ሕራይ ቀስበ ወኢለ ታይ ኮይኑ እንታ
3: በርህልውና ትማለብ ሓሳበይ ሎሚ ብሕልመይ ፅባሕ ከዓ ብግብሪ

0: ወይታ እኻሳይ ኣብዚ ቐላቕል ውፅእ ኢለ እንተማዕዶኽስ እዚ በሪ ህልውና ክንደይ ደስ ብለካ መስለካ።
1: ሕጂ እውነ ይረኺብካኒ ንምንታይ ደኻሳይ ኢለካ ክትከሕሰኒ ኢለኳ እየ። እስከ በር ሰዓበኒ ኣብቲ ገንጎም ኮይና ንፀሃየር እናወሰና ነዚ በሪ ህልውናና ነማዕድዎ።
0: እሺ ጐይታ ንኺትበሉ

0: ሓደርካ
1: ሓደርካ
0: እንታይ ድኣ ብዙ ፅሩይ ቀፅሪ መኾስ ተርሒዝካ
1: ካንሸሎ እዚ ቤዘ ዘማዕደወን ሰብ ንእግሮ መገዱ መፈከር ቅፅርካብ ኮነ መኾስተርና ሒዝና ንዝደረና ሓሳባት ከነፅሪ ጀሚርና ኣለና
0: ኣነ ዝገርመኒሲ በቃ ልሳን ዘለዎ ሰብ ግድን ዲበሪ መስኮትና ንህለዎ ካልእ ዋላ ይርብሕ ኣይንህብ ናበለ ክዋረዘ ዘለዎ
1: ነዚ ብዋሕፍ ሓሳባት መሊኡ ዘሎ መቕዘና ሓሳባትካ መን እዩ ዘፅረልካ ወደ ምፅራይ ስዳሓን መን እዩ መኾስር ልክዕነት ኣምፅኢ ምድሪ ቤት ካብ ኩምራ ዋሓፍ ዘናግፎ ጨጉሩ መሽጡ ቁማር ዝኣለሉ ኣርካን መጎት ሓቂ ዝፈል ዝመፆ
0: ንምንታይ ኢኻ ዝሓተትኩካ ጎብ ኮቲትካ ና ውልቃዊት እንተናኻ ጥራሕቲ ዝንብር ዘለኻ መቸም ልቡኹም ኣይትርከብን ያምሽ
1: ኦሮማይ ራይኣኹም ስከ ይፈለጥኩም ወመይቱ ኣፈርኩቡ ከይተባሃልና ሕማሙ ናብ ሞት ከይዱ ብሞቱ ዝድሰቱ ገና ዘመትከል እንቋዕ ሓጎሰና እናበሉ ኣብ ቀብሪ ዓሻ ህንጢነትኩም ድግዲጊታ ዓጢቖም ስዕስዕ ኣለዉ
0: እንቋዕ ብግዴታ ነዊሕ ሰዓታት ምሳኻ ዝዕልል ኣይኮንኩ ከረፂት ዓቕለይ ተነጊፉ ምተወድአ ነይሩ
1: እሳንካ ናታ ቓላት ክትፀውሪ ምስ ውሽጣ ተላፊና ስለ ዘይትኸይድ በተን ባዕለን ንባዕለን ዝእዘዛ ልሳናት ክንደይ ኮን ትቐንእ ትኸውን
0: እሞ ካብ ወጉዕ ንጉስ ዶቕሩብ ከምዕጎካ
1: ቁርሲ ቡን ወግዕና ጥራይ ዝምቅረና
0: ድሃን ኣነ ዕላለይ ክቕፅል እንደ ዋላ መሬት ክውሕት ኹን ዳኣ እምበር ንሕና ንመስል ክንዲ ሓይት ኣፍ ልብና ገፊሕ መሬት ንውንን ኣህዛብ ብዘይበርህ ህልውና ተሪፍና ማለት ዕደና ሳኢኩም እብሉ ኣለዉ
1: ኣብ ጥሩይ ጐደና ምምላስ ሓንጠካ ይምሽ በቃ ብኢሎም ኹም ኢሎምና ንዕድሜኻ ክተዕርብ በል ነቲ በዓል ግዜ ነዛ ብልዕዲ ትረግጣ ዘለካ ጐደና ውቡነት ዋና ኣታ ክሳብ ዝመፅዋ በሪካ ተረኣየላ በሎ
0: ዋዛ ምዃና ድያ
1: መዓሲ ግን ሓቂ ዘይሰቡ ነፂጉ ሰቡ ክልል ካብ መን ኢና ኸንሕና ካብቶም ንሓቂ ኩሒሎም ዘንቅሮ ንኸውን ወይ ስለ ሓቂ ክብሮም ድስብዎ
0: ህውቱት ከዛረበኒ እንዲ ኸኣ ደልዩ ህውቱት ጽሉል የ ጽሉል
1: ንስኸ ኢኻ ጽሉል

0: መቸም ክንዲ መብረቕ ዝምድማቕ ፍሽኽታውን ንንኩም ዋላ ይኹም መወፅ ዘይትፈል እዩ
1: ስንና ክንድፀፈይፀፍ መወፅ ኣይንፈልን እያ እቲ ምንታይ ሲ ኣፍና ከይሽትት
0: ኩድን ተምሳሌ ዘለዎ ቓናኻ በቲ ርኽምሽ ፍልስፍናኻ ሓንኩል ኸይውድቐኒ ዘረባኻ ክጐሲ ክግደድ
1: ዘረባይ ትጉሶ ዮ ህቡኽ ምላሽ መሃብየ ድሚ እዩ
0: እሞ ጥልቀት ዘተናይ ወሸጠንን ኣስቢ ሓጢኣትካ ድማ ብቑሩብ ቁራቦት ካቦ ይትጸድቕ
1: ኣየስኻ ስንኩል ሓሶትካ ክእድር ኳነ ክጽግን ኣይደልን እዩ
0: እሞ ናብ ዘምፃእ ንኸኣቱ
1: ኣህውታታ ኸማ ናድፊኢልካ
0: ካብ ዝበርህልውናኹም ንህዝቢ የድል ኣሎ
1: ንአና ህዝቢ
0: ነታ ኣነ ዘመሓድሮ ህዝቢ
1: እዋዕ ስለምንታይ ኹም ክንገዛ ህዝኹም ኣብሸና እንዴር እንዳሃረሱ ነኒ ባዕሎም ተዛቢጦም ሂወቶም እንዳባደሙ ነዚ ሕማቅ ጥንተት ምፅ ገኒሕኩም ከይዕገዝኩም በርህልውና እንዳበልኩም ብመፃ ገዛ ህዝኹም ገበጣ ክትፃኣቱ ከመይ ቢልኩም ሕረልኩም ኣታ
0: ኣየ ጎበዝ ሃንደበት ምንዳርካ ክሳብ ዓንቀር ክሳዱ ዝዋናጨፍ ዘሎ ድምፂ ብስችት ዝፃወተልካ ከም ዘሎ እዩ ዘመስክር
1: እቲ ብሕቕፎ ስንኩል ቃላት ዝንቀሳቐስ ዘሎ ዘይሰምን ረአይ ኣይትድከመሉ ኣይትጨፍረሉ ኣይስምዐሉ በቃ
0: ስብከተይን ባራ በንጉዕ ከዓ ትሕቡ ጭብጫ ኣቢለካ
1: ንስኻ ናብ ቦታትካ ናብ ባሓጎታትካ እታ ብውሳይ ትቕመጡ ሓንኳ ልወንበር ወትሩ ሰንከልከም ዝበለ ትዋዘዮ ዋዛ ከም ኣነ ከመሓል ስብከት ርእ ሰግ ምፅባል ካብ ዝረብዕ ፀባ ምሕለ በቐል
0: ዋዛን ዕዘዛን ግደፍ ብዛዕባ ናይ ህለውነት ናሕቶ ኢና ወጋዕ ዕዳጋ ንገብር ዘለና
1: ቃላት ካልኳ ንግበሩን ብወጋ ላኹነትና ምስማንም ሓይሉ ወጋዕ ዕዳጋ ይንገብርኒ
0: ንሕና ኮ ናይ 3,000 ዓመት ታሪክ ዘለና ህዛብ ኢና
1: እዛ ጭድቃን ክትመፅፅ ኣይትምቅርኒ ጭድቃን ቀይርዋ
0: ዕቡር መደረኻ ዓይኒ ሒዙ ዝመርሖ ኢሉ ኣሎ ሓሰሲኢልካ ዋላ ዘለ ምስሊ የብሉን
1: ሕሉፍ ገምግም ህልው ዘክር ንመፅእ ድማ ተነብዩ ሽዑ በርህልውና ንሓዋር ክትከብትዎ ዮ
0: ንሕና ምስ ሓሽከት ህዝብና እውን ንትበርህልውና ንከውን ናይ ግድን እዩ እዚ ሕልሚ ተመሲልኩም ግን ጌና ደቂስኩም ኢኹም ዘለኹም መበርባር የለየኩም ኣሎ
1: መጻኢኹም ብመዋእ ድኻ ህዝቡን ፈልስተኸልኩም ክዘዝጥቕዎ ይተሃቅኑ በዚ ንስኻ ትፈጥሩ ዛንታ 3,000 ዓመት ፅንፅዋይ ናይ ፍልጠት ምስሓ ወሻሽም ሓሶት ፈኪርካ ጨዲርካ ነዲርካ ኣንጉዑ ስኻ ጥረሓ ክፅንቅቕ ስለዚ ንነብስኻ ክሕሸካ ካብ ዝውቱ ተእምሮ ዕርፍ በል ዝግ ታይ ልየካ ኣሎ
0: ኣበደን ምስ ሙሉእ ሓይልና ተሃንዲና ክንመጻእኩም ኢና
1: ንስኹም ከም ውሕሽ ኮንኩም ክትመፁና ይኹም ልምድኹም ስለ ዝኾነ ንሕና ድማ ብትንፋስ ሓድነትና ክነሳጎኩም ኢና ክብርና ስለ ዝኾነ
0: ኣዳምፅ ጎበዝ ኣብቲ ፊልምያ ብቐሊል መንገዲ ክቐትለካኒ ድሕር ሞትካ ምስ ሰፈረድካ መንግስቲ ሰማያትን ብዛኻባኻ ምዝረሓቐ ጽቡቅ ጌርካ ክተረጋግፅ ኢኻ ኣነ ድማ ናብቲ ነቢዕካ እንተሰቕኻን ዘይትውድኦ ቦታ ክልእከከ ስመይ ድማ ልዕሊ ስምካ እንዳዘከርከ ክትነበር ኢኻ
1: ንስኻ ምጥራዕን ምንዳርን ምስልኻ እዩ ኣነ ድማ ዕየምዕያይ ልምደዩ ከላግዳግል ዝበለ ካብ ስራሕ የተኩርን
0: ብዘይባኣና ትሰርሕዎ ስራሕ ተሃልዩ ክንሪአኩም ኢና ኣይጠቕሰን ግን
1: ግርምባ በረሉ እውን ኣነልዕልካ ክንዝህውቶታ

0: ግደፎሞ ንሱ ኣብ ቤትና ዘሎ ወኮት ከይኣለና ከመይ ኣቢልና ኢና ቤት ካልእ ወኮትኩን ኣብ ጉኒ ሻባሸብ ዘለና
1: ወይለ ንሕና እኮ ፀገማት ክንፈታሕ ኣይኮነ እንተልኡኾና
0: እንታይ ደኣ
1: ፀገማት ኣሳዊርና በታ ሃልሃል ዝብል ሓዊ የዳውና ምስሓል ወይለ
0: ኣዛብና ብቐቢላ ብዓለት እንዳተሃንኮ ተኸሎ ሽኾና ፍረስ ዝመልእ ድማ ኣብ ቤትና እንዳተኸዕወ ኸሎ ከመይ ኣቢልና ኢና ልዳት ካልዕ ኮት ንኽሕኹ
1: ኣንጻር ረብሓኻ እንደይ ትስበኽ ናትና መጣልዒት ካርታ እኮ በሪ ህልውና እያ
0: ካብ ዘይስሕቕ ነዊሕ እንደይ ገረ ሕጂ ግን ዕድመ ንዕሽነትካ ብዘይ እውን ይስሕቐ
1: እንታይ ማለትካ እዩ
0: ኣዳም ፀኒሞ ፈለማ መሬትና ዝውሑ ፀጋታት ከርስናን ንዓና ገዲፉ ንካልኦት ሃዛብ ቀጥል ዝኽእል እዩ ስለዚ ካብ እንዳኣምባሳጀር ብውስያ ዶ ብሓይሊ ዶ ብግድዶ ናበልና ካብ ካልእ ስርች ውኮት ንፈጥር መጀመርያ ኣህዛብና ነሳኒ ድሓር ናይ ሰላማ ውሉ ዝብል ንገብር
1: ኣንታ ጥራሽ ከተፈፅመና ዲ መደብካ እንታይ ኢኻ ለበንኩ ለበንኩ ተብዘ ንስኻ ዲኻ ካብ ጎይታ ይፈሊጥካ
0: ሞጎጀና ርግኣት ናይ ምስክሩ ክኸውን ነይርዎ ናይ ጥበብ ልቦናን ኣብ ቤትና ብዛ ዓስር ሰላም ኣብ ክንዲ ነስምር ብርህልውና ናበልና ክንውቱት ኣይምሕረልናኒ
1: ግደ እዛ ተበጊሳ ዘላ ዓላማ ናይ ጎይታና ፀፅር ዓይኒ ትኹና
0: ኣብ መንጎ እንዳ ኣምባሳጀርና መንጎናን ክልክዕ ዘይክልቅን ኣሎ
1: ዘይቀኒ ኣይወለ
0: እሞ ቕነ ኮ ሓቂ እንዳሃልይዎ ካብ ብፀጋታቶም ብሰላሞም ዘይንቐኒ ልኡኻት ሰላም ከይድና ድማ ሰላም ኣብ ልሳንን ልብን ሃዛብና ዘይንዝምር
1: ኣንታ ቕሩብ ትብሎ ስቆረካ ደሎ እዩ
0: ንትሃን ውሽ ዘተርእሲ ወግዒ ትፀውየኒ የለኻ ቃና ሰላም ዘምዑግ ዘረባ ስማዓ እንዳኣ እምበር እዚ ዘረበኻ ዋላ ሓንቲ ጠቋ ይብሉን ሓሳብና ንወረናን ፅቡቕ ተዝኸውን ምኸበርና በረይ መሓሰርና
1: ድምፅኻ መቓልሕ ኮይኑ ንበይንኻ ክዘናግዓካ እዩ ንዕናይ ግዳ ደድልና ንሸማብት ንዕናይ
0: ንዕናይ በዚ ሕረ
1: ንዓንተ በዚ ናበይ እንታ
0: ሕረ ንዕና
1: ንኺድ ዋላ በዚ

0: እንታይ ዳ መሰንተር ኣብሊሕካ?
1: መሰንተር ምብላሕና እሞ ከመቢሉ ሕድሰካ።
0: ኣይስልችወኩም እንዲ ኢለ
1: ምስልቻውን ምብዕጋግን ናብ ኣፋፌት ምድሪ ቤት ናይ መፃን እዩ።
0: በቃ ወግሕ ፀብሐ መሰንተር ኣብሊሕካ። ጋዕስኻ ምስንታር ጥራይ ኮይኑ ነገሩ
1: ወግሕ ፀብሐ እንዲኦም ደም ዘይፀገቡ ቕማል እናፈረ እዩ። ዳሓር ከዓ መሰንተር ዘይምፍላይ ኮ ባህልና እዩ።
0: ኣየ ንስኻ ብኣምሆ ክንራኸብ ሓሊነ መልእኽቲ ቐሚጠልካ ነይረ። ምላሽ ናይ መልእኽተይ ግን ኣይረኸብኩ።
1: ዝጥቀብ ገሩ ነይርኒ። ዳሓር ከዓ ንመልእኽትኻ ዘቃልቡኖኮ የብለዩ።
0: ነቲ ገጅፍ መልእኽተይ ሓንኩልካ ሳብ ጎርሃኻ ተዓይ ነርካ
1: እወ ምዕያይ እምበር ደድሕርዘ ዝተነብሐ ድምፂ ክጐይ ይብርህንን እዩ። ግዳታይ ናብ ዝኸባቢ ኣያዛዊንካ
0: እቲ ልሙድ ሕቶ ይከ
1: ክሳብ ሕጂ ምሁብታት ኣየድከመካ እንዲ
0: እመነኒ። እዚ በሪ ህልውና ብኸማን ዓናትር ጥራሕ ካብ ተፃባእቲ ዝሕሎ። ስለዚ ንዓና ክትሕብሕብናን ክትካና ኾኑናን እዩ ዘለኩም።
1: ካሕሳይ ንተፃባእትና ብኸመይ ነሳጉ፣ ንፈተውትና ድማ ኸመይ ኣቢል ናብ ሕቑፍና ንሽጉጥ ኣይተስተምህርናን ኢኻ።
0: ኣሃ እምበኣር ንስኻትኩም ጥራሽ ከየጥፋእናኩም እዚ በሪ ክትገድፉልና ይትኽእሉን ምሽ
1: ንስሑት ሓሳብካ ዶ ሓቂ ኣቓልቦም ሳብኮ መሊስካ ሻፊድካ
0: ትህንድር ኣለኻ
1: ብዋጋ በረ ይዕገስን
0: ሕደ ልዕሊ ሸፋሽፍ ጥዒንትኻ ይተጐልሕን
1: ከሽውር ዲኻ ዓሊኻለይ
0: ዘኽታም ልቦና ኸ ኣድቦ ህዲ ኢልና ንምከ
1: ሒለትካ ይትወድእ
0: ወረ እንታይ ዘውትለካ ዘ
1: ኣይሃቶልኩም በሪ ቤተይ ክምነ ንዘንቀደ ግን ካብ መንገዱ ኸዝብል ኣብ ውሮሪ ማይኹን ጠውቂ ዘይቀብብ ሃያድ ዘይብለ ይሃጥር ምዃነ ክስወጠካ ኣለዎ።
0: ሓልየተይ ካብ ዘይተቃልበሉ ነዊሕ ግዜ ቕጢርና ኣለና። ምሳና ምልታም ጉቢኻ ምፍሓሪ ይኾነኩም።
1: እዛ ጉርሒ ኣሪጋትኩም ኣላ ዳሓርካ ኣምሰሉ ዘረባ ክልዕቅጠለይ ትፅበ ኣለኻ
0: ተዘይለዓቂጠልካ እሞ ማያ ፅረሉ
1: ዝራገይ ዝግምሰበልኩ
0: ሽምጠጣ ምዃና ድያ
1: ትኽ ብትኽ እምበር ሽምጠጣ ዘይንታይ
0: ትጓራፈጠኒላ
1: ደረትካ እምበር ኣፍልጠካ
0: ንመራኸታ ንዝመፅእ ሳዕብን ታተቲ ይኮና
1: ዋጋሎኹ መፅመፅካ ዝፍጠር ህልቂት ወለዶ ይክርስዑን እዩ። ታሪክካ ድማ እና ክዝክር ፅዋ ክብሪ ኮቶ ይከጥምሉኻን እዩ።
0: ንጅግና ዘይዝክር ወለዶ ክፍጠር እዩ ዝብል እንዶ ይብልና። ገዛና ድማ እንተስ ብግዲ እንተስ ብሓይሊ በሪ ህልውና ክህልዎ ኣሉ።
1: ምናልባት ኣብታ ብሕጂ ትፍጠር ዓለም
0: ምሕርከይ ጥቓ ተሓዛ ሻፈ የነቓንቆሎ
1: ወግርም ንንዳረኻ ንድዕግስ ነብሎ
0: ሰይኮቲ ትልብም ግዲ ሃሊኻስ ደም ሃንገፍ ህብለካ ኣሎ።
1: ደም ሃንገፍ ምባል ሕራይ ኣይኮነ ተተገዲደ ግን ክንደይ ጀጋኑ ኢና ባህልቲ ቐብሮም ሓባራዊ ከም ዝገበርክዎ ይትስሕቶም
0: እሞ ሸውሃተይ ክዕግስ ደምደልየ ነይረ
1: ግርም ሓርኻ ሸውሃትካና ተሃንደድ ክመዓገስክዎ
0: ግርም እሞ ብውልቅ ብውልቅ ተግልል ንበል
1: በልድሎ
0: ድሎ
1: እስከታ መስዓ ጎራ እዚ ኸይከውን ሓመዱ ነጊፍኩም እለይዎ ሞሽኳል
0: ዳን ክንርአ ኢና ዳን
1: ኣታ ደድሕሪ ንቡሕ ሕልሚ ክነቋምት ዕዮና ኸይኑ ዝንገር ንዑናይ ግዳ ናብ ዕዮና ነብር።

0: ባትሬናይ ሃባስካ ካብቲ ብር ዝሃበኒ
1: ጎይታ ጎይታ
0: እዩ እንታ እንታይ ወሪድካ
1: ውልቂ ብውልቂ ዘይኮነስ ብቐፃ ብቐፃ ውትዮም ነዚ ሓደ ጉለ የብሎምን ጎይታ
0: ሕጂ ምስ እናኣማሳጀርኩን ያትገቲትና ንዘለዓለም ዘይርሳዕ ታሪክ

0: ክንፍጽም ኢና። መሬትና ድማ ብንቑፅ መሬት ተኸቢቡ ክነብርን እዩ። ሰምዓ እንደለኻ ካሕሳይ?
1: ወጎይታ
0: ሕጂ ኩሉ ህዝቢ ንክኸትት ኣበራትዕ። ንዚ ዓበየ ድማ ኣስገድዶ
1: ንምዓት ንሕጂ
0: እወ ንሕጂ
1: እሺ ጎይታ

0: ኧረ ግርም መጽያ ደኹላ ኩላ ደ መጽያ ዝተረፈ ይብልና ሃይዳ ሃይ እቶ እንደታ እቶ ናብዚ ብላታ ወይለ እዞም ንጉስ ደኣ ቅድሚ ቁሩብ ፃኒሐት ዓሳክራኽቲ እቲ ኢሎም ንፀኒሖም ዳ ኣሻቦም ሃሪሶ እዋ ጎይታ ጎይታ ጎይታ
1: ኢታ ኢኻሳይ
0: ጎይታይ ኩሉ ዓሳክር ኣምጨይ ኣለኹ
1: እንታይ ክመቕውጡለ
0: ወይለ ጎይታ ንንዳንበሳ ጀር ክንወርር ዓሳክርካ ኩሎም ኣኽቲ እቲ ኮልኩም ንፀኒሕኹም ቅድሚ ቕሩብ ፀኒሕ
1: ኣነኸም ኢለካ
0: እዋ እዎ ጎይታ ኢልኩምኒ
1: ሕልሚ ክንሓልም በሪ ህልውና እናበልና ግዜ ክንሽምት እዕዝናትና ፀወታ እዩ ኩሉ ንሰብኮ ኸዓ ንገብሮ ማለት ኣይኮነ ብርግፅ ግን ንህዝበይ በሪ ህልውና ይህሊ እዩ በሪ ህልውና ይህልየኒ በሪ ህልውና ናይ ግድን የድልየኒ እዩ
0: ወይለ ወይለ እዞም ንጉሱ ዓብዶ እንታይ ወሪድዎ ማንታ ዋ እንታይ ስምዑ እንታ እዚ ገለ ኮይኖም ኣለዉ እዞም ንጉስ ክሳብ ሕጂ ክሓልሚ እዮም ፀኒሖም ማለት ኦይ ኣንታ ፈጣሪ ዝሓልም ንጉስ ኣይግዛእኻ ዝሓልም ንጉስ ኣይግዛእኻ

ጥውዮ ኣንሶ ላይ ሓቓፊት ሓቂ ስራሓት ጨርቂ ሓበን ሃገር ስንቂ ጀጋኑ ዘይግለጽ ውዕለትኪ ከቢድ ይምዛኑ ክትሪኣ ዓለባ መርሃዊት ጸበባ ዘራኢት ምቑት ጸራጊት ሰበባ ጥውዮን ሶላይ ኣስቲኽኒ ጸባ ኣብቲ ኸበሳታት ንዘይምሕር ቁሪ ጉልባብ ከንኪ ብደንብ ትሰትሪ ኣብቲ ቓልቃል ፀሓይ ኣብቲ ህረሩማ እዛ ኽብርቲ ዓደይ ንኽትብርኽ ስማ ጽላል ዝኾንክዮ ነቲ ሓየት ጅግና ተበገስ ምስ ተባህለይ ኣብቲ ቋሕሶም ንቕሎ ኩነታት ጻዕጽዑ ኣብቲ ርእሱን መቕሎ ክሳድ ሕዝ ምስ ኮነ ብድምሳስ ንጸላኢ ኒሕ ተቐኒጡ ክጭብጦ ንዘለዎ ራእይ እምንቲ ብጸይቱ ንዲኺ ወትሮ ኣብ ዝባኑ ኪዳን ዝኣተኺ ክሳብ መቓብሩ ሓመር ኣዳን ክለብስ ብኣኺ ይግነዝ ዝተኻዕወ ደሙ ብኣኺ ይሕበስ ረዝኒ ታሪኽኪ ኣብቲ መጻብቦ ብሞራል ዕጤክ ዘስንቕ ክይያሓቦ ጥውዮን ሶላይ ጸዋሪት መከራ ስለ ሪመይ ዝተጋደልካ ኣውራ ካብቶም መንዛዕቲ ከም ሸለ ኣሞራ ከማዕድውዋ ዘንባህቑ ንምድራ ንባሕራ ሰላም ኣስፊን ክላ ዛምወቕቲ ስፍራ ጾታ ኸይፈለኺ ምስ ብጻይ ብጸይቲ ግዜ ከይሓረኺ ብቐትሪ ብለይቲ ወቕቲ ኸይመረጽኪ ሓጋይ ምስ ከረምቲ ጉቡእ ክዝፈጸምኪ ብዘለክ ክስልቲ ኣብ ውዑይን ዝሑልን ወትሩ ይኽእምንቲ ከም ሎሙ ኸይበርሀ እዚ ድቕድቕ ጸላም እዛ ሓላል መሬት ከይሰፈና ሰላም እሕልብ ክንዲኺ ኸምቶም ዝሓለፉ ሃገር ትንበር ኢሎም ታሪኽ ዝገደፉ ኣብቲ ትማሊ ጉዕዞ ሳላሳታት ክጐብጡ ዝተሃንደዱ ናይ ሪመይ ጸጋታት ድሌት ውሽጦም ዝፈለጡ ናይ ሻቡ ኣያታት እዝኒ ኸይሃብሉ ንዝመጾም እንተታት ወሪዶም ክድይቡ ፈቐዶ እምባታት ክሰልኩ ክንፈሓቑ ክንደይ ስንጭሮታት ተጓናጺፎም ክመጹ ዝዅሉ ዓወታት ነርክ

ኣምር ጥውዮን ሶላይ ሕብርኻ ሓመዳዊት ናይ መትከል ብፀይቲ ኢኻ ሃገራዊት ኪዳና ዘይትጠልም በዓልታ ሓደራ ኣብ ዝባኑ ነርኪ ኣብ ሽግር መከራ ሞቖት እና መገብኪ ምስ እቕለማይን ጌራ ናፅነት ሃምፂ ክዘንጊ ምስ ባንዴራ ጥውዮን ሶላይ ሰራሒት መስተንክር ፍላን ይስማዓኒ ንዓኺ ክዝክር ልዕሊ ቓላተይ ዕዮኺ ይምስክር እሞን ሶላይ እሞን ሶላይ ክንደይ ኢለ ክጐልፀ ውዕለትኪ መግለፂ ሲኢለ ክትንትን ዕዮኺ ኣብ ዘለኽዮ ክበሪ ብፍቕሪ ጥውዮን ሶላይ ኣብ ዝፋን ንብሪ ዓወት ንሓፋሽ

መዘናይ መዘናይ ምዝነፈሰ ንፋስ ዘይነፍስ ንርሑ ኣቕሪቡ ስእሎ ኣብ ሎሚ ኮይኑ ግብራውነት ፅባሕ ዘደልዮ ብዘብለጭልጭ መዳልያ ዘይንድልሃፅ ትውፊቱ ዘየጉድል ኣርማ ሰላም መዘናይ ግርማ ፀሓይ ገጅፍ ክኸብ ዘይጉነት እምባ ድልድል መሰረት ካብ ብሓቂ ምስሊ ሰላም ተሪር በርቂ ዘይልህላህ ዋልታ መዘናይ ኣሰናፊ ስንፍና ኣኽባር ሰላም ዋሕድ ፅባሕ ዓቃቢ መትከል ኣብ ሰፈር ዕኮት ልዋም ዝልቅስ ኣብ ምንጻፍ መትከል ብሓቦ ዘንሳፍፍ መዘናይ መንነቱ ንኽደቐል ምወራ ሕምቀት ዘይቅበል ብፀቂ ግዕዚ ንሓሳብካ ዘይሕንከር መዘናይ ድንቂ ተኣምር ታሪክ ሕቡን መንነት ዘበራብሮ ክዕየር ዘይክእል ብሚዛን ሙስሊምነት ክቡር መንነት ኤርትራውነት እዛ ሉል ብልማኖ ዘይተዋህበትና ቆርበት ሕድሪ ኣብ ልባ ማዶ ኣብቂሎም ዝፍትኑ ክሕፅሩ ዕምራ መርዓት ክንሳ ዘይበፅሐት ሕፅኖት ወትሩ ክገንፍዋ ዝህንድዱ ዘይዓግቡ ጓኖት ንስኻ እንዲኻ ዕርዳ መዘናይ ሓሰር ቃላት ተነዲኡ ሕብሪ ኣልቦ ክስቲ ተቐብኡ ልሳ ንጥፋት ታሪክ ተዓሊሙ ኣእዛን ምብቃ ህላውነትካ ከበስር ተኸፊቱ ብጠላመ ጠየቅቲ ሞትካ ተረድኡ ኣልቀስቲ ኣይተሓርዮም ሞይቲ እምበር ተሪር ነይሩ ክብሉ ወንበር ንፅነኻ ኣልዮም ተንኮሎም ክኸይጡ ድምፅኻ ዓቢጦም ጋሮኦም ከንግሱ ክንፊ መጻኢኻ ተሰይሩ ብጸለመ ክንቲቶም ክበቁል ትፋእ ተንኮሎም ተተፊኡ ንዓለባ ንፅንኻ ክጽይቕ ትልሚ ዕርድኻ ፈሪሱስ ትልሚ ሕመቖም ክንደቕ ግን ከዓ መዘናይ ከምኡለ ሰብ ኣብ ሓቂ ዝተሃንፀ ቋንቋ ዝልሎ ኣብ ንቕፅልና ዝተሰረተ መጎ ዝርኽምሾ ከም ሕኑቕ ኣፍራሓ

ከውሒ በዚሑ ክምስታኺ ደሚቑ ሰቲ ሰምሃር ተነስኒሱ ጽጌሬዳ ግነት ኣቤት ክለሚዑ ዕምበባታት መስቀል ኮንኪ ፈቃር ልበኾ ጉልዓሊዑ ትደልዮ ረኺብካ ዓደይ ፍረም ጽማ ምግ ተሰሚዑ ከተማ ገጠራትኪ ብብርሃን ደሚቑ ወቂቡ ወሰናስን ማእከላይ መሬትኪ ብወርቂ ኣብረቕሪቑ ማያት ቀይሕ ባዕርኺ ኰሪዑ ጐሲዑ ስቡሕ መሬትኪ ክምስታ ኽሪኡ ብለምለም ሰዓሪ ተዃሒሉ ሳሓቕ ደኣ ዓደይ ሳሓቕ እንድዩ ግርማኺ ውሒዱ ዶ ኸርተት ስቅያትኪ ኣኽቲምዩ ንፋስ ኣሳሒታ ምዝዕዛዕታ ቑሪ ትዘይዛዘም ተዛዚሙ ናይ ሓጐስ መለኸት ነፊሕኺ ጽሕዲ ገዳም መሲልኪ ኣብ እምባ ተኾይድኪ ልዕሊ ዅሎም ኮንኪ ጐሊሕኸ ኽመስሚስኪ ዝረአየ ተገሪሙ ከምታቦት ኣምሊኽኪ ከመይ ዘይትምለኺ ሪመይ ገነት ኣምላኽ ሓቂ ዝበቕለላ ንዲኺ ሰሓቕ ደኣ ጽላሊ ሰሓቒ ግምጃ ተሰሊምኪ ተሰላሊምኪ ጋማ ልብሲ ለቢስኪ ብኽብሪ ኸቢርኪ ንበሪ ኪንዮ ጽባቐ ጽባቐ ኽጸቢቕኪ ጸባቢቕኪ ደጊም ኣይክቐርብንዩ ትድቕድቕ ጸላም ናባኺ ቅሰኒ ደኣ ዓደይ ጓሳኺ የዕረፈን ወፊርህዩ መሊሱ ዝቐምሶ ዝሰትዮ ኣብ ዝባን እንግድዑ ተሰኪሙ ንስኺ ንኽደምቂ ኣኽሊል ሰላም ክትሕንገጢ ንግሥቲ መሬት ክትበሃሊ መርዓትሕ ጽኖት ክትኮኒ ዓደይ ሰዓቕ ደኣ ኣኺልዎሚ ጸላዕትኺ ደም ይንብዑ ሎም እውን ሕልምታት ኣብዚሖም ከም ከልቢ ተነብሑ ብንመልኮ ቖንቋ ተዛሪቦም ሓሶት ተባዝሑ ቅሰኒ ደኣ ዓደይ ዝመጸ እንተመጸ መንደላይ ኣሎበቱ ትዘይጸዓድ ሽግና ትዘይበርስ ሓወልቲ ሓቂ ኣነ ሃገረያ ቓሉ ዝዓየ ትውልድኪ ደንቤታት መስጊድኪ መቕደስኪ ኽሕሉ ብዘይገለ ሞሳ ዝናር ጅግና ዓጢቑ እንሆ ተደቢሉ ምንባረይ ንዓኺና በለ ሕይወቱ ክኸፍለልኪ ደባትኪ ይሕሉ ከም ቃዕታኺ ክትኮኑ ብኹናት እናተበልዐ ንኽትስዕኽ ዘይሰሓቐ ሰሓቃዩ ሰሓቐይ እናበለ ድላይ ኖፊጉ ከም ድላይ ክኽትኮኑ ሎም እውን ተኾነ ሕጅን ንዘለዓለምን ይብለክሎ ሰሓቒ ዓወት ናሓፋሽ

0: እዚ ህዝቢ እዚ ከምቶም ኣብርባ ደቂሶም ማይ ዝጾሙ ኣሕዛብ ኣይኮነ ህርኩትን ጻዕራምን ህዝቢ እዩ።
1: እዚ ህዝቢ ናይ ኢዱ ይረኸበን መሬት ዓዶቦይ ኣራግጽ ሓዊ እግሮም በዚሕዎ።
2: እንታይ እዩ እሞ ዝግበሮ?
1: ዝግበር ዳኣ መሊኡ።
0: እዚ ህዝቢ እዚ ሰለስተ ጸላእት እዮም ዘለዎ።
2: መነ መን ኢና እሞ ክንብል? ንመን እቲኻስ ንመን እዩ ዝዕደጎ? ኣገሪ ምና እኳ እዩ ደሎ
0: ፋልማይ ባህሪ ዝፈጠሮ ድርቂ
2: ሕራይ ካልኣይ ከ
0: ፈጣሪ ዝሰደዶም በጣ እቲ ሳልሳይ ከዓ ባዕሎም ዝመፁ ገዛእቲ
1: እዚኦም እዮምቶም ቀንዲ ጸላእትና። እቲ ናይ ተፈጥሮ ንቕበሎ ወይ ንቕይሮ፣ እቲ ሰብ ዝፈጠሮ ግን ንጸራርጎ።
2: ነዚ ክንዲ እምባ ዝኸውን ሓይሊ ዘለዎ ቈጺርካ ዘይውዳእ ሽሾ ሰራዊት ክንጸራርጎ
1: ጸሪግናዎ ንጐሕፈታ
2: ግሬም ጽቡቕ እምበር
1: ኣታ ተነፋሕ።
2: እቲ ቐሎ መልኣኽካ ኮነኣይ ፍጹም ኣይፈትወንን እዩ፣ ፍጹም ኣይብርሆን ኣነ ደቀደልካ
1: ብቁፅበል ሽለር ወረኻበይ ዝተፈጥረ እዙ
0: እዚሲ ዓይናህናን እዩ
1: እፍፍ
0: ናይዚ ነገር ጡብ ተበልካዮ ኣብ ጭሕምኻ ኾይኑ ደሓን ደሓን ንሕደጎ እሞ ንኺድ ናብ ጉዳይና ንእቶ።
1: እንታይ ከሎ ሓድሽ ነገር?
0: መልእኽተኛ ሰዲዶም ገብሩ እብሉን ኣለዉ።
1: እዚ ሞ ኣይከውንን እዩ። ዓይኒ ግብርን ኣይፋልይ መልስና ወረኸሎ ገና ኣብ ስፍራና ሰራውሮም ከየስፋሕፍሑ ካብ መሬትና ጸራዲግና ሩባ ኸነሳግሮም ኢና። ነጋሪት ወቕዕና ኩሉ ጐበዝ ካብሩርን ፋሩርን ክተት ክንብሎ ኢና። ነዞም ከይሓረሱ ዝበልዑ ከም መፍለስ ሓመድ ድፋጮኦም ክነልሕሶም ኢና።
0: ኣየ ሰብኣይ ናይ መንዳ ክትወስድ ወዲ መንዲኻ ንኣቦታትካን ኣብሓጐታትካን እምበር ወዲ ቶም ኣንበሳ ዘጕርዑ ንጐት ሓርማ ዘጽንዑ ኣርካናት እንዲኻ

ኣየኹ እዛ ጓለ ደጊም ተዓዊቶም እዮም ደቃትና። ጸላኢ ጭሩኡ ደጒሉ ሩባ ተሳጊር እዩ ዘሎ። መሬት ብደቃ እሾኻ ክንቀሰላ ግዜ ኣኺሉ እዩ።

0: ስፍያ ተሓሰባ ብምቕራሓ ሽቑሊ ዳረት ኣቕሊም ምግብ ኣሰይት ዘርኢት ተወልደ ብርሃን እተስምዐየ ከሊማት መሻረከት ማእሰሳት ሕኩመት ከም ሰሎሙ ቕዋት ድፋዕ ውቐምን ድፋዓልያት ናይለ በርናምጅ እንዳሓመዳ ዮም ዓመት እብለ ተወቃለ ትግል ትከደም ዲቡ ተሓሰባ
1: እብወጠናይት ፈደሬሽን ኣትሌቲክስ ኤርትርያ ላትናዘመት ብድረመናቶ ማራቶን ኣስመራ ሰነት 2026 ብዮም 7 ጁን እቲ እግዳሽ ኣዋር ኣስመራ እግል ትግባቱ ዲሞፎድየት ዓዳት ወርያደት መስኡል መታብዓት ፈደሬሽናት ወጠን ወልጃን ኦሎምፒክ ኦሎምፒካይ ኮሎኔል ሰሎሞን ስዩም እግል ኤማት ኣኽባር ቀበት ዓዲ ቀደመ ይሸርሕ ማራቶን ኣስመራ ዮም ዓመት ሳብዓይቲ ኢናታ እግል ትግባእ ክምሰልቲ እንዳሓበራ ዲብ ናይ ውላድ ተብዕን ምን ሓምስ ደውለት ባህለት ኤርትርያ ኬንያ ታንዛንያ ግብለ ሱዳን ወኡጋንዳ ሓድስሳ ኣትሌት እግል ሻርኩ ክምሰልቱ ኣተኣመራ እምበል እሊ ኣንሳት ኣትሌታት እግል ሰልፍኢነት ናይ 21 ኪሎ ሜትር ብድራ እግል ትትነዘም እግለን ክምሰልቱ ዝሓበራ ኮሎኔል ሰሎሙን 3 ኪሎ ሜትር ለገልቡ ብድራታት ምስኩናም ወርያደት ሕበር ክፋል ማራቶን ኣስመራ ናዮም ዓመት ክምሰልቱ ሸርሓ ኮሎኔል ሰሎሙን እንዳኣትላ ኤርትርያ ላትተሓደራ ብድራ ሰር ማራቶን ምፍጋር ፀሓይ ኣፍሪቅያ ማራቶን ኣስመራ ብድንያይ ፈደሬሽን ኣትሌቲክስ ባህለት እያፍ ላተኣመረ ሸሃደት ክምሰል ከበተት እንደ ሓበራ እላ ኣትሌቲክስ ዓድና እግል ጠውር ምዕራፍ ሓዳስ ለክስት ክምሰልቱ ማፍሃማ ርኢስ ወጠንያይ ፈደሬሽን ኣትሌቲክስ ኤርትርያ ሰይድ ኤፍሬም ተኸስተ ብጀህቱ ክጡጥ ብድራ እብያፍ ክምሰል ልጥቀየስ ወምንዮም ዓመት ላተአነብት ላትወቀለት ደረጀት ናይ እላ ብድራ እግል ተፅባት ክምሰልቲ እንደሸርሓ እሊ እግል ልትኣከድ ዲብ ክልኢቱ ላጅንስትል ህያታት ላልኣሻፍጎ ዕዙማም ክምሰል ህላውማ ኣተኣመራ ካብ ሓይሳም ወሓይሳት መታቅብለትና ስቅላለ ቀደምናሆ ኣኽባር ቀበት ዓታሕ ኩላ መትዓተይት ዲብ ኣኽባር ካርጂ ነትዓተይቱ ሩስያ ውህንድ መዓድን ዲብ ጠውሮት ላሰዲ ቴክኖሎጂ እግል ላኣዳልያ ብሕበር ግልሽቃያ ክምሰል ኣተፈቃያ ተኣመራ ለናይ ክልኤ ደውለት እትፋቅ ኣዳልዮት ቃሊ ላቱ ጅንስ መዓድን ብዙሕ ልኢል ትረከብ ወዲበለ ፈረመያሁ እትፋቅ ክምሰልቱ ሰብመዝ ናይላ ድወል ሻርሓም ህለው ለእትፋቅ ክፋል ናይላ እቅትሳደን እግል ጠውራ ቀደም እላለ ፈረመያሁ እትፋቅያት ክምሰልቱ ዝሓበረት ሩስያ ውህንድ እግል ሰርገል ካድማ ክምሰል ህላያ ሩስያ ውህንድ ኣርዛቅ ቃሊ ወመዓድን ሰኒ ርዙቃት ክምሰልታማ ዲባ ሓልፋ ምና ሰልፋያ ድወል ዓለም ክምሰልታማ ተቃሪ ለፍም ዲብ ሰነት 2025 ዓደድላ ወዳያሁም ኣትባዳል ተጃረት ሓሳብ ቢልዮን ዶላር ክምሰል ዓላል ኣሸርሓያ ክልለ ደውለት ዲባ ማፃእ 3 ሰነት ብዕፁፍ እግል ዓብያሁ ካድማ ክምሰል ህላያ ማሓበራያ ፈረንሳ ምስሊ ድወል ኢንዶ ፓስፊክ ለባት ዕላቃት እብክሉ ጀዋንባ እግል እተኣፊሓት ከድም ክምሰል ህልየት ኣመረት እልላ ተሓበራ ብኤርሓት ፈረንሳ ወኢንዶኔዝያ ዲብዮም 28 ማዮ ዲብ መዲነት ፓሪስ ዲብ ባለወድዋ ህድግቱ ዲብ ለሕድጎም ክልኦ ላ ደውለት ዲብ ድፋዕ እምን ጣቃት ተዕዲን ሓርስ መዋሰላት ዋብዕድ ላከምክም መጃላት ብሕበር እግልሽቀያ ለላቃት ድረን እትፋቅያት ፍሩማት ህለያ ከም ክፋል ናይላ እትፋቅያት ፈረንሳ ማቅደረት ዓስከርየት ኢንዶኔዥያ ግልቲ ተረድ ለኣሳድያ ጥያራት ሓርብ ግልቲ እዝበ ዲባ ክምሰልቱ ማተኣመረት ኢንዶኔዝያ ዲብ ማንጠቃት ኢንዶ ፓስፊክ እስትራቴጂያይ በዓል ሽርከት ፈረንሳ ክምሰልታ ለሓበራ ርኢስ ኤማኑዌል ማክሮን ላትባፅሓ እትፋቅ እግል ሰርገል ክምሰል ከድም ኣፍሃማ ሜርሓት ፈረንሳ ወኢንዶኔዝያ ዲብ ህድጎም ቀደይ ማንጠቃት ወእዲና ኣግዳ ኢመስኩበት ማንጠቃት ምግባይ ምፍጋር ፀሓይማ እንዳሃረሰው ክምሰል ሃትገው ዲቡ ተኣመራ ግብለት ኮርያ ናይ ዓስክርየት ማቅደረታ እግል ትምዘን ወናይ ሓርብ ማቅደረታ እግል ትገይሞም ክምሰል ቀድር ላሸርሓቱ ተድሪብ ዓስከሪ ዲብዮም 28 ማዮ ወዴት እትሊ ናይ እርድ ጀወ ባሕር ላከምከም ተድሪብ ኣላፍ ዓሳክር ወሓድ ምእጥያረት ወበራክብ ዝያድ 500 ፈናታ ፅዋር ክምሰል ኣሻረከት ቃኢዲን ዴሽ ግብለት ኮርያ ሕቡራ ምህለው ለክፍ ድቕሪ ላከምክም ተድሪብ እግል

ሩስያ ውሕንድ መዓድን ግለ ጣውራላ ሰደድ ቴክኖሎጂ ግል ኣዳልያ ሕበር ክብሻቂ ኣተፋቀያ ፈረንሳ ምስል ድወል ኢንዶ ፓስፊክ ለባት ዕላቃት እግል ተዓበ ወተኣዳቅብ ክምስል ከደም ኣተኣምራት ወግብለት ኮርያ ናይ ኣስከርየት ማቅደርታ እግል ትምዘን ክምስል ትላሸር ሓቶ ተድሪብ ኣስከሪ ወደየት ካገድም ሓይሳሙ ሓይሳት መታቅብለትና ኣኽባር ለሰዓት ይብለታ ምሃላ ምስለተለየ በራምጃትና ወቅት በኪድ ንተምኒ

ንክኽር ንከብተላ እንተ መታን ይነክራ የዋ ንክኽር ከብተላ እንተ መታን ይነክራ ኩትውንደኩንማ ይነክል ጃቢሰው ናው ኩተከወነ ኤርትሬር ኣንቀይሻሚሰው ኣባይ ደምንጅግን እኸይሪ ርታሚሰው ናዕልል ዓረብ ሮግን ኩል ኣኽራስ ሳንኪተው የዋ ናዕልል ዓረብ ሮግን ኩል ኣኽራስ ሳንኪተው

0: ኩርኳ ምስ ነገሰ ንምቁር ተሓሲሙ ዕረ ዝቐመሰ ተረድይዎ እምበር ናይ ተንኮል ሽዕታት ኣይደልን ዝበለ ድኹም ረድኤታት ሞራር ዝመረፀ ምስ ውሑዳት ዕድቂ ህድኣት ክብሂጉ ሓራ ንኽትወፂ ፀሓይ ተመሲሕዎ ቁሪ ተደሪሩ ፀሚአ በለን ፀሚአ ድልየቱ ቐቢሩ እምኒ ተተርኢሱ ተገምሲሱ ሓመድ ቤቱ ቐይርዎ ናይ ውሃሩ ጉድጓድ ተኣምሩ ብዙሕ እዩ ክንደይካ ክዝንቶ ዘይተፀውየ ኣለዎ ቀለም ዘይሓለፎ ዘይተነግረ ኣለዎ ቀለም ዘይሓለፎ
1: ኮር እዋናት ፀላእቲ ከም ዝወሓዱ ወሲኾም ዘራያት ኣይሂ ቦምባታት ከዝንቡ ካብ ሰማያት መንዶ ሰሚዐ እዩ ናይዚ ህዝቢ ኣውያት ግና ፅንዓት ኮይንና ዋሕስ ኣብቲ ውሑድ ኣየር ይዕሚቕና ክነስተንፍስ ድርዖ ኮይንና ኣንጻር መዳፍዕ ጥየት ክንትኩስ ንጐታን ዝሪ ዓለም ሰጢምና ክንብንጭር ካብ ጎበታት ሳሕል ሓርነት ክነበስር ካልእ የለን ፅንዓትና እዩ እቲ ምስጢር እወ ካልእ የለን ፅንዓትና እዩ እቲ ምስጢር
2: ጓጽጽ

ዝንብር የሱ

Yeah.

0: ዘጎናፅፍ ከም መላት ኢለ ንፀላእቲ ዘንፈጥፍጥ ምስ ምሉእ ኣፅዋሮም ኣፍሪሑ ዘንቀጥቅጥ
1: ባኬ ባዳ ወቅቲ የደረሃይ ርስነ መባዳ

0: ሓላወዶ ኸነ
1: ሓላወዲ ሓንታ ንዓስከ ሰዓምኒ ወይ ተመስገን ወይ ተመስገን ክንተ ኺዳና ምህረትኖ እዩ ሓይል ኣወደ እንታ ብህወት ከለኻ ወይ ወድ ወይ ወድ ተመስገን ጋ ፈጣሪ
2: ዝግ ድሕሪ ዋንጫ ክበሃል ንወግዒ ኣምር ዶ ይብልካን ገለ ብዛዕባ እዙ ወይስ ናይ ማይ ኩምዩ ትጉራን ፈኸራን በልዓዲ ውዓል ቅኒ ቅኒ ክትብል መታን በየናይ ኣጋር ኣሰጋጋር ድንቂ ብኣፍፀፍ ከምውንታ ከምፍካር ክልተ ጫፋት እንዶም ምኾኑ ግብርን ሓሳብን በልዓዲ ውዓል ትድሊ እንተኾንካ ዕምርን ልብን
1: ዘስተውዕል ይዘርብ ይኮ ዘሎ ትም ዓበይ ድምፂ እዝንኻ ዘፅምም ትም በቃ ትም ዝርድኦ ክርድኦ ንዘይሰምዕ ከመይ ከም ዝኩርክዖ
3: ወልጊ ኣጠበቀቶ ብስራሕ ኣዘወይዓብለዎ ኩሉ ወይኣዝዮ
4: ሞራል ሞራል ሞራል ናቶም ስራ ጥራዝ ናይ ሰሜንያ ቆፅሊ ሞራል ሲዶና ገብረ ሚካኤል ዓይነባ ቤት ትምህርቲ ዕናቡር መምህር ሉል ደረጃ ቤት ትምህርቲ ሚዕ መሓዛ መምህር ሃብቶም ግደይ

طلعتنا وحشنا يوهنا يوهنا

ありがとうございます。

Thank you.

0: والتحيات نعم والتبريكات نعم مجددا الحاج عمر، وهم يمثلون الفرح ويجسدون الصمود وي...
1: الشعريه فينا ايبلين لان ولكن في القوام ثلاثه جزئين او ربنا
2: ዝሕጉስ እንዲ ከምዚ ናሃና የለን ክብል እውን ይኽእል። ኣብ ልምዓት ተርኢኻ፣ ኣብዚ ምህዞ እንተርኢኻ፣ ኣብ ትምህርቲ ተርኢኻ፣ ካባና እኳ የለን ከማና ኣሎ ኣይብል ኒኣን። ምክንያቱ ነዚ ኩሉ ፀገማት ኣብ ዝባና ተሰኪምና ንኩሉ ከዓ ማዕርኦም ንኸይድ ኣለና፣ ምስታ ማዕር ዓለም ንኸይድ ኣለና እየ ክብል ዝደፍራኒ። ምክንያቱ ህዝቢ ኤርትራሲ ከልካሊ የብልናን፣ ከልካሊ የብልናን፣ ዓጋት የብልናን፣ ሓሶት ኣይናሃናን እዩ። ብሓቅና ብቅልፅምና ኣሚንና ንኸይ ሰባት ኢና። ስለዝኾነ ከ እቲ ብሩዕ ብርቱዕ ሓላፊና የማን ፀጋም ደይብል ሌላን ጉሌላን ደይብል መራሒ ትኽኢል መስመር ሒዚ ድኸይድ ሓላፊ መራሒ ስለ ዘለናኸ ተቢዕና ሰጉምና ኣብ ዓወት በፂሕና። እታ ንሳ ዝደልዮ እቶም ስዋኣት ሓሊኖማ ዝሓለፉ ንዓነ ተግብር ኣለና። ልክዕ እቶም ንሶም ዝደልይዋ ዘለዉ ረጊፅና ኣለና እየ ዝብል ኣነ እግዚኣብሔር መስ

ኣብ ንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ዝበዓል ዘሎ ግን ንሕና ካልእ ዝኾኑ ኣመራፂ የብልናን ብጀካ ፅንዓትና ካልእ ከምዘይዋፃእና ኣረጋጊፅና ንፈልጥ ኢና ህዝብና ፈልጥ መንግስትና ፈልጥ ግንባርና ፈልጥ ነብሲ ወከፍ ኤርትራዊ ከዓ ፈልጥ ሳላ ፅንዓትና ኢና ከዓ እዚ ኩሉ በፂሕና ዘለና ካልእ ድመፀ ተመፀ ንዓና ዘሰንፈና ነገር የለን ፅንዓት እንድሕር ጎዲሉ ጥራሕ ኢና ንሕና ንሰንፍ ንደኩም ሞፍቶ ናይ ኩሎም ተፀባእቲ ንኸውን ሳላ ፅንዓትና ኢና ከዓ መኬትና እምበር ካልእ ትሕሶ ነይሩና ማለት ኣይኮነን። እዚ ፅንዓት እዚ ከዓ ካብ ቃልሲ ተዘዋዊሩ ክሳብ ሕጂ ኣብዚ መኸተ እዚ በፂሒ ዘሎ ምዃኑ ከዓ ኩሉ ኤርትራዊ ፈልጥ

እዚ ሰላምታና ተቐበሉ ፈነውና ምክታል ትርከቡ ዝኽርኩም ተዓዝብትና ከመይ ተምስኡ ሎሚ 29 ግንበት ሰዓት 9 ዝተዳልወ ሃገራውና ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብዴ ንምክታልኩም ብክብርና ዓደምኩ ፈለማ ኣርእስተ ዜና። መራሕቲ ሰርቢያን ኤኳቶርያል ጊኒን ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም።

0: ኣብ ፈረንሳ ሎስ ኣንጀለስን ሳስካቶንን ዝቕመጡ ኤርትራውያን ፅምብል ናጽነት ብምዕሩግ ኣገባብ ፀምቢሎም ማራቶን ኣስመራ 226 ሰንበት 7 ሰነ ክካየድ ምዃኑ ኮሚሽን ባህልን ስፖርትን ሓቢሩ። ሩስያን ህንድን ብርኪ ማዕድናት ኣብ ምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክሰርሓ ተሰማሚዐን። ፈረንሳ ምስ ሃገራት ኢንዶ ፓስፊክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። ደቡብ ኮርያ ወታደራዊ ዓቕማ ንምዛን ከም ዘኽእላ ዝገለፀት ወታደራዊ ልምምድ ኣካይዳ። ዝርዝር ዜና። መራሕቲ ሰርቢያን ኤኳቶርያል ጊንን ብምክንያት መበል 35 ዓመት ናጽነት ኤርትራ ናብ ህዝቢ መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ፕረዚደንት ሪፐብሊክ ሰርቢያ ኣሌክሳንደር ፑቺችን ፕረዚደንት ሪፐብሊክ ኤኳቶርያል ጊኒ ኦብያንግ ንጓሜ ሞቦሰንጎን ብስሞም ከምኡውን ብስም መንግስታቶምን ህዝብታቶምን ኣብ ዝሰደድዎ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ምሉእ ጥዕናን ኣሳልጦ ስራሕን ንኤርትራን ህዝባን ድማ ራህዋን ሰላምን ተመንዮም። ንሳቶም ኣስዒቦም ምስ ኤርትራ ዝፀንሖም ሕውነታዊ ዝምድናታት ምዕባልን ምስፋሕን ዘለዎም ድሌትን ቅርብነትን ኣረጋጊፆም። ኣብ ፈረንሳ ሎስ ኣንጀለስን ከባቢኣን ከምኡውን ኣብ ሳስካቶን ዝቕመጡ ኤርትራውያን ፅምብል ናጽነት ብምዕሩግ ኣገባብ ኣብዒሎም። ከካብ ቦቶ ዝበፅሓና ትሕዝቶም መልክዕ ፀብጻብ ተዋሂዱሎ ሚካኤል ሓድጉ ከቕርቦ እዩ።
1: መበል 35 ዓመት ፅምብል ናጽነት ኣብ ፈረንሳ ብ16 ግንቦት ኣብ ከተማ ናንት፣ ብ23 ግንቦት ኣብ ከተማታት ፓሪስ፣ ሊዮንን ረንን፣ ብ24 ግንቦት ድማ ኣብ ከተማ ኣንዥ ብድንቀት ተባዒሉ። ኣብቲ ጽንዓትና ዋሕስና ብዝብል ቴማ ዝተኻየደ ፅምብላት ኣቦ ወንበራት ማሕበረ ኮማቴ ኤርትራውያን ኣብተን ከተማታት ኣብ ዘስምዕዎ መደረ ብክቡር መስዋእትን ዝተረኽበት ሃገር ውዳበታቶም ኣደልዲሎም ኣብ ህንፀታን ልምዓታን ኣበርክቶን ከም ዝዕዝዙ ኣረጋጊፆም። ፍጻሚ ጉዳያት ኤምባሲ ኤርትራ ፈረንሳ ኣቶ በረኸት ጳውሎስ ቦጎኑ ናይ ሎም ዓመት ቴማ ነቲ ጽንዓት ዓጢቕና ዘካየድናዮ ቃልሲ ንናጽነት ምኽባር ልኡላውነትን ህንፀት ሃገርን ዝውክል ከም ዝኾነ ብምጥቃስ 24 ግንቦት ሃገራዊ ልምዓታዊ መደባትና ንምዕዋትን ልኡላውነትና ንምውሓስን ቃልስና እንሐድሰላ ክብርቲ ዕለት ምዃና ገሊጾ። እቲ ጽምብላት ብባህላዊ መደባት ምርኢታት ከምኡውን ተምሃሮ ቋንቋ ደብ ዘቕርቦ ስነ ጥበባዊ ትሕዝቶታት ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ኣብ ሎስ ኣንጀለስን ከባቢያን ሕብራት መንግስትታት ኣሜሪካ ዝቕመጡ ኤርትራውያን ብ24 ግንቦት ድሙቕ መደባት ብምውዳብ መበል 35 ዓመት ናጽነት ብልዑል ሓበን ጸምቢሎም። ኣብቲ ኣጋጣሚ ዕድመ ዝተገብረሎም ከንቲባ ከተማ ጋርዲናን ካልኦት ተወከልቲ ከተማታት ሎስ ኣንጀለስን ከባቢያን ንፅምብል መበል 35 ዓመት ናጽነት ኤርትራ ኣፍልጦ ዝህብ ወረቐት ምስክር ንማሕበረኮም ኣረኪቦም። እቲ ጽምብል መንእስያትን ህፃናትን ብዘዳለዎ ግጥምታት ንባንዴራ ኤርትራ ዝውክል ናይ መድረኽ ድራማ ከምኡውን ንኩሎም ብሄራትና ዘንጸባርቕ ባህላዊ ትልሂት ማዕሪጉ ነይሩ። ማሕበረኮም ኤርትራውያን ኣብ ሳስካቱን ካናዳ ብ23 ግንቦት ብቕንዱ ኣብ ምውርራስ ባህልን ክብርታትን ዘተኮረ ድሙቕ ጽምብል ከም ዘካየዱ ካብቲ ቦታ ዝበጽሓና ሓበሬታ ኣፍሊጡ። ኣብዚ ወረስቲ ሕድሪ ቆልዑን መንእስያትን ንብሄራት ኤርትራ ዝውክል ባህላዊ ጽወታታትን ኣልባሳትን ዘቕረብሉ በዓል ዕድመ ዝተገርሎም ሰብ መዚ ተረኺቦም ነይሮም። ኣብ መወዳእታ ተሳተፍቲ ንመላ ህዝቢ ኤርትራን ንጀጋኑ ሓይልታት ምክልኻሉን የውሃንኦም ገሊፆም።
0: ብተመሳሳሊ ኣብ ዝተፈላለየ ሃገራት ዝነብሩ ኤርትራውያን ፅንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ፅምብል ናጽነት ብኽብ ዝበለ ሃገራዊ ወንን ማዕርግን ፀምቢሎም። ከካብ ቦቶ ዝበፃሕና ሓበሬታ ኣርሴ ማስመሮም መልክዕ ፀብጻብ ኣዋሂዳ ቶላ ግረ መስቀል ግረስጊር ከቅርቦ እዩ።
2: በዚ መሰረት ኤርትራውያን ነበርቲ ሽወደን ከም ወትሮ ሓድነቶም ብምድልዳል ኣብ ምስግጋር ትውፊታት ኣበርክቶኦም ኣብ ሃገራዊ ህንፀት ከም ዝዕዝዙ በብከተምኦም ኣብ ዝወደብዎ ፅምብላት ኣረጋጊፆም። ኣብ ከተማ ስቶኮልም ኣብ ዝተካየደ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ናጽነትና ብመሪር ቃልስን ረዚን መስዋእትን ዝተጨበጠ እምበር ከም ገጸ በረኸት ዝተዋህበ ስለ ዘይኮነ ብልዑል ወኒ ምፅምባልና ዘምሕረልናን ዘሐብነናን ከም ዝኾነ ኣረድዮ። ኣብ ወንበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣቶ ኣለም ተክለ ገርግሽ ብወገኑ ህዝቢ ኤርትራ ብሓያልን ተህዲድን ከይተዛህልን ከይተንበርከኸን ኩለንተናዊ መስዋእቲ ከፊሉ ናብዚ ተስፉ መድረክ ከም ዝበፅሐ ብምጥቃስ ሕጂ እውን ፅንዓትና ይወሓስና ክብል ገሊፁ። ኣቶ ኣለም ኣስዒቡ ቤትና ዝተሰሚየ ኤርትራዊ ማእከል ኣብ ሽወደን ንምህናፅ ተበግሶ ተጀሚሩ ከም ዘሎ ብምሕባር ነዚ ንምዕዋት ነፍሲ ወከፍ

ናይ ዮሃና መልእኽቲ ኣመሓላሊፉ። ብተመሳሳሊ ኤርትራውያን ነበርቲ ከተማታት ኖርዌይ ኣብ ዝወደብዎ ፅምብላት ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ኣብ ዘስምዖ ቃል ንትርጉምን ኣገዳስነትን ናይቲ በዓል ብምግላፅ ህዝቢ መስዋእቲ ከፊሉ ዝጨበጠም ትውፊታት ኣሕሊፉ ከይህብን ኣብ ሕድነቱ ክፀንዕን ኣዘኻኺሩ። ብካልእ ወገን ድማ ኤርትራውያን ነበርቲ ኣንጎላ፣ ጋና፣ ጊኒኮናክሪን፣ ሴራሊዮንን ብዝተፈላለየ መሰናድኦታት መበል 35 ዓመት ፅምብል ናፅነት ከም ዘብዓሉ ከካበቱ ዝበፅሐና ሓበሬታ ኣፍሊጡ። ኣብ ከተማ ልዋንዳ ኣንጎላ ንወርሒ ዝቐፀለ ስፖርታዊ ንጥፈታት ከምኡውን ባህላዊ ምርኢት ህፃውንቲ ክካየድ እንከሎ ብ23 ጉንበት ድማ ልዕሊ 2,000 ዜጋታት ኣብ ዝተረኽብሉ ድሙቕ ፅምብል ተካይዱ። እዚ ከምዚ ኢሉ እንከሎ ኣብ ሕቡራት መንግስትታት ኣሜሪካ ከተማታት ኣትላንታ፣ ሲንሲናቲ፣ ሴንት ጆሴፍ፣ ካንሳስ ሲቲ፣ ሴንት ሉዊስ፣ ሲፎልስ፣ ኢንዲያናፖሊስ፣ ሲዩ ሲቲ፣ ዲሞይን፣ ሉዊቪል፣ ደይተንን ኮሎምበስን ዝነብሩ ኤርትራውያን ሰመዝ ኣሜሪካ ዝተረኽብሉ ምዕሩግ ስነ ስርዓት ወዲቦም። እቲ ፅምብል ንኩሎም ብሄራትና ብዝውክል ኣልባሳትን ትልሂታትን ከምኡውን ንቆልዑን መንእስያትን ምስ ሃገሮምን መንነቶምን ብዘላልን ዘተኣሳስርን መድባት ዝተሰነየ እዩ ነይሩ። ኣብቲ ፅምብላት ወፃእተኛታት ኣዕሩኽ ኤርትራ ናይ ዮሃና መልእኽቲ ከመሓላልፉ ከለዉ ኣብተን ዝነብሩሉን ሃገራት ተማሂሮም ካብ ኮሌጅ ዝተመረቑን ናይ ካልኣይ ደረጃ ትምህርቶም ዝዛዘሙን ተምሃሮ ድማ መመረቕታ ተገይሩሎም።

0: ጨንፈር ትምህርቲ ዞባ ማእከል ኣብ ዓመተ ትምህርቲ 225 226 ኣብ መንጎ ተምሃሮ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ከካይዶ ዝፀንሐ ውድድራት ትምህርታዊ ክትዕን መደረን ሎሚ 29 ግንቦት ኣብ ኣዳራሽ ሃኮሴ ተዛዚሞ። እቲ ውድድር ብቕዓት ቋንቋ ክብ ንምባል ርእሰ ምትእማን ምብራኽ ሓሳብካ ብንፁር ናይ ምግላፅ ክእለት ንምዕባል ከምኡውን ናይ መፅናዕትን ንባብን ባህግን ምሕዳርን ምሕያልን ዝዓለመ እዩ። ኣብቲ ጨንፈር ሓላፊ ባህሊ ስፖርትን ጥዕናን መምህር እስጢፋኖስ ገብረ ሃዋርያት ኣብ ዝስምዑ ቓል እቲ መደብ ኣካልን መቐፀልታን ናይቲ ብቕዓት ተምሃሮን ትምህርትን ክም ንምባል ዝካየድ ፃዕሪ ከም ዝኾነ ብምጥቃስ ጎኒ ጎኒ እቲ ሚኒስትሪ ትምህርቲ ዝካየድ ዘሎ ዘይሕለል ፃዕሪ ተራ ወለዲ ክዓዝዝ ተላብዩ። ሚኒስትር ትምህርቲ ዶክተር ሓሊማ መሓመድ ብወገና ነቲ መደብ ብምጓስ ተምሃሮ ዓጢቐሞ ዘለዎ ፍልጠት እናተወራርሰ ንክስጉም ተራ ኣብያተ ትምህርትን መምህራንን ክብክብል ፀዊዓ። ኣብ መወዳእታ ሓላፍ ጨንፈር ትምህርቲ ዞባ ማእከል መምህር በላይ ሃብተጋብር ንወደብትን ኣካየትን ናይቲ ውድድር ከምኡውን ንተሳተፍቲ ተምሃሮ ድሕሪ ምስጋን ተምሃሮ ኣብ ዝቕፅል ጉዕዞኦም ንዝበለፀ ውፅኢትን ብቕዓትን ክሰርሑ ኣዘኻኺሩ። ኣብ ትእዛዛም ውድድር ዝተሳተፉ ተምሃሮ ካብ ኣብያተ ትምህርቶም ጀሚሮም እናተፃረዩ ዝመፁ እዮም። ኣብ መወዳእታ ድማ ንዝተዓወቱ ከከም ደረጃኦም ናይ ሜዳልያ፣ ታብሌት፣ ብሽክሌታን ካልእን ሽልማት ተዓዲሉ። ሃገራዊ ላቦራቶሪ ጥዕና እንስሳን በቑልን ኣብ 35 ናይ ናፅነት ዓመታት ዕውት ንጥፈታት ከም ዘሰላሰለ ጨንፈር ህዝባዊ ርክባት ሚኒስትሪ ሕርሻ ገሊጹ። መልክዕ ዘብጻብ ንዝተዋሃደ ትሕዝቶ ኣብርሃም ዓንደ ማርያም ከቕርቦ እዩ።
1: ሃገራዊ ላቦራቶሪ ጥዕና እንስሳን ብቑልን ኣብ መርመራ ቅምሶታት ምፍራይ ክታበት እንስሳ ከምኡውን ምሕያል ትሕተ ቅርፂ ላቦራቶሪታት ዕውት ንጥፈታት ከም ዘሰላሰለ ሚኒስትሪ ሕርሻ ሓቢሩ። ኣብ ፈለማ ዓመታት ናፅነት እቲ ላቦራቶሪ ኣብ ምንፃር ውሱን ሕማማት እንስሳ ጥራይ ዘተኮረ ዓመታዊ ካብ 600 ዘይበዝሕ ቅምሶታት ይምርምር ከም ዝነበረ ኣብዚ እዋን ዝግና ዓመታዊ ክሳብ 16,000 ቅምሶታት ይምርምር ምህላው ዝጠቐሰ ፀብጻብ ሚኒስትሪ ሕርሻ ናይ ምትግበር ዓቕሙ ገና ኣብ ውሽጢ ሓደ ወርሒ ልዕሊ 12,000 ቅምሶታት በፂሖኹም ዘሎ ኣፍሊጡ። ቀንዲ ሕማማት ናይዚ ላቦራቶሪ ኣብ ምንፃር ሕማማት እንስሳ ምንፃር ሕማማትን ባልዓትን ብቕሊ ምርምራ ብቕዓትን ድሕነትን መግቢ እንስሳን ሰብን ምፍራይ ክታበት እንስሳ ከምኡውን ምምስራትን ምሕያልን ዞባዊ ላቦራቶሪ ጥዕና እንስሳን ብቕሉን ምዃኑ ጸብጻብ ሚኒስትሪ ሕርሻ ይነጽር። ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ካብ 2023 ጀሚሩ ፀረ ዝተፈላለየ ሕማማት እንስሳ ልዕሊ 3,000,000 ብልቃጥ ክታበት ኣፍሪ ምህላው እቲ መስርሕ ድማ ቐጻሊ ምዃኑን ተፈሊጡ። ሃገራዊ ላቦራቶሪ ጥዕና እንስሳን ብቕልን ሚኒስትሪ ሕርሻ ኣብዚ እዋን እዚ 58,000 ደቂ ኣንስትዮ ዝርከብኦ 183 ሞያዊ ዓቕሚ ሰብ ክህልዎ ከሎ ብተዛማዲ ብቑዕ ትሕተ ቅርፂ ከም ዝውንን ይግለጽ።
0: ኣብ ንዞባ ሙልቂ ብኣብነታውያን ዓድታት ዝውሰድ ዘሎ ተበግሶ ዕቃባ ኣከባቢ ዝምስገን ለውጢ መዝገብ ብምህላው ኩለን ዓድታት ዝወስድኦ ስጉምቲ ከሒላን ከዋህዳን ፀውዒት ቀሪቡ። ሓላፍ ቤት ፅሕፈት ሕርሻ ኣብቲ ንዞባ ኣቶ መልኣከ ወልደ ሚካኤል ልዕሊ 170,000 ከብትን ጠለ በጊዕን ከምኡውን ሰፊሕ መጋሃጫታት ከም ዘሎ ብምጥቃስ ነበርቲ ምሕዳር ከባቢ ፍሉይና ዝወሰድዎ ኣከባቢ ናይ ምዕቃብ ከምኡውን መጋሃጫታትን ሃብቲ ገረብን ብውሕልነት ናይ ምጥቃም ልምዲ እወታዊ ፅልዋ ይፈጥር ብምህላው ካልኦት ዓድታት ክስዕብዎ ፀዊዑ። ኣብ ከባቢ ፎሊናን ግማግም መረብም

ፍላይን መጓሰ ምቹ ቦታታት ስለ ዘሎ ጓሶትን ወነንቲ ጥሪትን ቀሲኖም ጥሪቶም ዘሰስንሉ ባይታት ፈጢሩሎም ምህላው ዝተቐሳእቶ መልኣከ ዓድታት ሕዛእቲ ብምስራትን ሓለዋ ብምዳብን ኣብ ከባቢአን ዝርከብ ሃብቲ ገረብ ሳዕርን ማይን ብውሕልነት ክጥቀማሉ ዘኽእለን ኣገባብ ከተኣታትዋ ተሓሳሲቦም ኣመሓዳሪት ምሕዳር ከባቢ ፎሊና ወይዘሮ ዛይድ በራኽ ብወገና ካብ ነዊሕ እዋን ክኽተልዎ ፀንሑ ሜላታት ኣብ ምስሳን ሃብቲ ገረብን ቀለብ ጥሪትን ልዑል እጃም ይገብር ብምህላው ብዝለዓለ ከም ዝድፍእሉ ብምጥቃስ ካልኦት ዓድታትን ምሕዳራት ከባቢን ተመሳሳሊ ኣገባባት ክኽተላ ተላብያ ነበርቲ ብግድኦም ሳላ ምስ ምሕዳርን ካልኦት ኣካላት ሓለዋ ከባብን ብምትሕባር ዘካየድዎ ፃዕሪ ብደረጃ ዓዲ ዝጥቀምሉ ቀለብ ጥሪት ናይ ምዕቃብ ኣገባብ ጥሪቶም ዓመት ምሉእ ካብቲ ከባቢ ከይረሓቃ ከም ዘሕልፎ ብምጥቃስ ዕቀባ ከባብን ዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነ ሕብረተሰብ ከባቢኡ ናይ ምዕቃብን ምስሳንን ባህሊ ከማዕብል ኣዘኻኺሮም። ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዝተወደበ ማራቶን ኣስመራ 2026 ዝመፅእ 7 ሰነ ኣብ ቀንዲ ጎደናታት ኣስመራ ክካየድ እዩ ኣብ ኮሚሽን ባህልን ስፖርትን ሓላፍ ምክታል ሃገራውያን ፌደሬሽናትን ኮሚቴታት ኦሎምፒክን ፓራኦሎምፒክን ኮሎኔል ሰሎሙ ስዩም ንማዕከናት ዜና ውሽጢ ሃገር ኣብ ዝሃቡ መግለፂ ማራቶን ኣስመራ ሎሚ ዓመት ን7ይ ግዜኡ ክካየድ ምኳኑ ብምጥቃስ ኣብ ናይ ደቂ ተባዕትዮ ካብ 5 ሃገራት ማለት ኤርትራ፣ ኬንያ፣ ታንዛንያ፣ ደቡብ ሱዳን፣ ኡጋንዳን ኣስታቱስ ኣትሌታት ክሳተፉ ምኳኑ ኣፍሊጦም። ብዘይካዝን ደቂ ኣንስትዮ ኣትሌታት ንፈልማ እዋን ናይ 21 ኪሎ ሜትር ውድድር ክስራዓለን ምዃኑ ዝሓበረ ኮሎኔል ሰለሙን 3 ኪሎ ሜትር ዝሽፍን ውድድራት ስንኩላንን ሓበራዊ ስፖርትን እውን ኣካል ናይ ሎም ዓመት ማራቶን ኣስመራ ከም ዝኾነ ገሊጹሎም። ኮሎኔል ሰለሙን ኣስዒቡ ኤርትራ ንእተን ግደብ ውድድራት ፈርቂ ማራቶን ምብራቅ ኣፍሪቃን ማራቶን ኣስመራን ብዓለም ለኻዊ ፌደሬሽን ኣትሌቲክስ ማለት ያፍ ኣፍልጦ ዝረኸበሉ ወረቐት ምስክር ከም ተቐበለት ምሕባር እዚ ኣብ ምዕባል ኣትሌቲክስ ሃገርና ሓድሽ ምዕራፍ ምዃኑ ኣርድዮም። ፕረዚደንት ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ኣቶ ኤፍሬም ተኸስተ ብግዱ መወዳደሪ መስመር ብያፍ ከም እተዓቀነን ካብ ሎም ዓመት ጅምር ክብረ ወሰን ናይዚ ውድድር ክተሓዝ ምዃኑ ብምግላጽ ነዝን ምስማር ኣብ ክልቲኡ ፆታ ኣቀላጠፍቲ ተመዲቦም ከም ዘለዉ ኣፍሊጡ። ዝኾርኩም ተዓዘብቲ ስዕብ ዜናታት ወፃኢ እዩ ደጊምና ንምክታልኩም ብክብሪ ንዕድም። ሩስያን ህንድን ብርቂ ማዕድናት ኣብ ምዕባል ዝሕግዝ ቴክኖሎጂ ንምውዳድ ብሓባር ክስራሓ ተሰማሚዐን እቲ ክልታዊ ስምዕ ንምስራሕቶም ክቡራት ማዕድናት ከም ዘጠቓልል እውን ሰመዚ ናይተን ሃገራት ገሊፆም ኣለዉ። እቲ ስምዕ ኣካል ተቆጠበአን ንምዕባል ኣቐዲመን ዝኸተመ ውዕላት ምዃኑ ዝጠቐሳ ሩስያን ህንድን ንትግባርኡ ከም ዝስራሓ ኣርድአን። ሩስያን ህንድን ብዕቑር ፀጋታት ብርቂ ማዕድናት ምስ 5 ቀዳሞት ሃገራት ዓለምና ከም ዝስርዓት ፀብፀባት ይጠቕሱ። ኣብ 2025 መጠን ዘካይድዎ ንግዳዊ ምልዋጥ ኣስታት 70 ቢልዮን ዶላር ምንባሩ ዝገለጻ ክልቲአን ሃገራት ኣብ ዝመፅእ 3 ዓመታት ብዕፅፊ ንምዕባዩ ይስራሕ ምህላወን ሓቢረን። ፈረንሳ ምስ ሃገራት ኢንዶ ፓስፊክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ። እዚ ዝተገልፀ መራሕታት ፈረንሳን ኢንዶኔዥያን ትማል 28 ግንቦት ኣብ ከተማ ፓሪስ ኣብ ዘካይድዎ ዝርርብ እዩ። ኣብቲ ዝርርብ ክልቲአን ሃገራት ኣብ ምክልኻል ፀጥታ፣ ፀዓት፣ ዕድና፣ ሕርሻ፣ መጓዓዝያን ካልእን መድያት ብሓባር ክሰርሓ ዝኽእለን ስምዓት ተፈራሪመን። ከም ኣካል ትስምዓት ፈረንሳ ወታደራዊ ዓቕሚ ኢንዶኔዥያ ንምድንፋዕ ዝሕግዛ ንፈርቲ ኩናት ክትሸጠላ እያ። ኢንዶኔዥያ ዞባ ኢንዶ ፓስፊክ ስትራቴጂካዊት መሻርክቲ ፈረንሳ ምዃና ዝጠቐሰ ፕረዚደንት ኢማኑዌል ማክሮን ዝተበፅሐ ስምዓት ንምትግባር ከም ዝሰርሕ ኣረድዮም። መራሕቲ ፈረንሳን ኢንዶኔዥያን ኣብ ርክቦም ኣብ ሃገራውን ዞባን ጉዳያት ብቐንዱ ከዓ ኣብ ቅልውላው ዞባ ማእከላይ ምብራቅ ዘትዮም። ደቡብ ኮርያ ወታደራዊ ዓቕማ ንምዛንን ናይ መውጋዕ ዓቕሚ ንምግምጋምን ከም ዘኽእላ ዝገለፀቶ ወታደራዊ ልምድ ትማል 28 ግንቦት ኣካይዳ። ኣብዚ ናይ መሬት ኣየርን ባሕርን ዘጠቓለለ ልምድ ኣሸሓት ወታደራት ኣስታት 100 ነፈርትን መራኽብን ከምኡውን ልዕሊ 500 ዝተፈላለየ ኣፅዋርን ከም ተሳትፉ ኣዘዝተ ሰራዊት ደቡብ ኮርያ ሓቢሮም። እቲ ብቐጥታዊ ተኽሲ ዝተሰነየ ልምድ ንሰሜን ኮርያ መልእኽቲ ከም ዝመሓላልፉን እቶም ኣዘዝቲ ገሊፆም። በዚ ድማ ልኡላውነታን ምሓስ ወታደራዊ ልምዳትን ፈተነታት ሚሳይልን ከተካየድ ፀንሐት ሰሜን ኮርያ መልሰ ግብሪ ክትበሉ ከም ትኽእል ይእመት። ሓበራዊ ወታደራዊ ምንቅስቃሳት ደቡብ ኮርያን ኣሜሪካን ቀንዲ ጠንቂ ቅልውላው ሓሱ ደሴት ኮርያ ምዃኑ እያ ሰሜን ኮርያ እትወቅስ። ሆላንድ ንሉላውነትን ንግዛእታዊ ሓድነትን ሃገሩ ክተኽብር ኣፈኛ ሚኒስትር ምክልኻል ህዝባዊት ሪፐብሊክ ቻይና ሎሚ 29 ግንቦት ፀዊዑ። እቲ ኣፈኛ ንዝገለፀ ሆላንድ ብከባቢቲ ግዛእታ

ሃገሩ ዝኾነ ባሕሪ ደቡብ ቻይና መርከቡ ከም ዘንቀሳቐሰት ምውቃስ እዮም። እቲ ስጉምቲ ንኣህጉራዊ ሙያዊ ሕጊ ዝጥሕስ ምዃኑ ዝገለጸ ቻይና ሆላንድ ተኩታኽ ስጉምቲ ካብ ምውሳድ ክትሕየብ ኣተሓሳሲባ። ሓይል ባሕሪ ቻይና ነታ መርከብ ውሕዝ ብዝኾነ መንገዲ ዓጊቱ ከም ዝመለሳ ብምጥቃስ ክኽሰት ዝኽእል ተመሳሳሊ ትርእዮታት ንምግታ ኣብ ተጠንቀቕ ከም ዘሎ ኣፍሊጦም። ቻይና፣ ማሌዥያ፣ ቪየትናም፣ ፊሊፒንስን ብሩነይን ኣብ ባሕሪ ደቡብ ቻይና እጀታ ከም ዘለዎን ዝምጉታ ኮናን ከልዋ ቻይና ዝዓብየ ክፋሉ ልኡላዊ ግዛእታ ምዃን እያ እትገልጽ። ኣሜሪካን ኢራንን ኣብ መንጎኦን ዝተበፅሐ ስምዕ ምቁራፅ ተኩሲ ብ60 መዓልትታት ንምንዋሕን ኣብ ጉዳይ ኒክሌሳዊ መደባት ወግዓዊ ዝርርብ ንምጅማርን ኣብ መባእታዊ ስምዕ ከም ዝበፅሐ ተቓሊሑ። እቲ ስምዕ ኢራን ንበንፃበቦ ሃርሙዝ ዝካየድ ምንቅስቓስ ንግዳዊ መራኸብ ክፉት ክትገብርን ኣብቲ ማያዊ መስመር ዘፃውደቶ ነተኩቲ ኣብ ውሽጢ 30 መዓልትታት ከተወግድን ኣሜሪካ ድማ ኣብ ልዕሊ ካብን ናብን ወደባት ኢራን ዝካየድ ምንቅስቓስ መራኸብ ኣፅኒዓቶ ፀናሕቲ እገዳ ከተልዕል ዝብል እዮም። ብዘይካዚ ኢራን ዳግማይ ሰደድ ነዳዲ ክትጅምር ዘፍቅድ ከም ዝኾነ ተሓቢሩሎ። ይኹን እምበር እቲ መባእታዊ ስምዕ ተግባራዊ ክኸውን ብመራሕቲ ኣሜሪካን ኢራንን ክትጸድቕ ኣለዎ። ፕረዚደንት ትራምፕ እቲ ስምዕ ንጠለባት ኣሜሪካ ዘማልእ ከም ዝኾነ ንምርጋጽ ተወሳኺ ግዜ ከም ዘድልየ ይሓቢሩ ዘሎ። እዚ ከምዚ ኢሉ እንከሎ ሰራዊት ኢራን ክልል ኣየር ሃገሩ ጥሒሳን ዝኣተወት ሰብ ኣልቦ ነፋሪት ኣሜሪካ ወቂዑ ከም ዘውደቐ ፍሊጡ። ይኹን እምበር ማእከላይ እዚ ኣሜሪካ ነቲ ብኢራን ዝተዋሃበ መግለጺ ካብ ሓቂ ዝረሓቐ ክብል ነጺግዎ ኣሎ።

ኤሮፓ ሕብረት ትማል 28 ግንቦት ኣብ ልዕሊ እስራኤላውያን ስፋሩ ሓድሽ እገዳ ኣፅሪቑ። እቲ እገዳ ምዕራባዊ ግማግም ኣብ ልዕሊ ዝርከቡ ፍልስጤማውያን ናብ ዝተፈፀመ ግህሰት ሰብኣዊ መሰላት ንዝተሳትፉ 4 ትካላትን 3 ውልቀ ሰባትን ዕላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ስፋሮ ናብ ኤሮፓ ከገሹ ዝኽልክልን ናይ ባንክ ሕሳባቶም ዘደስክልን ምዃኑ ተፈሊጡ ኣሎ። መንግስቲ እስራኤል ነቲ ብኤሮፓ ሕብረት ኣብ ልዕሊ ዜጋታቱ ዝፀደቐ እገዳ ኮኒንዎ ኣሎ። ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ኤሮፓ ሕብረት ብ11 ግንበት ኣብ ከተማ ብራሰለስ ኣብ ዘካየድዎ ርክብ ነቲ እገዳ ንምፅዳቕ ኣብ ስምዕ ከም ዝበፅሑ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ኤሮፓ ሕብረት ኣብ ልዕሊ 10 ላዕለዎት መራሕቲ ምንቅስቓስ ሓማስ እገዳ ኣፅዲቑሎ። እስራኤል ካብ 2023 ኣብ ምዕራባዊ ግማግም ዘካየደቶ ስርሒታት ልዕሊ 1500 ፍልስጢማውያን ክቕተሉ እንከለዉ ኣስታት 11,000 ከም ዝቆሰሉን ኣስታት 22,000 ኣብ ትሕቲ ቐይዲ ከም ዝኣተውን ፀብጸባት ይሕብሩ። መንግስቲ ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ደባት ሃገሮም ምውፋር ዘይቅብሉን ንዞባዊ ወጥሪ ዘጋድድን ከም ዝኾነ ኣጠንቂቑ። እዚ መጠንቀቕታ ዝተዋህበ ፕረዚደንት ዶናልድ ትራምፕ ናብ ፖላንድ ተወሳኺ ሰራዊት ከም ዝልእኽ ድሕሪ ምሕባሩ እዩ። ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ትማል 28 ግንበት ኣብ ዝሃበቶ መግለፂ ቁፅሪ ናይቲ ኣብ ኤውሮጳ ኣስኪሩ ዘሎ ሰራዊት ኣሜሪካ ምንካይ ነቲ ፖሊሲታት ኪዳን ሰሜን ኣትላንቲክ ኔቶ ዝተፈጥረ ዘይሚዛናዊ ፀጥታዊ ኩነታት ንምርግጋእ እንኮርት ዓዊ ስጉምቲ ከም ዝኾውን ሓቢራ። ብኣንጻሩ ተወሰኽቲ ወታደራት ኣሜሪካ ኣብቲ ዞባ ምውፋር ተፈጢሩን ዘሎ ወጥሪ ዘጋድድን ሩስያ መልሰ ግብሪ ክትበሉ ዘገድድን ከም ዝኾነ ተኣፈኛ ኣነፂራ። ኣሜሪካ 5,000 ተወሰኽቲ ወታደራት ናብ ፖላንድ ክትልእኽ ምዃና ፕረዚደንት ዶናልድ ትራምፕ ብ22 ግንበት ምሕባሩ ዝዝከር እዩ። እቲ ውጥን መርኣያ ናይቲ ኣሜሪካ ምስ ኤሮጳ ብሓፈሻ ምስ ፖላንድ ድማ ብፍላይ ዘለዋ ወታደራውን ፀጥታውን ሽርክነት ምዃኑ ዝገለፀ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ከም ዝትግበር እዩ ኣረዲኡ ዘሎ። ኣብ ኣህጉሪ ኤሮፓ ስታት 100,000 ወታደራት ኣስፊራት ዘላ ኣሜሪካ ዝበዝሐ ካብኡ ኣብ ጀርመን ከም ዘሎ ይፍለጥ። ኣሜሪካ ንቁፅሪ ናይቲ ኣብ ጀርመን ተዋፊሩ ዘሎ ሰራዊታ ብ5,000 ክተጉድሎ ምዃና ክትሕብር ጸኒሐላ።

ቀዳማይ ሚኒስትር እስራኤል ቤንጃሚን ኔታንያሁ ሰራዊት ሃገሩ ኣብ ውሽመት ጋዛ ዘሎ ወታደራዊ ቁፅር ናብ 700ታዊት ከስፋሖ ትእዛዝ ሂቦ ሰራዊት እስራኤል ኣብዚ እዋን እዚ 300ታዊት ክፋል ውሽመት ጋዛ ተቆፃፂሮ ከም ዘሎ ቀዳማይ ሚኒስትር ኔታንያሁ ብተወሳኺ ሓቢሩ ኣሎ። ይኹን እምበርቲ ብቀዳማይ ሚኒስትር ኔታንያሁ ዝተዋሃበ ትእዛዝ ንዝተበፅሐ ስምዕ ምቁራፅ ተኽሲ ዝጥሕስ ከም ዝኾነ ምስቲ ጉዳይ ቅርበት ዘለዎም ወገናት ገሊፆም ኣለዉ። መሰረታ ኣብ ውሕ ጥቅምቲ 225 ተግባራዊ ዝኾነ ስምዕ ምቁራፅ ተኽሲ ሰራዊት እስራኤል 53ታዊት ክፋል ውሽመት ጋዛ ጥራዩ ክቆፃፀር ዝኽእል። እስራኤል ኣቐዲማ ካብ ውሽመት ጋዛ ክትወፅእ መደብ ከም ዘይብላ ምሕባራ ዝዝከር እዩ። ስምዕ ምቁራፅ ተኽሲ ተግባራዊ ካብ ዝኾኑ ድሓር ልዕሊ 2400 ጥሕሰታት ብእስራኤል ከም እትፈፀመን ብሰንኩ ልዕሊ 900 ፍልስጥማውያን ከም እተቐትሉን ፀብጸባት ይሕብሩ።

ዜናታት ምዛም ኣርእስታት ዜና ክነግመልኩም መራሕቲ ሰርቢያን ኤኳቶርያል ጊኒን ናብ ህዝቢ መንግስቲ ንኤርትራን ናይ ዮሃና መልእኽቲ ሰዲዶም ኣብ ፈረንሳ ሎስ ኣልንጀልስን ሳስካቶንን ዝቕመጡ ኤርትራውያን ፅምብል ናፅነት ምዕሩግ ኣገባብ ፀምቢሎም ማራቶን ኣስመራ 226 ሰንበት 7 ሰነ ክካየድ ምዃኑ ኮሚሽን ባህልን ስፖርትን ሓቢሩ ሩስያን ህንድን ብርቂ ማዕድናት ኣብ ምዕባል ዝሕግዝ ቴክኖሎጂ ንምውዳድ ሓባር ክስርሓ ተሰማሚዐን ፈረንሳ ምስ ሃገራት ኢንዶ ፓስፊክ ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ ደቡብ ኮርያ ወታደራዊ ዓቕማ ንምምዛን ከም ዘኽእላ ዝገለፀቶ ወታደራዊ ልምምድ ኣካይዳ ባርከ ዝኽርኩም ተዓዘብቲ ሓፍሻዊ ዜናታት ኣብ ሰዛዚምሎ ስለምክታልኩም ንመስገን ምስ ተረፍ መድባትና ንሓድገኩም ብወገና ብሮክ ምሸት

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ነው የተፈራሪያ ብሎ

0: የዳልዎም ኣሎ ጎይቶም
1: ዝተቐበለ ኣሸሓትወን ብምንታይ ምዕቀል የ ኮኒ ግምቶ መንኮኒ ህፀወረ ንቡሕ ሰብ ቀደትን ተጋላናይ በዓልቲ በዓትን ዓውሲ ስዋኣትን ናፅነት ጥዕምቲ ናፅነት ምቅርቲ ወፂሑ ናብ ሃገረ ዓሊፍኪ
0: ሸሚርዋ ፍርሳ

0: ¡Fuerza! ¡Fuerza! ¡Raite dalo! ¡Meniu arja! ¡Nemio pensarás! ¡Fuerza! ¡De amor! ¡Fuerza de amor!
1: ራነን ኩራን መዚ ሂቡ ፅንዓትና ብወኒ ናእ ዘይምባሉ ናይ እምነትና ቅስሚ ፅንዓትና ዋሕስ ህላውና ፅንዓትና መንኮርኮር ምዕባልና ፅንዓትና ምስጢር ቀፃልነትና ሎሚ ነይሩ ልክዕ ከምዚ ሎሚ ሃደሽደሽ ኣቢልናዮ ናይ መግዛእቲ ትልሚ ኣሰይ ኣስከይ እስከ ንበል ብሓባር ረህዋና ኳዒሉ ናይ ዓመታት ድምር ኣሰይ ብኣሰይ ንመላእ ክብሪ እዩ መርሓና ወትሩ ዝመላላእ ንተሓጐስ በቃ ብዘይስፈር ካዕበት ኲላትና ንውፈር ነዛዕለት እልልታን ጐድጊዱ ሓጐስና ክፈስስ ሕሩ ተሓሪዱ ቶርታና ክውረስ ተፋነይናየን ነተን ዘፋንዋ ሎሚ ተገዚምና ውፅኢት ሓለዋ ነዙ እዩ ፅንዓትና ነዙ እዩ ሸቶና ነዚ ሕልምና ደቂስና ተሲእና ቁልቁለት ወሪድና ዓቐበት ወፂና በዚሕናዮ ነቲ ልብና ዝተመነዮ ረጊፅናዮ ነቢርናዮ ኣስተማቒርናዮ

ሓደ እግሩ ደቂፋ ታጠለጨለጭ ብል ዘላ ተሳዒሩ ማለት እዩ። እዚ ንድሕር ዳኣ ረጊፁ ተሳዒሩ እዩ። እቲ ከዓ ካብ ታዒላ እግሩ ንድሕር ዳኣ ወፅኡ ተሳዒሩ እዩ። እስኪ ኣብ መንጎ ደንደል ናፅነትን ወፅ ኣሎ ኣሎ ሓያል እዩ ዘሎት ውድድር ኣይረግፅን ኢሉ እቲ ከዓ ኣይወፅን ኢሉ ኣይረግፅን ኢሉ ኣይወፅን ኢሉ

Thank you.

I'm

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ኣለዉ።
1: ኦ ናይ መወዳእታ ናይ መወዳእታ ተፀንቂቃ እታ ውድድር ማለት እዩ። ምስ ተፀንቀቐት ከዓ መን ዝያዳ ዘከረ፣ መን እዩ ዝያዳ ዘኪሩ ነቲ ዳዓኛ ድዑል ባ እዩ ነቲ ድዑል ዝወሰዶ ዳዓኛ። እዞም ደቀይ ዳዓኛ ኣንስተይቲ በጊዕ እንድያ፣ ድዑል ከዓ ተባዕታይ በጊዕ። እዞም ደቀይ ገንሸል እውን ይበሃል እዩ። ገንሸል ናፅነት ኮይኑ ከዓኒ እዚ ዝወሰዶ ሰብ ማለት እዩ፣ ወይ ከዓ ዝረትዐ ሰብ ወይ ከዓ ዝሰዓረ ሰብ ወሲዱ ገንሸል ናፅነት ኣብ ገዛ ከንቀዖ ወይ ከዓ ክሓርዶ እዩ ማለት እዩ። ክነቅዕ ኣንቃዓዮ እዩ ዝበሃል። ስለዚ እቶም ስድራ ቤት ነዚ ገንሸል ትበልዕዎ ዘለኹም ንጥዕና ግበረልኩም እንዳበልና፣ እቶም ካልኦት ከዓ እቶም ካልኦት በብዓይነቱ ብፍላይ ከዓ መተራኸሲ ጠስሚ ዝወሰድኩም ከዓኒ ከመይ ወላህላህላህ የብልኩም። እቶም ኩላህና ከዓ ነዚ ግሬን ነዚ ማንጎ ጥዋዕዋዕ ደበልናዮ ከዓኒ ንቪታሚን ግበረልና እንዳበልና ነዚ ናይ ሎሚ ማለት ስኒ ናይ መወዳእታ መን ዝያዳ ዘከረ ክንዛዝሞ ኢና እሞ ርሑስ ቅንያት ይግበረልና።

ራይ እዚ ውድድር ኮ ሓያል ገይሩ ኣብቲ ደረጃታት ምፍልላይ ኣፀጋሚ ኮይኑሎ ማለት እዩ ከመይ ማለት 6 ሰባት መዓል ወፂም ኣለዉ

0: ንሳቶም ድማ መሓመድ ዑመር መሓመድ ኣድም ዑመር ሓም ብሓምሳ ነጥቢ ማለት እዩ። ሮሞዳን ጊለ ሮሞዳን ዓሊ ዕዋን ብሓምሳ ነጥቢ ኣስራት ተኽላይ ሃብቶም ግርማይ ተመስገን ተስፋይ ሃብተ ሚካኤል ገብራ። ስለዚ እዚኦም ሽዱሽተ ንቐሊል ዝምፁ እሞ ካብኣቶም ክልተ ዝሓልፉ ክንገብር ኢና። እዚኦም ሽዱሽተ ናብዚያ ወለሉ
1: ኣብ ቁፅሪ ሓደ ፋብሪካ ሳልሳላ ራይዋ ኣብ ቁፅሪ ሓደ ኣብ ቁፅሪ ክልተ ወደብ ዓሰብ ኣብ ቁፅሪ ሰለስተ መዓልትና ፅነት ኣብ ቁፅሪ ሰለስተ መዓልትና ኣርባዕተ ክፍሊ ተዕሊም ኣሎ ኣርባዕተ ክፍሊ ተዕሊም ቁፅሪ ሓሙሽተ ክፍሊ ዜና ኣብ ሜዳ ቁፅሪ ሽዱሽተ ግንባር ናቕፋ ቁፅሪ ሸውዓተ ገራጅ ዋ ሶባግ ኣብ ቁፅሪ ሸሞንተ ዘመናዊ መሕለቢ ከብቲ ሒዝና ኣለና ምሽ ተቐረበች ኣተንፍሱ ቅድም ኣተንፍሱ በሉማ ሕጂ ክስሕቁ ገለ ከየዳናግረኩም ኣነ ሓደ ክልተ ሰለስተ ኢለ እታ ነገር ትነግረኩም ወይ ከዓ ሓደ ክልተ ኢለ ክምልስ ዓይነታ ተቐሪብኩም ኣለኹም ምሽ ሕጂ ዝኾነ ኣዘንጊዕካ ና ከይትብሉ ኢለ ተቐሪብኩም ሓደ ተቐረቡ ክልተ ቁፅሪ ሓሙሽተ ኣይኮነትን ኣይ መፀት ዜሮ ተቐሪብኩም ኣለኹም ሓደ ክልተ ሰለስተ ቁፅሪ ሰለስተ ታ ተቐረቡ ሓደ ክልተ ቁፅሪ ሽዱሽተ ቁፅሪ ሽዱሽተ ኣይፈለጥኩማ ኣይኮነትን እጂ እዚኣ ፈሽላ ግንባር ናቕፋ እያ ነራ ቁፅሪ ሽዱሽተ ሕጂ ሰለስተ ነገራት እ ወፅአና ኣለ ወሪኻ ክፍሊ ዜና ወፅያ ግንባር ናቕፋ ወፅያ ታዝተዓወተላካ ቁፅሪ ሰለስተ ከዓ ን ወፅአን ሕጂ ማለት እዩ ሕጂ ሕጂ ቀሊል እዩ ጎድለልኩም እዩ ከደሎ ሕጂ ተቐረቡ ጎድለልኩም ኣለ ኣሰውዕሉ ላበሉ ሕጂ ሕጂ ሰውዕሉ ኣብ ቁፅሪ ሓደ ራእዩ ደሴት ዳህላክ ኣላ ራእዩ ኣብዚ ኣብ ቁፅሪ ሓደ ደሴት ዳህላክ ኣላ ከይዳናገሩ ቁፅሪ ክልተ ክፍሊ ተዕሊም ኣሎ ቁፅሪ ሰለስተ ዕለተ ናፅነት ቁፅሪ ኣርባዕተ ቁፅሪ ኣርባዕተ ክትመፅያ ሳልሳ ቁፅሪ ኣርባዕተ ቁፅሪ ሓሙሽተ ክትመፅያ ድሕሪ ሳልሳ ሓሙሽተ ዲጋ ገርሰት ሰውዕሉና ዲጋ ገርሰት ቁፅሪ ሽዱሽተ ወደብ ባፅዕ ቁፅሪ ሸውዓተ ሓመድ እድሪስ ዓዋተ ኢልናይ ዓንተ ወይ ዓስከር ቁፅሪ ሓደ ቁፅሪ ሸሞንተ መጓዓዝያ ሒዝኩም ኣለኹም ሓቀ ሒዝኩም ምሽ ድንቂ ተቐረቡ በሉ ሓደ ክልተ ሰለስተ ቁፅሪ ሓሙሽተ ዲጋ ገርሰት እያ ነራ ዲጋ ገርሰት እያ ነራ ዲጋ ገርሰት ተቐረቡ ሕጂ ተቐሪብኩም ኣለኹም ተቐረቡ ሓደ ክልተ ቁፅሪ ክልተ መን ክልኹም ኢልኩምክልኹም ኢልኩምክ

0: ተወዳደር ትርኩም ሻከ
1: መፈላለን ገብረሎም ሰብታይ
0: ሰገባሉ መሐመድ አመድ አድምን አብድምከልን ዳንሳ አድሚቶ ማሎ እጂ ካብኩ ደግለትም መፈላለይ ገብረሎም
1: ካለ አሞዳታ ገብረልኩም አለ
0: ሸጋ ተመስገን
2: ካብ ዝራኹም
1: ክወዳድረኩም ተቐሪብኩም ኣለኹም ተቐረብ ተመስገን ተቐረብ ኣህራይ ሓደ ክልተ ቁፅሪ ሰለስተ ነገረኒ
0: ሽዱሽተ ተወዳደርቲ ሓደ ዓይነት ነጥቢ ኣምፅኦም ነይሮም
1: ሚክሮፎን ከዓ
0: ሽዱሽተ ተወዳደርቲ ሓደ ዓይነት ነጥቢ ኣምፅኦም ነይሮም ካብዚኦም ሽዱሽተ እቲ ቀዲሙ ዝመለሰ ቀዲሙ ደረጃ ይስራዕ እንደገና ከዓ ካብቲኦም ክልተ ከዓ ሓደ ዓይነት ነጥቢ ምፅኦም ካብኣቶም ከዓ ንደረጃ ዳኣቱን ካብ ደረጃ ዝወፅን ካብኣቶም ከዓ ዲሙ ዝመለሰ ከዓ ኣብታ ሳልሳይ ደረጃ ይወፅሕ ማለት እዩ። ስለዚ ሽልማትና ንምሽላም ክንዳሎ
3: ሕራይ ፅቡቅ መዓልቲ ውዒልና ናይ ባሓቂ ደስ ደብል ምስ ጀጋኑ ሓርበኛታት ናትላ ኤርትራ ማለት እዩ ምሳኹም ኣያታትና ብዋትና ብዘለኹም ኣዝዩ ደስ ደብል ዘኩራ ኣካ ባህ ዘብለካ መዓልቲ ነይሩ እናተሓጎስና ኢና ማለት እዩ። ሕጂ ቅድምዛምዛም ግን ካብ ኮርፖሬሽን ዘራትን ትሬትን ኤርትራ ሓላፊ ክፍሊ ፐርሶናል ብፃይ ኢላስ ወረደ ኣብዚ ኣሎ ንእሸይ ናይ መዛዘሚ ቃል ከስማዕናይ ማለት እዩ ብክብሪ ንዕድና ብመድረኽ

0: ኣረ ከመይ ውዒልና? ናይ ብሓቂ ዘሐጉስ መዓልቲ ሎ መዓልቲ። እዚ መዓልቲ እዚ ከዓ ሳላ ጀጋኑ ሓርበኛታት ዝመፀ በዓልና ፅነት እዩ። በዚ መሰረት ኣብ ቅድሚኹም ቀሪበ ብሽም ኮርፖሬሽን ዘራእቲ ድሪት ንኤርትራ ቃል ክስምዕ ብምርካበይ እንኳዕ ንመበል 35 ዓመት መበል 35 ዓመትና ፅነትና ኣብዓልና ንዓመታ ከዓ ከም ዘለናዮ ከዓኒ ዕዉት ባዕር ክንገብር ከዓኒ ብሽም ኮርፖሬሽን ዘራእትን ጥሪትን ኤርትራ ተስፋ ንገብር ማለት እዩ። ኮርፖሬሽን ዘራእትን ጥሪትን ኤርትራ ካብቲ ዓበይቲ መንግስቲ ገዚፍ ወፃኢታት ገይሩ ዘቆሞ ትካል እዩ። ከምቲ ትርእይዎ ከዓኒ ዕዳጋ ንምርግጋእ ዝቃል ዘሎ ትካል እዩ። ስለዚ ሕርሻ ገርሰት፣ ሕርሻ ፔስኮ፣ ዓሊ ግድር ንምፃእ፣ ሕርሻ ከርከበት ኣፊንቦል፣ ከምኡ ውን ኣብዚ ናይ ከበሳታት ከዓ ዕላ በርዒት ሓልሓለ በዚ ናይ ዓጋሕቴላይ ደጎሊ ዝነጥፍ ዘሎ ትካል እዩ። ስለዚ እዚ ትካል እዚ ከምቲ ቀዲምና ዝገለፅናየ ገዚፍ ናይ መንግስቲ መደብ እዩ። መንግስቲ ከዓ ዓብዪ ወፃኢታት ገይሩ ዘካይዶ ዘሎ እዩ። ስለዚ ኣብ ቅድሚኹም ቀሪብና ከዓ ነዚ በዓል እዚ ምስታፍና ከዓ ሕጉሳት ኮይና እዚ ሽልማት እዚ ትርእይዎ ዘለኹም እንስሳታት ኣሎ። እዚ ሳልሳ ንሪኦ ዘለና ኣብ ኣለሙ ዝፈሪ ጠስሚ ከዓኒ ኣብ ሓልሓለ ዝፈሪ ፋርማጆ ኩሉ ፍርያት እዩ። ሕጉሳት ኢና ምስሃትኩም ውዓልና ብሩኽ መዓልቲ ይግበረና። ንዓመታ ከም ዝውዋን ከዓ ብሰላም ይራኽበና።
1: ከመይ ውዒልና? ሃንደበት እንዲ ኮይንና ግን ንመምስጋን ግን ኣይና ሓመቒድና ድሓ ኮርፖሬሽን ጥሪትን ዘራእትን ሚኒስትሪ ዜና በዚ ኣጋጣሚ 24 ጉንበት 2026 ኣብዚ ምስ ሓርበኛታት ስኩላን ክንውዕል ኢልኩም ከምዚ ዓይነት እንጉዶት ሒዝኩም ሰላም ውዓልኩም ብሱ ምምሕዳር ከባቢ ለንደን ኣዝየ መስግነኩም። ስለዚ እቲ ቀንዲ ዘኪርካ ሓርበኛታት ስኩላን ኣለው ኢልካ ከምዚ ዓይነት መደብ ሒዝካ መምፃእካ እቲ ቀንዲ እቲ ሓሳብ እዩ ቀንድመኒ። ስለዚ ነዞም ክልተ ትካላት እዚኦም ድሙቕ ጣቃዒ ትግበርለይ ይቀኒለይ።
2: ሃናይ ኣብ ምሽላም ኢና ሕጂ ናኣቱ ቀዳምነት ብሳልሳይ ደረጃ ኢና ክንሽልም። ሳልሳይ ደረጃ ድወፀ ተጋዳላይ መሓመድ ኣድም ዑመር፣ ናሁና

ምክንያቱ ሓንቲ መሶብ ኣደት ሰፊያ ሰፊያ ሰፊያ ሰፊያ ተፀባብቃ እንዳጠዋወየት ንየማና ንፀጋማ እንዳርኣየት ሰፊያ ኣብ መወዳእታ እንታይ ትገብር? ቅሐ ፅልሚ ገይራ ትዛዝማ። ቅሐ ፅልሚ ገይራ ምሰበላታ ሸ ኮፍ ተብላ ተዛዚማ እታ መሶብ ማለት እዩ። ስለዚ እታ ናትና መን ዝያዳ ዘከረ ከዓ ናይ መጨረሽታ ቅሐ ፅልማ ስለዝኮነ የውሃና እቶም ድሰዓርኩም እንዳበልኩ ርሑስ ቅንያት ኣውደ ዓመት ይግበረልና እንዳበልኩ ንዝመፅእ ዘሎ መበል 36 ዓመት ማለት በዓል ናፅነትና ከየሸረፈ ከየጉደለ ብሙሉእና ብሓንሳ የራክበና እንዳበልኩ ድበለፀ ዓመት ክመፃና ምኳኑ ከዓኒ ይርዳኣኒሉ ሓሊመ እየ ደይኮንኩስ ብጋህዲ ሓሊመ ኣይብለኩም ብጋህዲ እዚ ከዓ ሳላ እንታይ ፅንዓትና ዋሕስና ብዋሕስ ፅንዓት ዝመፀ ዓወታት ክሕፈስ እዩ ብጀንቢል ደይኮነስ ብክሻ ክሕፈስ እዩ የውሃና ንመላእ ህዝቢ ኤርትራ ኣብ ውሽጥን ኣብ ወፃእን ትርከብ ከምኡውን ሓይልታት ምክልኻል ካብ ጫፍ ናብ ጫፍ ናብ ዶብ ዘለካ እንዳበልኩ ቻው ቻው።

0: ዮ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ ንዓደምኩ ብቐንዲ ርእስተ ዜና ፍለም መራሕቲ ሰርቢያን ኤኳቶርያል ጊንን ናይ ዮሃና መልእኽቲ ሰዲዶም ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ምስ ላዕለዎት ሰብ መዚ መንግስቲ ኤርትራ ዘትዩ ፅምብል መበል 35 ዓመት ናፅነት ኤርትራ ኣብ ቀፅሪ ኮሚሽን ሰብኣዊ መሰላት ውድብ ሕቡራት ሃገራት ጀኔቫ ተባዒሉ ኣሜሪካን ኢራንን ስምምዕ ምቁራፅ ዝተኽሲ ብ60 መዓልታት ንምንዋሕን ዝርርብ ንምጅማርን ኣብ መባእታዊ ስምምዕ በፂሐ ኤውሮጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ኣፅዲቑ ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ዶባታ ምውፋር ዘይቅቡልን ንዞባዊ ወጥሪ ዘጋድድን ከም ዝኾነ ጠንቂቓ ዝርዝር ዜና መራሕቲ ሰርቢያን ኤኳቶርያል ጊንን ብምኽንያት መበል 35 ዓመት ናፅነት ኤርትራ ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም ፕረዚደንት ሪፓብሊክ ሰርቢያ ኣሌክሳንደር ቭቺችን ፕረዚደንት ሪፓብሊክ ኤኳቶርያል ጊኒ ኦብያንግ ንጉዌማ ምዶባ ሶንጎን ብስሞም ከምኡውን ብስም መንግስታቶምን ህዝብታቶምን ኣብ ዝሰደድዎ መልእኽቲ ንፕረዚደንት እስያስ ኣፈወርቂ ሙሉእ ጥዕናን ኣሳልጦ ስራሕን ንኤርትራን ህዝባን ድማ ራህዋን ሰላምን ተመነዮም ንእሳቶም ኣስዒቦም ምስ ኤርትራ ፅንሖም ሕውነታዊ ዝምድናታት ንምምዕባልን ንምስፋሕን ዘለዎም ድልትን ቁርብነትን ኣረጋጊፆም ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ማለት ዩኔስኮ ትማል 28 ጉንቦት ምስ ላዕለዎት ሰብ መዚ መንግስቲ ኤርትራ ኣብ ክልተኦም ምትሕጋዝን ሓበራዊ ኣገዳስነት ዘለዎም ጉዳያትን ዘትዩ እቲ ብተሓጋጋዚ ዋና ዳይረክተር ናይቲ ውድብ ኣሰይድ መሓመድ ኣልፈርናዋኒ ዝተመርሐን ዳይረክተር ቲ ውድብ ኣብ ዞባ ምብራቅ ኣፍሪቃ ሚስ ሉዊዝ ሃክሰት ሃውዝ እትርከቦን ልኡኽ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ሚኒስተር ዜና ኣቶ የማነ ገብረ መስቀል ሚኒስተር ትምህርቲ ዶክተር ሓሊማ መሐመድ ከምኡውን ምስ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኸለብ ዝገበሮ ልኡኽ ኣብ ፅላታት ትምህርቲ ስነዳን ምዝገባን ሃብታም ታሪካውን ረቂቕን ውርሻታት ኤርትራ ከምኡውን ምልውዋጥ ተመክሮ ዲጂታዊ ስነ ፍልጠትን ሰብ ሰርሖ ብልሕን ናብ ትምህርትን ሓበሬታን ዘተኮረ ዝርብ ኣካይዱ ኣብቲ ኣዋሃዲ ትካላት ውድብ ሕቡራት ሃገራት ኣብ ኤርትራ ሚስ ናሃላ ቫልጂ እውን ዝተሳተፈቶ ርክባት ነዚ ፀንሐ ምትሕብባር ምስ ግዜ ንምስፋሕን ንምድንፋዕን ሰፊሕ ምርዳእ ተገይሩ ፅምብል መበል 35 ዓመት ናፅነት ኤርትራ ፅንዓትና ወሐስና ብዝብል ቴማ ብ27 ጉንበት ኣብ ቀፅሪ ኮሚሽን ሰብኣዊ መሰላት ውድብ ሕቡራት ሃገራት ጀኔቫ ተባዒሉ ኣብቲ ብባህላዊ እንግዶት ዝማዕረገ ስነ ስርዓት ኣብ ጀኔቫ ዝመደበሮም ኣምባሳደራት ወከልትን ሓለፍትን ኣህጉራውያን ትካላትን ውድባትን ከምኡውን ኣባላት ኤርትራ ውዳበታት ተሳቲፎም ፈፃሚ ጉዳያት ኤምባሲ ኤርትራ ብስዊዘርላንድ ከምኡውን ቀዋሚ ልኡኽ ኤርትራ ውድብ ሕቡራት ሃገራት ጀኔቫን ካልኦት ኣህጉራውያን ትካላትን ኣቶ ሃብቶም ዘርኣያ ብዘስምዖ ቃል ህዝቢ ኤርትራ ነቲ ብርእሰ ሓያላን ዝተነፍጎ ሕጋውን ሰብኣውን መሰል ርእሰ ውሳነን ናፅነትን ነዊሕን መሪርን ተጋድሎ ብምክያድ ብደሙ ከም ዘረጋገፆ ጠቂሱ ሉኣላውነቱ ዓቂቡ ቁጠባዊ ሓርነት ንምርጋፅን ማሕበራዊ ፍትሒ ንምንጋስን ዝጀመሮ ጉዕዞ ልምዓት ዘተባብዒ ውፅኢት ኣመዝጊቦ ከም ዘሎ ብርህዩ ኣቶ ሃብቶም ኣስዒቡ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ምዕቃብ ሓመድን ማይን ኣገልግሎታት ትምህርትን ጥዕናን ከምኡውን ካልእ ፅላታት ብዝተገበረ ወፍሪ ንዘላቂ መፃኢ ድልዱል መሰረት ተነቢሩ ከም ዘሎ ብምሕባር ዝዓመምናዮ ሓያል ዝተርፈና ከዓ ብዙሕ ምዃኑ ብምእማን ናብ ሸቶና ንምብፃሕ ብሓያል ስጉም ንምርሻ ኣለና ክብል ገሊፆም እቲ ኣጋጣሚ ንብዙሕነት ሕብረተሰብና ተፈጥሮዊ ፀጋታት ኤርትራ ከምኡውን ንዲፕሎማስያዊ ንጥፈታት ብዝገልፅ ስእላዊ ምርኢት ተሰኒዩ ነይሩ ኣብ ዝተፈላለየ ሃገራት ዝነብሩ ኤርትራውያን ፅንዓትና ወሐስና ብዝብል ቴማ መበል 35 ዓመት ፅምብል ናፅነት ብክብ ዝበለ ሃገራዊ ወነን ማዕርግን ፀምቢሎም ከካብ ዝበውትኡ ዝበፅሕና ሓበሬታ ኣርሴ ማስመሮም ብመልክዕ ፀብፃብ ኣዋሂዳቶላ ግረመስቀል ገረዝ ጌርካ ቅርቦ እዩ
1: بزي مسارت ايرتراويان نبرتش ودن كم وطرو حدنتهم بمدلدان.

ኣብ ምስግጋር ትውፊታት ኣበርክቶኦም ኣብ ሃገራዊ ህንፀት ከም ዝዕዝዙ በብከተማኦም ኣብ ዝወደብዎ ፅምብላት ኣረጋጊፆም። ኣብ ከተማ ስቶኮልም ኣብ ዝተካየደ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ናፅነትና ብመሪር ቃልስን ረዚን መስዋእትን ዝተጨንበጠ እምበር ከም ገፀ በረከት ዝተዋህበ ስለ ዘይኮነ ብልዑል ወኒ ምፅምባልና ዘምሕረልናን ዝሕብንናን ከም ዝኾነ ኣረድዮ። ኣብ ወንበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣቶ ኣለም ተክለ ገርግሽ ብወገኑ ህዝቢ ኤርትራ ብሓያልን ተህዲድን ከይተዛህልን ከይተንበርከኸን ኩለንተናዊ መስዋእቲ ከፊሉ ናብዚ ተስፉ መድረክ ከም ዝበፅሐ ብምጥቃስ ሕጂ እውን ፅንዓትና ይወሓስና ክብል ገሊፁ። ኣቶ ኣለም ኣስዒቡ ቤትና ዝተሰሚየ ኤርትራዊ ማእከል ኣብ ሽወደን ንምህናፅ ተበግሶ ተጀሚሩ ከም ዘሎ ብምሕባር ነዚ ንምዕዋት ነፍሲ ወከፍ ኤርትራዊ ገንዘባዊ ኣበርክቶ ክገብር ተወሲኑ ከም ዘሎ ኣገንዚቡ። ኣብቲ ፅምብል ኣብ ሽወደን ተወሊዶም ኣብ ክለባት ኩዕሶ እግሪ እታ ሃገር ስሞም እናጎልሒ ዝመፅእ ዘሎ ኣባላት ሕሪት ጋንታ ኩዕሶ እግሪ ኤርትራ ዝኾኑ መንእሰያት ምስ ህዝቢ ክላለዩን ከለዉ ህቡብ ኤርትራዊ ሽወደናዊ ተፃዋታይ ክለብ ሊቨርፑል ኣሌክሳንደር ኢሳቅ ካብ ዓዲ እንግሊዝ ብቪድዮ ናይ ዮሃና መልእኽቲ ኣመሓላሊፎም። ብተመሳሳሊ ኤርትራውያን ነበርቲ ከተማታት ኖርዌይ ኣብ ዝወደብዎ ፅምብላት ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ኣብ ዘስምዖ ቃል ንትርጉምን ኣገዳስነትን ናይቲ በዓል ብምግላፅ ህዝቢ መስዋእቲ ከፊሉ ዝጨበጠም ትውፊታት ኣሕሊፉ ከይህብን ኣብ ሕድነቱ ክፀንዕን ኣዘኻኺሩ። ብካልእ ወገን ድማ ኤርትራውያን ነበርቲ ኣንጎላ፣ ጋና፣ ጊኒኮናክሪን ሴራሊዮንን ብዝተፈላለየ መሰናድኦታት መበል 35 ዓመት ፅምብል ናፅነት ከም ዘብዓሉ ከካበቱ ዝበፅሐና ሓበሬታ ኣፍሊጡ። ኣብ ከተማ ሉዋንዳ ኣንጎላ ንወርሒ ዝቐፀለ ስፖርታዊ ንጥፈታት ከምኡውን ባህላዊ ምርኢት ህፃውንቲ ክካየድ እንከሎ ብ23 ጉንበት ድማ ልዕሊ 2,000 ዜጋታት ኣብ ዝተረኽብሉ ድሙቕ ፅምብል ተካይዱ። እዚ ከምዚ ኢሉ እንከሎ ኣብ ሕቡራት መንግስታት ኣሜሪካ ከተማታት ኣትላንታ፣ ሲንሲናቲ፣ ሴንት ጆሴፍ፣ ካንሳስ ሲቲ፣ ሴንት ሉዊስ፣ ሲፎልስ፣ ኢንዲያናፖሊስ፣ ሲዩ ሲቲ፣ ዲሞይን፣ ሉዊቪል፣ ደይተንን ኮሎምበስን ዝነብሩ ኤርትራውያን ሰመዝ ኣሜሪካ ዝተረኽብሉ ምዕሩግ ስነ ስርዓት ወዲቦም። እቲ ፅምብል ንኩሎም ብሄራትና ብዝውክል ኣልባሳትን ትልሂታትን ከምኡውን ንቆልዑን መንእሰያትን ምስ ሃገሮምን መንነቶምን ብዘላልን ዘተኣሳስርን መድባት ዝተሰነየ እዩ ነይሩ። ኣብቲ ፅምብላት ወፃእተኛታት ኣዕሩኽ ኤርትራ ናይ ዮሃና መልእኽቲ ከመሓላልፉ ከለዉ ኣብተን ዝነብሩሉን ሃገራት ተማሂሮም ካብ ኮሌጅ ዝተመረቑን ናይ ካልኣይ ደረጃ ትምህርቶም ዘዛዘሙን ተምሃሮ ድማ መመረቕታ ተገይሩሎም።

0: ኣብ ዞባ ማእከል ኣብ 2025 ዝተሰላሰለ ንጥፈታት ምግራብን ምፍዋስ ማይ ኩዕታትን ዝገምገመ ርክብ ትማሊ 28 ጉንበት ኣብ ኣስመራ ተኻይዱ። ወኪል ኤርና ዳንኤል ወልዱ ብመልክዕ ጸብጻብ ኣዳልዩ ወሎ ዳንኤት ገብሪ ሂወት ክተቕርቦ እያ።
1: በዓል ስልጣን ኣግራብን እንስሳት ዘገዳምን ኣብ 2025 ኣብ ዞባ ማእከልን ዝተሰላሰለ ንጥፈታት ምግራብን ምፍዋስ ማይ ኩዕታትን ዝገምገመ ርክብ ኣካይዱ። ሓላፊ ጨንፈር ልምዓት ኣግራብ ኣቶ ሙሴ ሮቤል ኣብ ዘቕረቦ ጸብጻብ ኣብ ዝሓለፈ ዓመት ነቲ መደብ ንምዕዋት 2.8 ሚልዮን ፈልስታት ኣግራብ ከም እተዳለወ ብምጥቃስ ኣስታት 66 ሚታዊት ካብኡ ድማ ብተሳትፎ ምምሕዳራት ሚኒስትርታትን ካልኦት ትካላት መንግስትን ሓይልታት ምክልኻልን ፀጥታን ህግደፍን ሃገራውያን ማሕበራት ከምኡ ውን ኩባንያታት ህንፃን ካልኦትን ከም እተተኽለ ገሊጹ። ኣብ ምፍዋስ ማይ ኩዕ ድማ 358 ሄክታር ሓድሽ ቅናታዊ ዛላ ክስራሕ እንከሎ 196 ሄክታር ከም እተፀገነ ኣነፂሩ። ብተወሳኺ ብወፍሪ ተምሃሮ ንልምዓት ልዕሊ 251,000 ፈልስታት ገረብ ክትከል እንከሎ 489 ኪሎ ሜትር ሓድሽ ቅናታዊ ዛላ ተሰሪሑ 63 ኪሎ ሜትር ተፀጊኑ ከምኡ ውን 473 ሜትሮ ኩቦ ከትሪ ከም እተሰርሐ ሓቢሩ። ዝተተኽለ ፈልስታት ውሕስነት ረኺቡ ክትጸድቕን ኣብቲ ዝድለ ደረጃ ክበጽሕን ድሕሪ ምትካል ዝካየድ ንጥፈታት ኣገዳስን ወሳንን ከም ዝኾነ ኣቶ ሙሴ ኣገንዚቡ። ተሳተፍቲ ኣብ ዝሃብዎ ርእቶ ዝወፀን ዝትግበርን መደብ ክነጻጸር፣ ኣብ ዝተተኽለ ኣግራብ ክንደይ ከም ዝጸደቐ ክግምገም፣ ዘይጸደቐ ክትካእ፣ ከምኡ ውን ንውልቀ ገረብቲ ምትብባዕ ክግበር ዝብል ርእቶታት ኣቕሪቦም። ዋና ኣካየዲ ስራሕ በዓል ስልጣን ኣግራብን እንስሳት ዘገዳምን ኮሎኔል ክንፈ ሃብቶም ኣብ ዝሃቦ መዛዘ ምቓል ኣብ 2025 ክራማት ዶንግዩ ብምጅማሩ ንናይ ምግራብ መደባት ብኣሉታ ከም ዝጸለዎ ብምጥቃስ መደባት 2026 ንምዕዋት ኩለን ዝምልከተን ኣካላት ምድ

0: ድላወተን ከጻፍፋ ኣተሓሳሲቡ ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ኣብ ዝሃቦ ቓል ተሳታፍነት ትካላት መንግስቲ ከምኡውን ሓይልታት ምክልኻልን ፀጥታን ኣብ ትግባረ ዝወፅእ መደባት ብምምጓስ ሎሚ ዓመት ብዝለዓለ ክድፋኣሉ ፀዊዑ።
1: ዜናታት ውሽጢ ሃገር ኢኹም ክትከታተሉ ፀኒሕኩም ኩራት ተዓዘብትና ዜናታት ሃገራት ወፃኢ ቀፂሉ ስዕብ ንምክታልኩም ደጊምና ብክብሪ ንዕደም። ዜና ውፃኢ ኣሜሪካን ኢራንን ኣብ መንጎአን ዝተበፅሐ ስምምዕ ምቁራፅ ተኽሲ ብሱሳ መዓልትታት ንምንዋሕን ኣብ ጉዳይ ኒክሎሳዊ መደባት ወግዓዊ ዝርርብ ንምጅማርን ኣብ መባእታዊ ስምምዕ ከም ዝበፅሐ ተቓሊሑ። እቲ ስምምዕ ኢራን ብመፃበቦ ሆርሙዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ክፉት ክትገብርን ኣብቲ ማያዊ መስመር ዘፃወደቶ ነቶክቲ ኣብ ውሽጢ 30 መዓልትታት ከተወግድን ኣሜሪካ ድማ ኣብ ልዕሊ ካብን ናብን ወደባት ኢራን ዝካየድ ምንቅስቓስ መራኽብ ኣፅኒዓቶ ፀንሐት እገዳ ከተልዕል ዝብል እዮም። ብዘይካዚ ኢራን ዳግማይ ሰደድ ነዳዲ ክትጅምር ዘፍቅድ ከም ዝኾነ እውን ተሓቢሩ ኣሎ። ይኹን እምበር እቲ መባታዊ ስምምዕ ተግባራዊ ክኸውን ብመራሕቲ ኣሜሪካን ኢራንን ክጸደቕ ኣለዎ። ፕረዚደንት ትራምፕ እቲ ስምምዕ ንጠለባት ኣሜሪካ ዘማልእ ከም ዝኾነ ንምርጋጽ ተወሳኺ ግዜ ከም ዘድልዮ ይሓቢሩ ዘሎ። እዞም ዚኢሉ እንከሎ ሰራዊት ኢራን ክላ ኣየር ሃገሩ ጥሒሳ ንዝኣተወት ሰብ ኣልቦ ነፋሪት ኣሜሪካ ወቂዑ ከም ዘውደቕ ኣፍሊጡ ኣሎ። ይኹን እምበር ማእከላይ እዚ ኣሜሪካ ነቲ ብኢራን ዝተዋህበ መግለፂ ካብ ሓቂ ዝረሓቐ ክብል ነፂግዎ ኣሎ። ኤውሮጳዊ ሕብረት እቲ ማል 28 ጉንበት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ኣፅዲቑ። እቲ እገዳ ኣብ ምዕራባዊ ገማግም ኣብ ልዕሊ ዝርከቡ ፍልስጠማውያና ዝተፈፀመ ግህሰት ሰብኣዊ መሰላት ንዝተሳተፉ 4 ትካላትን 3 ውልቀ ሰባትን ዕላማ ዝገበረ እዩ። እዚ ሓድሽ እገዳ እቶም እስራኤላውያን ሰፋሮ ናብ ኤውሮጳ ከይገሹ ዝኽልክልን ናይ ባንኪ ሕሳባቶም ዘደስክልን ምዃኑ ተፈሊጡ ኣሎ። መንግስቲ እስራኤል ነቲ ብኤውሮጳዊ ሕብረት ኣብ ልዕሊ ዜጋታቱ ዝፀደቐ እገዳ ኮኒኑ ኣሎ። ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ኤውሮጳዊ ሕብረት ብ11 ጉንበት ኣብ ከተማ ብራስለስ ኣብ ዘካየድዎ ርክብ ነቲ እገዳ ንምፅዳቕ ኣብ ስምምዕ ከም ዝበፅሑ ዝዝከር እዮም። እዚ ከምዚ ኢሉ እንከሎ ኤውሮጳዊ ሕብረት ኣብ ልዕሊ 10 ላዕለዎት መራሕቲ ምንቅስቓስ ሓማስ እገዳ ኣፅዲቕ ኣሎ። እስራኤል ካብ 223 ኣብ ምዕራባዊ ገማግም ብዘካየደቶ ስርሒታት ልዕሊ 1500 ፍልስጥማውያን ክቕተሉ ከለዉ ኣስታት 11,000 ከም ዝቆሰሉን ኣስታት 22,000 ኣብ ትሕቲ ቀይዲ ከም ዝኣተውን ጸብጻባት ይሕብሩ። መንግስቲ ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ዶባት ሃገሩ ምውፋር ዘይቅቡልን ንዞባዊ ወጥሪ ዘጋድድን ከም ዝኾነ ጠንቂቑ። እዚ መጠንቀቕታ ዝተዋህበ ፕረዚደንት ዶናልድ ትራምፕ ናብ ፖላንድ ተወሳኺ ሰራዊት ከም ዝልእኽ ድሕሪ ምሕባር እዩ። ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ 28 ጉንበት ኣብ ዝሃበቶ መግለፂ ቁፅሪ ናይቲ ኣብ ኤውሮጳ ዓስኪሩ ዘሎ ሰራዊት ኣሜሪካ ምንካይ ነቲ ብፖሊሲታት ኪዳን ሰሜን ኣትላንቲክ ኔቶ ዝተፈጥረ ዘይሚዛናዊ ፀጥታዊ ኩነታት ንምርጋእ እንኮር ትዓውስ ስጉምቲ ከም ዝኸውን ሓቢራ። በንጻሩ ተወሳኽቲ ወታደራት ኣሜሪካ ኣብቲ ዞባ ምውፋር ተፈጢሩን ዘሎ ወጥሪ ዘጋድድን ሩስያ መልሰ ግብሪ ክትህበሉ ዘገድድን ከም ዝኾነ እቲ ኣፈኛ ነፂራ። ኣሜሪካ 5,000 ተወሳኺ ወታደራት ናብ ፖላንድ ክትልእኽ ምዃና ፕረዚደንት ዶናልድ ትራምፕ 22 ጉንበት ምሕባሩ ዝከር እዩ። እቲ ውጥን መርኣያ ናይቲ ኣሜሪካ ምስ ኤውሮጳ ብሓፈሻ ምስ ፖላንድ ድማ ብፍላይ ዘለዋ ወታደራውን ፀጥታውን ሽርክነት ምዃኑ ዝገለፀ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ከም ዝትግበር ያረዲእ ዘሎ። ኣብ ሃገሩ ኤውሮጳ ስታት 100,000 ወታደራት ኣስፊራ ዘላ ኣሜሪካ ዝበዝሐ ካብኡ ኣብ ጀርመን ከም ዘሎ ይፍለጥ። ኣሜሪካ ንቁፅሪ ናይቲ ብጀርመን ተዋፊሩ ዘሎ ሰራዊታ ብ5,000 ከተጉድሎ ምዃና ክትሕብር ጸኒሓላ። ቀዳማይ ሚኒስተር እስራኤል በንጃሚን ነታንያሁ ሰራዊት ሃገሩ ኣውሽ መጥቃዛ ዘለዎ ወታደራዊ ቅፅፅር ናብ 700,000 ከስፍሖ ትእዛዝ ሂቡ። ሰራዊት እስራኤል ኣብዚ እዋን እዚ 600,000 ክፋል ውሽ መጥቃዛ ተቋፃፂሩ ከም ዘሎ ቀዳማይ ሚኒስተር ነታንያሁ ብተወሳኺ ሓቢሩ ኣሎ። ይኹን እምበር እቲ ብቀዳማይ ሚኒስተር ነታንያሁ ዝተዋህበ ትእዛዝ ንዝተበፅሐ ስምምዕ ምቁራፅ ተወሲ ዝጥሕስ ከም ዝኾነ ምስቲ ጉዳይ ቅርበ ዘለዎም ወገናት ገሊፆም ኣለው። ብመሰረት ወርሒ ጥቅምቲ 2025 ተግባራዊ ዝኾነ ስምምዕ ምቁራፅ ተኽሲ ሰራዊት እስራኤል 53,000 ክፋል ውሽ መጥቃዛ ጥራይ ክቆፃፀር ዝኽእል። እስራኤል ኣቐዲማ ካብ ውሽ መጥቃዛ ክትወፅእ መደብ ከም ዘይብላ ምሕባራ ዝከር እዩ። ስምምዕ ምቁራፅ ተኽሲ ተግባራዊ ካብ ዝኸውን ንድሓር ልዕሊ 2400 ጥሕሰታት ብእስራኤል ከም ተፈፀመን ብሰንኩ ልዕሊ 900 ፍልስጥማውያን ከም ተቐትሉን ጸብጻባት ይሕብሩ። ኣሜሪካ ኣብ ዞባ ኤስያ ፓስፊክ ንኔቶ ዝመሳሰል ወታደራዊ ኪዳን ክትምስርት መደብ ከም ዘለዋ ሩስያ ሓቢራ። ሩስያ ንዝገለጸ ተቐዲማ ኣብ ደቡብ ኮርያ ዝተረኣ ስርዓተ መከላኸሊ ሚሳይል ዘወደደት ኣሜሪካ ኣብ ጃፓን እውን ተመሳሳሊ ፅዋር ንምትካል ትሸባሸብ ከም ዘላ ብምጥቃስ እያ። እዚ ናብ ጃፓን ከም ዝለኣኽ ዝሕብር ዘሎ ፅዋር ንሓባራዊ ወታደራዊ ልምምድ ዝዓለመ ምዃኑ እኳ ክግለጽ እንተጸንሐ ብቐዋምነት ኣብ ግዛእታ ኤስያዊት ሃገር ክዋደድ ከም ዝኾነ እዮም ናይ ቅርባት ዓዘብቲ ዝእምቱ ዘለዉ። ኣሜሪካ ኣቐዲማ ኣውስትራልያ ንግሎሳዊ ፅዋር ዝዋደደለን ሳብማሪናት ክትውንን ዘኽእል ስምምዕ ከም ተፈራርመት ኣይርስዕን። እቲ ወታደራዊ ምንቅስቓሳት ንሚዛን ሓይሊ ዞባ ኤስዮ ፓስፊክ ዘመዛብል ምዃኑ እትወቅስ ሩስያ ሃገራት ከባቢ ብሓባር ክቃወሞኦ ፀዊዕ ኣላ። ህዝባዊት ሪፓብሊክ ቻይና እውን ንወታደራዊ ምንቅስቓሳት ኣሜሪካ ኣብ ኤስያ ክትቃወሞ ጸኒሐ እያ። ኤውሮጳዊ ሕብረት ኣብዚ ዓመት እዚ ንዩክሬን ልዕሊ 28 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝገበረላ ኣፍሊጡ። ዛዕበየ ክፋልቲ ደገፋ ብምምዕባል ድሮናት ከም ዝውዕል ፕረዚደንት ኮሚሽን ኤውሮጳ ኡርሱላ ቮንደርሌየን ሓቢራ። እቲ ወታደራዊ ሓገዝ ኣብ ተግባር እንተውዒሉ ኤውሮጳዊ ሕብረት ኣብ ውሽጢ ሓደ ዓመት ንዩክሬን ካብ ዝገበሮ ደገፍ እቲ ዛዕበየ ክኸውን እዩ። እቲ ሕብረት ካብ 2022 ንድሓር ንዩክሬን ብጠቕላላ ልዕሊ 80 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝለኣኸ ጸብጻባት የረድኡ። ዘምዚ ኢሉ እንከሎ ኡርሱላ ቮንደርላይን ዩክሬን ኣባልነት ኤውሮጳዊ ሕብረት ንኽትረክብ ምስ ፕረዚደንት ቮሎዲሚር ዘለንስኪ ከም ዘካየደት ገሊጻ። ኣባላት ኔቶ ዝኾነ ሃገራት ኤውሮጳ ኩናት ዩክሬን ብዘተኸይዓርፍ ዕንቅፋት ይፈጥራ ከም ዘለዋ እያ ሩስያ ትወቅስ። ሩስያን ካዛኪስታንን ቁጠባዊ ዝምድና ንምድንፋዕ ዝሕግዝ 7 ስምምዓት ከም ዘኸተማ ሓቢረን። እቲ መራሕቲ ክልቲአን ሃገራት ትማል 28 ጉንበት ኣብ ከተማ ኣስታና ኣብ ዘካይድዎ ዝርርብ ዝተበፅሐ ስምምዓት ንፅላታት ፀዓት፣ ንግዲ፣ ወፍሪ፣ መጓዓዝያን ካልእን ከም ዘጠቓልል ተገሊጹ ኣሎ። ከም ኣካልቲ ስምምዓት ሩስያ ንካዛኪስታን ንሰላማዊ ኣገልግሎት ዝውዕል ብኣስታት 17 ቢልዮን ዶላር ናይ ፈለማ ትካል ኒኮሎሳዊ ፀዓት ክትሃንፀላ ምዃና ተፈሊጡ ኣሎ። እዛምዚ ኢሉ እንከሎ ክልቲአን ሃገራት ንመጠን ዘካይድኦ ሕድሕዳዊ ወፍሪ ብዓይነትን መጠነን ከም ዘዕብኦ ገሊፀን። ሩስያን ካዛኪስታንን ኣብ 2025 ኣስታት 28 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳዮም ጸብጻባት ዝጠቕሱ። ናይ መወዳእታ ዜና፣ ኣብ ኬንያ ኣብ ቤት ትምህርቲ ብዝተኸስተ ሓደጋ ባርዕ ሰብኣውን ንዋታውን ክሳራታት ወሪዱ። በቲ ትማል 28 ጉንበት ዘጋጠመ ሓደጋ ዛጊት 16 ተምሃሮ ከም ዝሞቱ ዝሓበሩ ሰብ መዚ ስርሒት ምድሓን ህይወት ኬንያ ህስያ ዝርከቦም ልዕሊ 70 ቆሲሎም ብምህላዎም ቁፅሪ ምዉታት ክውሰኽ ከም ዝኽእል ይእመት። ጥንቅቲ ሓደጋ ከም ዘይተፈልጠን ምርምራ ይካየድ ከም ዘሎን እቶም ሰብ መዚ ወሲኾም ሓቢሮም። ኣብ ኬንያ ኣብ 2001 2024 ኣብ ኣብያተ ትምህርቲ ብዝተኸስተ ሓደጋታት ባርዕ ኣስታት 90 ሰባት ከም ዝሞቱ ጸብጻባት ይረድኦም። ዜና ንምዝዛም ኣርእስታት ክደግመልኩም። መራሕቲ ሰርቢያን ኤኳቶርያል ጊኒን ናይ ዮሃና መልእኽቲ ሰዲዶም። ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ምስ ላዕሎት ሰብ መዚ መንግስቲ ኤርትራ ዘትዩ። ጽምብል መበል 35 ዓመት ናጽነት ኤርትራ ኣብ ቀጽሪ ኮሚሽን ሰብኣዊ መሰላት ውድብ ሕቡራት ሃገራት ጀኔቫ ተባዒሉ። ኣሜሪካን ኢራንን ስምምዕ ምቁራፅ ተኽሲ ብ60 መዓልታት ንምንዋሕን ዝርርብ ንምጅማርን ኣብ መባእታዊ ስምምዕ በጺሐ። ኤውሮጳዊ ሕብረት ኣብ ልዕሊ እስራኤላውያን ሰፋሮ ሓድሽ እገዳ ኣጽዲቑ። ሩስያ ተወሳኺ ሰራዊት ኣሜሪካ ናብ ድዋታ ምውፋር ዘይቅቡልን ንዞባዊ ወጥሪ ዘጋድድን ከም ዝኾነ ጠንቂቓ። ሓፈሻዊ ዜናታት ተዛዚሙሎም ዝተረፉ ምድዋትና ንሓድገኩም ብወገነይ ብሩኽ መዓልቲ እዩ።

0: ሰላም ዝኸበርኩም ተኸታተልትና ንሎሚ ዓርቢ ተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም። ኣብ ከረን ከምኡውን ናይ እዚ ማእከል ዝተፈላለዩ ንጥፈታት ውሽጢ ዓዲ እውን ካልእ ዜናታት ሒዘ ብክንጅምር ኢና ሰናይ ምክታል።
1: ክዛዘም ተቓሪቡ ዘሎ ሊግ ኩዕሶ እግሪ ዓንሰባ ዝሓለፈ መዓልትታት ኣብ ስታድየም ከረን ቀጺሉ ፈለማ ጋንታታት ኣልሳሕልን ጋሽን ኣብ ተረኽባሉ ቅድሚ ዕረፍቲ ባዶባዶ ተፈላለየን። ካብ ዕረፍቲ ተወዲባ ተመልሰት ኣልሳሕል ካብ ናስር ጀማል መሓመድ ሓመድን ብዘመዝገበተን ሸቶታት ክልተ ባዶ መሪሓ ንድሕሪት ናይ ምላስ ሓደጋ ንጸላልዋ ዘሎ ጋሽ ኣብ ተወሳኺ ደቂቕ ካብ ኤቨን ረዳ ሸቶ መዝጊባ ውፅኢት ኣፅቢባ ተኳ እንተነበረት ግዜ ስለ ዝርከባ ግና ኣልሳሕል ክልተ ባሕለ ተዓዊታ ቀጺለን ሕውነትን ድንድን ክረኸባን ከለዋ ቅድሚ ዕረፍቲ ሚዛና እውን ሸቶ ዘይተመዝገቦን ፀወታ ኣርእየን። ካልእ ዕብረ ሓይላ ዝቐረበት ሕውነት ንድሕሪት ንዘይምላስ ኣብ ተካይዱ ዘሎ ቃልሲ ነጥብ ንምኽሳብ ደጋጊማ ልዳት መጋጥን ተኻኩሓ ክሰልጣይ ከኣለን ባዶባዶ ተፋልየን ሓንቲ ነጥብ ብምርከባ ግና ካብ ናይ ምላስ ዞባ ምሊጥ ኣላ። ሊግ ዓንሰባ ዝመፅእ ሰሙን ዛዛ ምግጥማት ክካይድ ምዃኑ እውን ካብቲ ፌደሬሽን ተረኽበ ሓበሬታ ይምልክትም። ናብ ምፍጻም ገጹ ዝኸይ ዘሎ ቅነ ስፖርት እዚ ማእከል ናይ ጭመተ ተኩስን ቸዝን ግጥማት ተዛዚሞም ኣብ ግጥም ቸዝን ቃንስዮ ልያ ርእሶም ካብ መረብ ኤደን ተስፋ ገርግሽ ካብ ሮዝሜ ማክዳ ኤፍሬም ካብ ደምሒና ብደቂ ተባዕትዮኻ ኣስመሮም ፍሳሓ ካብ መረብ ሳሙኤል ተስፋ ሚካኤል ኣዳል ሰላም ጸጉ ካብ ደምሒና ካብ ቀዳማይ ክሳብ ሳሳይ ወፅኦም። ኣብ ጭመተ ተኩስ 100 ሜትሮ ደቂ ኣንስትዮ ኪምባ ዳንኤል ካብ ሮዝሜ ሂድኣት ኣብርሃለይ ኣዳል ቅሳነት ግብረ ውሃብ ካብ ሪጎን ብደቂ ተባዕትዮኻ ናሆሜ ሴፍ ካብ ኦማል ያናታን ብርሃነ ካብ ሂላል ሻም ተወልደ ካብ ዛራ ተዓዊቶም። ኣብ 200 ሜትሮ ሰናይት ግብረ ህይወት ካብ ደንደን ኣድያን መርሃዊ ካብ ዕበል ዮርዳኖስ ኪዳነ ካብ ጽንዓት ብወገን ደቂ ተባዕትዮ ሰምረ ሃይለ ካብ ደምሒና ሲዶስ ሙሳ ካብ ጎብየ ንሆም ዮርዳኖስ ካብ እምባሶራ ስዒሮም። ኣብ 300 ሜትሮ ሰሲና ማቴዎስ ካብ ደንደን ሳሌም ዮሃንስ ካብ ደምሒና ሚለን ተወልደ ብርሃን ካብ ሪጎን ብደቂ ተባዕትዮ ሳሙኤል ግርማይ ካብ መርሃዊ ዮሃንስ ሓጎስ ካብ ኪሎማ ተወልደ እያሱ ካብ ነቕፋ ዕቡታት መበል 14 ቅነ ስፖርት እዚ ማእከል ኮይኖም። ኣብ ንኡዞባ ተሰነይ ብምክንያት መዓልትና ጽነት ዝሓለፈ 24-25 ጉንቦት ቅድም ብሽከት ተኻይዱ እዚ ውድር ኣብ መንጎ 7 ንኡሳን ዞባታት ማለት ተሰነይ፣ ባሮንቱ፣ ኣቑርደት፣ ሃይኮታ፣ ሻምብቆ፣ ላዕላይ ጋሽን ኮሌጅን ተኻይዱ ኮይኑ ኣብ ቀዳማይ ዲቪዥን ክብሮም ተኽልያ ካብ ባሮንቱ ቀዳማይ ክወፅእ ከሎ ዳዊት ባህታ ካብ ተሰነይ፣ ይስሓቅ ተወልደ ካብ ኣቑርደት ካልኣይን ሳሳይን ወዲኦም። ኣብ ካልኣይ ዲቪዥን ዩኤል ዳዊት፣ ሚካኤል ኣብየልን ንፍታሌም ዮሃንስን ኩሎም ካብ ተሰነይ ክዕወቱ ከለዉ ፊሊሞን ተኸስተ ካብ ተሰነይ፣ ማቴዎስ ይርጋለም ካብ ሃይኮታ፣ ናትናኤል ብርሃነ ካብ ባሮንቱ ካብ ረብዓይ ክሳብ ሻሻይ ወፅኦም። ኣብ ሳሳይ ዲቪዥን ኤልዶም ኣማኒኤል፣ ኣብርሃም ተኽሊትን ሳሙኤል ተስፋለትን ካብ ንኡዞባ ተሰነይ፣ ፊኖስ መሓሪ፣ ሴም ፀጉ ካብ ሻምብቆ ከምኡውን ሳሙኤል መኮነን ካብ ተሰነይ ካብ ቀዳማይ ክሳብ ሻሻይ ኣትዮም። ብቁፅረን ውሒድን ኣብ ዝነበራ ደቂ ኣንስትዮ ሳሮን ጎይቶምያ ካብ ተሰነይ ቀዳመይቲ ኮይና ተዓዊታ፣ ምስጋና ጎይቶም ካብ ጎልጅ፣ ፊዮሪ ሚካኤል ከዓ ድድሕሪ ኣወድየን። ብደረጃ ጋንታት ኣብ ዝነበረ ውፅኢት ኣብ ደቂ ተባዕትዮ ቀዳማይ ዲቪዥን ባሮንቱ ክትዕወትን ከላ ኣብ ካልኣይ ዲቪዥን፣ ሳሳይ ዲቪዥን ከምኡውን ኣብ ደቂ ኣንስትዮ ተሰነይ ፀብለሊላ ዕውታት ተቃደምትን ጋንታት ተዳለወሎም ናይ ገንዘብን መዋንጫን ሽልማት ድማ ተቐቢሎም።
0: ኣብ ዜናታት ወፃኢ ፅባሕ ቀዳም ናይ ፍጻሜ ፆታ ሻምፒየንስ ሊግ ኣብ መንጎ ኣርሰናልን ፒኤጅን ክካየድ እዩ። ንዕዚ ምልክት ሓፂር ዘብፅሓ ኣሎ ተኸታቲልና ንመለስ።
1: ፅባሕ ቀዳም ኣብ ሃንጋሪ ከተማ ቡዳፔስት ዝርከብ ስታድየም ፑሽካሽ ነቲ ዝዓበየ ናይ ኤሮጳ ፀወታት ኩዕሶ እግሪ ክእንግል እዩ ኣብ መንጎ ኣርሰናል ፒኤጅን ናይ ፍጻሜ ፀወታ ሻምፒየንስ ሊግ ኤሮጳ። ናይ ዓም ክብራ ንምዕቃብ ሓንቲ ስጉምቲ ተሪፋታ ዘላ ፒኤጂ ኣብዚ ምዕቡል ግዜ ውድር ሻምፒየንስ ሊግ ድዕሪ እስጳኛዊት ክለብ ሪያል ማድሪድ ኣካቲላ ዝተዓወተት ክለብ ክትከውን እያ ፅባሕ ምስ ትዕወት። ብኣንጻሩ ኣርሰናል ኣብቲ 140 ዓመታት ዘለዎ ታሪኻ ነዛ ፅዋ ንፈለማ ግዜ ንምልዓል ዓሊማ ዘላ። ኣርሰናል ኣብ 2006 ናብ ፍጻሜ ፀወታ ዝውድር ብባርሴሎና 2-1 ምርታ ኣይርስዓን። ሎሚ ድሕሪ 20 ዓመታት ናብ ፍጻሜ ሰጊራ ድማ ታሪክ ንምቕልባስ ዓጢቓላ። ኣርሰናል ናይ ፕሪምየር ሊግ፣ ፒኤጅ ድማ ናይ ሊግ ሓደ ፈረንሳ ሻምፒዮን ኮይን ይረኸባ ምስ ምህላውን ድማ ንፈለማ ግዜ ድሕሪ 2019-20 ናይ ሃገረን ሻምፒዮን ኮይን ኣብ ፍጻሜ ፀወታ ዝውድር ዝረኸባ ዘለዋ ክለባት ኮይን ኣለዋ። ኣብቲ እዋን ፒኤጅን ባየር ሙኒክን ናብ ፍጻሜ ተራኺበን ሙኒክ ሓደ ባሎ ተዓዊታ ነይራ። ሎሚ ኸ ኣብዚ ናይ ሎሚ ዓመት ናይ ፍጻሜ ፀወታ ኣብ ተፈላለየ ቦታ ሓያል መስመር ዘለዎን ክለባትን ዝረኸባ ዘለዋ። ናይ 22 ዓመታት ፅምኢ ዋንጫ ፕሪምየር ሊግ ኣጥሊላ ተፈሲሃ ዘላ ኣርሰናል ኣብ መስመር ምክልኻል ንሓምሻይ ተኸታታሊ ግዜ ንሊግ ሃገራት ተዓወቱሉ ፒኤጅኻ ኣብ መስመር መጥቃዕቲ ሚኬል ኣርቴታ ትዕለም ኣርሰናል ኣብዚ ናይ ፍጻሜ ፀወታ ክትበፅሕ ካብ ዘካየደቶም 14 ግጥማት ኣብ 9 ሸቶ ኮይተመዝገባ ወፅያ ኣብተን ተመዝገባ 5 ግጥማት ድማ 6 ሸቶታት ጥራይ ተቆፂርዋ። ኣብ ናይ ምድብ ፀወታት ቀዳመይቲ ወፅያ ናባውዲካ ምሕላፍ ክትሰግርን ኣብኡውን ክትዕወትንካ ጋብርኤል ማጋላስን ዊልያም ሳሊባን ዝቕለስ መስመር ምክልኻል መሪሕ ተራ ተጻዊቶም። ብምንፅሩ ናይ ዝእዋን ካብቶም ዝበለፁ ጥቃዕቲ ዓለም ዝኾኑ ደንበለ፣ ከቨራስከልያ፣ ድዌን ባርኮላን ዘጠመረ መስመር መጥቃዕቲ ፒኤጂ ኣብ ዝውድር 44 ሸቶታት ብምቁፃር ምስቲ ባርሴሎና ኣብ 999 2000 45 ሸቶታት ሒዛቶ ዘ

ኣብ በዝሒ ሸቶታት ክመዓረ ሓን ሸቶ ጥራይ ተርፎም። ኣብዛ ፀወታ ልዳት ኣርሰናል ክደፍር ድማ ሙሉእ ዓቕሚ ከም ዘለዎ ዝኣምኑ ተንተንቲ ብዙሓት እዮም። እዚ መስመር እዚ ንዝኾነ መስመር ምክልኻል መጋጥምቶም ወላውነት ዝበለፀ ዝበሃል ረቢሹ ዝነበረ ውህደት በሪዙ ሸቶታት ከመዝግበሉ ከምዘይፅገም ኣርእዩ። ብዓብዩ ኣብ ፍርቂ ፍጻሜ ፀወታ ኣንጻር ባየር ሙኒክ ናይ ቀረባ ኣብነት እዩ። ቀዳሚ ሸትካ ሳሊባን ጋብርኤልን ንመጥቃዕቲ እዞም ተፃወቲ ኣብ ምክልኻል ሓላ ውልዳ ዴቪድ ራያ ድማ ካብዞም ተፃወቲ ንዝሓለፈ ክዓሳሱ ኣብ ምምካን ከመይታሌሎም ከም ዘለውን ምዕዛብ ብኣገቡ መሳጢ ኮይኑሎም። ፅኑዕ መስመር ምክልኻል ኣርሰናል ከመላፀ ንዝበልሕ መስመር መጥቃዕቲ ፒኤጂ ዶው የብሎዶ ዝብል ሕቶ ድማ ላዓይሎም። ምናልባት ቃልሲ ናይዞም መስመራት ብቐረባ ዝሰኣለካ እኳ እንተኾነ ናይ ዘንጋንታ ተወሳኺ ሓይሊ እውን ኣለዎን ኣብ መስመር ምክፋለን። ንቪቲና ሪዩስን ነቨስን ዝሓዘለ ማእከል መስመር ምክፋል ፒኤጂ ሃንዳሲ ኩሉ ዓወታታ ምዃኑ ይእመን። ብደክላን ራይ ዝቕለስን ንዙቤንድን ኦዲጋርድን ዝሓዘለ ናይ ኣርሰናል እውን እዛ ጋንታ ኣብዚ ዓመት ናይ ሊግ ዋንጫ ክተልዕል ናብ ፍጻሜ ፀወታ ሻምፒዮንስ ሊግ ክትበፅሕን ተፃወቶ ተራ ሰማይ ጠቀስ እዩ። ኣብዚ ናይ ቀዳሚ ሸ ፀወታ ኸ ንሕምብርቲ ማእከል ሜዳ ዝተቋፀረ ጋንታ ልዑል ናይ ዓወት ምእታዊት ክህልዋ ስለ ዝኽእል ኣብ መንጎ መሓያል ቃልሲ ክረአዩ ዝግመት። ብሓፈሻ ንኩሉ መስመራት እዚ ፀወታ ብምልዓል ክትንተን እኳ ዝኽእል እንተኾነ ብሕፅር ዝበለን ኣገዳስን ግና እዞም መስመራት ጥምት እዮም። እንተላይ ሸቶታት ንኸይምዝገቦም ልዑል ተራ ክፃወቱ ዝግመቱ ሓለውቲ ድላት ክልቲአን ክለባት። እዚ ከምዚ ኢሉ እንከሎ ናይ ቅድም ተፃዋታይ ማንቸስተር ዩናይትድ ፓትሪክ ኤቭራ ኣብዚ ናይ ፍጻሜ ፀወታ ኣርሰናል ተወዳሪ ኩዕሶ እግሪ እንተዘይተፃዊታ ፒኤጂ ከምቲ ዝሓለፈ ዓመታት ፍጻሜ ፀወታ ዝውድር ንኢንተር ሚላን 5 ባዶ ዘዕነወታ ተማሳሊ ቅያ ክሰርሕ ከም ትኽእል ይገሊጹ ዘሎም። እንተቲ መልሲ ብስምቲ ህቡብ ሃንጋርያዊ ናይ ቅድም ተፃዋታይ ሪያል ማድሪድ ፍሬንች ፑሽካሽ ዝፅዋዕ ዘሎ ስታዲም ፑሽካሽ ክምልሶ እዩ። ባርከ ዝኽርኩም ተኸተልትና ናይ ሎሚ ዓርቢ ዕለታዊ ዜና ስፖርት ኣብዚ ክዛዘም ሳኹም ፅናሕኩም ሙሴ ገሮ ዝጋብሄር ሰሰናይ ንኽሉና

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

0: ምክንያት ምኽኣሉ ዝኸይድ ጉዳይ ኣለዎ። ቃልሲ ሃገሪ ቃሉ ዋድኩነ እሱ ቀሪቡ ርሒቡ ዝወራሲ
1: ናፅነት ንስኺ ብርሃን ቂራ ናይ ሓርነት ንስኺኺ ንስኺኺ ፅንዓት ውሕስነት ዝተኻፈለልኪ ኣእላፍ ጅግንነት

0: ህዝበይ ሕብረ ብሔራቱ ራእይ ዝነበሮም መሬት ብፀልማቱ ኣነአና ይበለን ናብርስቱ መሬቱ ዋጋ ዓፅመዶሙ ሓፋሽ ተዓውቱ ርኢኽዶ ነፅነቱ ኣዳራሽ ዓለም ሕቶ ኣለዎ ህዝበይ ብውዲድ ክጥለም ዓፈና ጉልባብ ሓቂ ድምፁ ኸይስማዕ ተግባር ምስሊምነት ዘውረድሉ ዋደራ
1: ترانا زعفن

0: ሓቀኛ መልክዒ ናይ ሓደ ስልጣነ ኣብ ቁመት ሰማይ ጠቀስ ህንፃታት ዘይኮነስ ኣብ ስፍሓት ናይቲ ናይ ሓባር ክብርታት እዩ ዝርከብ። እቶም ዝጸበቑ መልክዓ ምድሪ እቶም ብዘይረአ ሓይልታት ማሕበራዊ ምትእሳርን ፍቕርን ሓድሕዳዊ ሰኒትን ዝተቕርፅዮም ብዕንቆት ዝተዋህደ ሕብረተሰብ ናይ ሃይማኖታውን ብሄራውን ብዙሕነት ዓሚቕ ኣኽብሮት ኣለዎ። እዞም ክብርታት ኣብ ሕብረተሰብ ኤርትራ ተንጸባሪቖም ይርከቡ። ሓደ ኣብነት ድማ ኣብዚ ኸባቢ እዩ። ንፍቕሪ ሓድሕድን ጥምረት እቲ ህዝቢ ዝገልጹ ዝተፈላለዩ ደርፍታት ብሽም እዚ ኸባቢ ተዘይሞም እዮም። እዛ ኣብ ማእከል ኣስመራ ትሩኪን እትርከብን ብቐይ ሓመዳ በረኻ ኣቀማምጣ እቲ ቐንዲ ምኽንያት መነባብሮ እቲ ህዝቢ ሰረቱ ፍቕሪ ምዃኑ ይግለጽ። ከባቢ 54,000 ህዝቢ ይቕመጥዋ። ትግርኛ፣ ሳሆ፣ ትግረ፣ ዓፋር ካብ ብሄራትናን ካልኦት ዘይደቂ ሃገርን ዝቕመጥዋን ንኡዞባያ ንኡዞባ ኣኽርያም ትሑት መነባብሮ ዘለዎ ተቐማጢ እዚ ኸባቢ ጠሚዩ ዘይሓድረላ ሓዘንተኛ ዘይቁዝመላ በዓል ውራይ ዝምዕርገላ ኢደ ኢድ ካይልካ ናይ ምንባር ባህሊ ህዝቢ ኤርትራ ዝያዳ ብድምቀት ዝረአየላ ኸባብያ ሓደ ካብቲ ኤርትራዊ ክብርታት ብምዃኑ ንሕበነሉ ምክብባርን ሓልዮትን ኣብዚ ኸባቢ ዝያዳ ተንጸባሪቖም ንረኽቦም።
1: ኣብ ኣኽርያ እዚ ንኡዞባ እዚ ሓሙሽተ ምምሕዳራት ይሓቁፍ ንሳተን ኣብ ድርፎ፣ ዓዲ ንፋስ፣ ምህራም ጭራ፣ ማያንበሳ ገዛዕወሊ ይበሃላ። ኣብዘን ሓሙሽተ ከዓ ሰለስተ ብሄራት ኣለዋና። እቲ ብዓብዩ ሃይማኖት ክርስትናን ምስልምናን ኣሎ። ኣብ ብሄራት ተመፂና ከዓ ትግርኛ፣ ትግረ፣ ሳሆ ብመጠኑ ዓፋር ከዓ ኣለውና። እቲ ፖፕሌሽን ናይዚ ህዝቢ ከባቢ 13,500 ይበፅሕ። ምናልባት ሕጂ ምዝንገብሮ ዘለና ምፅራይ ኔት እኳ ተዘይበልኩ ብዓብዩ ግን ከባቢ 13,500 ነባሪ ኣብዚ ንኡስ ዞባና ኣሎ። ብደረጃ ስድራ ቤት ብምሉእ ክትሪኦ ከለካ ከዓ ናብ ከባቢ 54,000 ከባቢ ይበፅሕ። ኣቀማምጡ ዘን ዝገለፅክዎን ሓሙሽተ ምሕዳር ከባቢታት እንድን ሕጂ ምናልባት ኣፃድፍ ናይ ድርፎ ኣሎ መብራቁ ፃድፍ ሕጂ ሰብ እቲ ቆላ ንደጋን ክነ

0: ሎ ንኽእል ኢና ክልተ ወቕቲ ኣለዎ። እቲ መነባብሮ ናይ እናቶም መብዝሕትኦም ብሕርሻን መወሰን እዮም ዝናበሩ። ኣብዚ በዓል ዓዲ ንፋስ እንድሕር መፂኻውን ተመሳሳሊ ሕርሻን ነጋዶን ክብሎም ይኽእል። ምክንያት ሸቃል ኣለዎም ነስመራ ዝወርዱ። ኣብዚ ከባቢ ናይ ዘን ሰለስተ ምሕዳራት እንድሕር መፂኻ ከዓ እቶም ዝበዝሑ ሸቃሎ ናይ መንግስቲ ሰራሕተኛ ዳርጋብ ኩሉን ናይ መንግስቲ ሰራሕተኛታት ኣለዎ። ግን ዝያዳ ኣብዚ ናይ ዘን ሰለስተ ምምሕዳርና ኣብስመራ ዘሎ መብዛሕትኦም ሸቃሎ ኣብ ትካላት ናይ መንግስቲ ዝሰርሑ ናይ ውልቆም ዘለዎም እቲ ፀጋታት ንብሎ ሓደነት እየ ዝብሎ ኣነ
1: ኣኽርያ ዝተባህለ ቀዳማይ ሽማ ኣኽርያ ወሰን እያ ነይራ። ወሰን ግራውቲ ሕርሻ ናይ ኣርባዕተ ስመራ እዩ ነይሩ። ሕርሻ ናይ ኣርባዕተ ስመራ መስ ነበረ እቲ ዘበን እንዳሰፍሐ እቲ ህዝቢ እንዳበዝሐ መስ መፀ ገዛውቲ ክሰርሑ ጀሚሮም ገዛውቲ ክሰርሑ መስ ጀመሩ ኣብቲ ወሰን ገዛ እትሎ ክራይ መሰልዎም ተኻረይቲ ብርኪ ውፃእ ሓዳር ድወፁ ዋሂ ሰሪሓስ ከዓ ኣኽርያ ኢሎም ሰሪሓስ ከዓ ኣኽርያ ኣኸርያ ወሰን እያ ዋላ ብዓረብ ሕጂ ኣኸርያ ማለት እዩ ኣኸር ወሰን እያ ማለት እዩ። እዚ ግራውቲ ሕርሻስ ሰሪሖም ሲ ኣኽርዮም ከዓ ኣካርዮም ዝብል ቃል እዩ ኣኽርያ ወፂዎ ከምዚ ካብ ቀዳሞ ዘዕልሉና ማለት እዩ። ሕጂ እዝኒ መሰታ ዳሕሮት እንዲ ዝበሃል ካብ ዘዕልሉና ኣኽርያ ተባህለ ወሰን ስለ ዝነበረ ወሰን ኮይኑ ወሰን ቦታ ኮይኑ መሰካረዩ ሰሪሖም መሰካረዩ ሰሪሖም ሲ ኣኽርዮም ኣበይ ተኻሪ ወድኻ መሰልዎስ ኣኸርያ ኢልዎ ኣኸርያ ካብ ኣስመራስ ኣኸርያ ወሰን እያ ማለት እዩ። ሕጂ ብኸምኡ እቲ መፀውዒ ሽማ
2: ህዝቢ ንዓሰርተታት ዓመታት ዝፀንሐ ኣርሜናዊ መግዛእቲ መሪር ፀገማትን ናይ 30 ዓመት ኩናት ናፅነት ኤርትራን ዓሚቑን መሪርን ግዜያት ኣሕሊፉ እዩ። እንተኾነ ግን ልክዕ ኣብዘን ጸልማት ምዕራፋት ታሪክ ከባብያ እውን ፖለቲካዊን ኩነታት ኣብ ዝኸፍኣሉ እዋን ምትሕጋዝ ኣኽርያ ዘይስበር ዋልተ ኮይኑ ተረጋጊጹ እዩ። እዚ ከባቢ ኣብ ቃልሲ መት ንሰውራ ኤርትራ ብምዃን እጃሙ ኣበርኪት እዩ። እቶም ምረት መግዛእቲ መሪርዎም ናብ ቃልሲ ዝፅንበሩ ዝነበሩ ዜጋታት መዋፈሪኦምን መዕቆቢኦምን ነይሩ። ህዝቢ እዚ ከባቢ ኣብ ምምፃእ ናጽነትን ምውሓስ ልኡላውነትን እውን ኣበርክቶኦም ዕዙዝ ነይሩ።
0: ኣኽርያ ምናልባት እዚ ሕጂ ኣብ በዕል ገዛ ታኒካ ክብሎ ክእል ተጠቃቂዒ ዘሎ ገዛውቲ ዘይኮይኑ ኣኽርያ ብምሉኡ ብጎደና ዝተፈልጠ ብጎደናታት ግፋሕቲ ፀበብቲ ማስ ብፕላን ተሰርሐ ይብሓፂሩ እሱ ሕጂ እቲ መበቆል ዝበሃል ማያንበሳ እዩ። መበቆል ናይ ኣኽርያ ኩሉስ ደርጋ ማያንበሳ እዩ ዝበሃል ነይሩ። ኣብ ግዜ ደርጊ መዓታ ስማ ተወፂእዎ ነይሩ። ብቐንዱ ግን ህዝባዊ ግንባር እዚ ኣነ ዝፈልጦ ክሳብ ዝገደፍክዎ ንምንታይ ተጋደልትስ ምስ ዕጥቆም ኣብ ኣኽርያ ሕቡእ ገዛውቲ ፍሉያት ነይሩ። እቲ ህዝቢ ኣይረእኹን ኣይሰማዕኹን ከዓ ናውቲ ከምዚ ክብለካ ከለኹ ግን ገለ ክልተ ሰለስተ ከዳዓት ከዓ ነይሮም እዮም። እሶም እቶም ዝወፁ ወፂኦም እቶም ስጉምቲ ዝውሰዶም ከዓ ስጉምቲ ወሲዶም እዩ። ድበዝሕ ግን ኣብ ኣኽርያ ህዝባዊ ግንባር የተበልኩ ከም ምግናን ኣይኮነን። ኣብቲ መድረክ ንድሕሪት መፅአ ዝዛረብ ዘለኹ እዚ ዝፈጠሩ እውን ሕጅቲ ሓደነት ናይዚ ህዝቢ ዝብሉ ኣነ
3: ኣኽርያ መድሓንተይ ዝተቐበረሉ እዩ። ኣኽርያ ኩሉ ነገር እዩ ማለት እዩ ንዓይ ብዛዕባ ኣኽርያ ከምዚ ኢልኩም ትብሉ ኣለኹ ብጣዕሚ ብፅኡ ብዙሕ ሓጎሲ ድስማዕ እንደሎ መግለፂ ክማ ንስእነሉ ማለት እዩ። ኣኽርያ ክንብል ከለና መሓውር ህዝባዊ ግንባር ተበልና ክማ ይሓይሽ ማለት እዩ። ሒቆ ህዝባዊ ግንባር እዩ ብዘይ ምግናን እየ ድዛረበካ ዘለኹ ኣኽርያ ካብ ቆልዕነትና ምክንያቱ ኣነ ሕጂ ከምዚ ንከብል ኢለ ደይኮንኩ ዋላቶም ድሰምዑ ክገልፆ ኹን እዮም። ካብቶም ቀንዲ ሙፋር ናይ ህዝባዊ ግንባር ነበረ ቤተ ተወሊደ ማለት እዩ ኣነ
1: ኣኽርያ ግን ሃብታም ቦታ እዩ ሃብታም ቦታ እዩ ታሪካዊ ቦታ ከዓ እዩ። ታሪካዊ ቦታ ክብለካ ከለኹ ኣብዚ ቃልሲ ኤርትራ ብጆብሃ ይኹን ብህዝባዊ ግንባር እዚ ኩሉ መንእሰይ ተወዲቡ ሓፋሽ ውድባት ተባሂሉ ፈዳይን ተባሂሎም ዝኣትውን ዝወፁን ዝነበሩ ብኣኽርያ እንዳጋብር እንዳ ጋብሪ ቤተ ክርስቲያን እንዳ ገብርኤል ቤተ ክርስቲያን

0: መሳጊድ ደለዎ ኣስላሙን ክርስታኑን ጠርኒፋ ትነብር ኣንስ ሎሚ ፃዕቕ ሰብ ዘለዋ እያ ፃዕቕ ሰብ ብዙሕ ሰብ ዘለዋ ኣከባቢኣ ኣኽርያ ማይ ኣንበሳ ታሪኻ ከዓ ክንደይ ሓፋሽ ውድባት እዞም ፈዳይን ዝበሃሉ ሰሪሖም ዝወፅሉ ዝነበሩ ቦታ ፍሉጥ ቦታ እዩ ብንዳ ገብርኤል ሽጉሾጎሽጉሹግ ገዛ ታኒካ ዝበሃል ዘሎ ሕጂ ክንደይ ታሪክ ዝሰርሐ እዩ።
1: ንእዞብ ኣኽርያ ኩሉ ሕብርታት እዩ ዝሓቆፈት እያ ዝተፈላለየ ዓይነት ማሕበረሰብ ዝርከበላ ቦታ ብምዃና ህዝቢ ተሓቋቂፉ ብሰላም ዝነብረላ ቦታ ፍቕሪ ምዃና እዩ ዝምስከረላ ጣዕሚ ህይወት ካብ ብርክበት ብሕብረት ከስተማቕሮ ዝመርፁ ህዝቢ ድማ ይርከብዋ።
2: ካብ መጀመርያ ተዕባብያና ብዛዕባ እስልምናን ክርስትናን ኣብ ዓድና ሕጅና ፅቡቕ እዩ ኣፀቢቑ ተወሃሂድና ከም ሓደ ኣካል ኮይንና ኣብ ዝኾነ መነባብረና ኣብ ዝኾነ ጉዳይና ኣብ ፅቡቕ ኹን ኣብ ካልእ ኹን ብፅቡቕ ኢና ዓብና ስጋዕ ሕጂ እውን ፅቡቕ ኢና ከምኡ ንኸይድ ዘለና ሕጂ እውን ኣብ ዝደለናዮ ቦታ ፅቡቕ ኢና ዘለና ክልቲኡ ሃይማኖት ከም ሓደ ኮይንና ከም ኣሕዋት ሂን ምሂን እንዳተባሃልና ዝኾነ ነገር ፀገም ደይብሉ መገዲ ንኸይድ ፅቡቕ ኣለና ከምቲ ተዕባብያና። ሕጂ ድማ ብዛዕባ ናይ ዒደ ዳሓ ድማ እዚ ዒደ ኼር ዘለዎ ዒድ ግበረልና ፅቡቕ ዒድ ከነብዕሎ ዒድ ምባረክ ክብሉና ዞም ኣሕዋትና ኣላህ ባሪክ ፊ ንብሎም ቦነብሂፅ ብሩኽ ኣውደ ኣመት ንብሎም እሕቢሩ ንበሃሃል ብከምዚ ኢና ንኸይድ ክልቲኡ ሃይማኖት ብፅቡቕ እንዳተዘራርብና ኢና ንኸይድ። ኣብ ብልዒ መሰተ ኮይኑ ከም ገዛና ኣብቲ ኸይድና ንበልዕ ኣብቲ ኸይድና ይበልዑ ኣብዚ ገዛና መፂኦም ይበልዑ ከም ሓደ ኮይንና ኢና ነካይዶ።
3: ቀደምና ስሙራት ኢና ጥሩፋት ኢና ንሳ ሕለፍ ኣነ ፀንሕ ንሳ ከምዚ ዝገብር ኣነ ከምዚ ዝገብር እንዳተባሃለ እቲ ሃይማኖት ንናና ምስ ሓዝና ፅቡቕ ንኸይድ ብጨረ ዳሓር ሎሚ ድማ ዝሓሸ ዝተፀበናየ ነርና ዕድለኛታት ኢና ንሕና ኣብዚ ሎሚ ምሳኹም ደው ኢና ንዛረብ ዘለና ክንደይ ኣሕዋትና ክንደይ እንታይ ሽሞናን ሱረና ከየውፃና ንሓድር ነርና እንታይ ገብሩና ቀትሉና ዶ ይሓርዱና ዶ እንዳበልና ንስከፍ ነርና ሎሚ ግን ክዳናን ሱረናና ውፃውፂኢና ንሓደር ኣለና ብሰላም።
0: እምነትና ኢነንሞይኑ እምበር ሓድነትና ጥርኑፍ እዩ ሓድነትና ጥሙር እዩ እምነትና። እሶም ንመስጊድ ኸዱ ንሕና ንቤተክርስትያን ንኸይድ ቤተክርስትያን ከይዶም ከይድና ኣምላኽና ንዝክር መስጊድ ከይዶም ከዓ ኣላሁ ኣክበር ኢሎም ኣምላኾም እዮም ዝዝክሩ። ካልእ ፖለቲካ ዝኣምንሉ ካልእ ፖለቲካ ዝፍሕፍሕሉ ካልእ ምፍንጫል ዘምፅሉ የብሎምን።
4: ዳዕበ ዝነእሰ ትሽዓተ ብሄር ኣቦ ኣለና መትከል ኣለና ብመትከል ብሕጊ ኢና ንኸይድ ብሕውነት ኢና ንኸይድ ብፍቕሪ ንነብር ብሓንሳእ ንበልዕ ብሓንሳእ ንሰቲ ንሕና ሕማቅ ኣይደልዩ ንሕና ሕማቅ ኣይንደሊ ኣብ ሞት ብሓንሳእ ኣብ መርዓ ብሓንሳእ ዕድሜና ብሓንሳእ ደቅና ብሓንሳእ ደቂ ንዕና ባዕለና ብሓንሳእ ወላሓን ፀገም ዝበሃል እዮምና ብዕውነት ኢና ንነብር ኩሉ ግዜ።
5: ኣኽርያ ብምስልምናን ክርስትናን ተሓዋዊስና ዝዓበናሉ ቦታ እዩ። ንድዒ ምሻለካ ዒድ ክኾን ከሎስ ብሃንቆታ ንፅበየ ዝነበርና እዩ። እሶም እውን ኣውደ ዓመት ክኾን ከሎ ናና ብሃንቆታ ንፅበየ ዝነበርና እዩ። ኣተዓባብያና ምስልምና ክርስትናን ከይተበልና ፀብሕን እንጀራ እንዳተለማመና ዝዓበናሉ እዩ ማለት እዩ።
6: ኤርትራውስ ፍሉይ መለለይ እዩ ዘለዎ ተሕብርና ስሳ ኳ ሕብሪ ኤርትራውስ እስ ክልተ ሃይማኖት ኢና ተን ክልተ ሃይማኖት ከዓ ተናፃፂልና ይንፈለጥን ኢና ኣስላማይን ክርስትያንን ከይተባሃለ ኮ ያ ናፅነት ኤርትራ መፅያ ንሕና ካ ኣፎ ኢልና ደቂስና ኣለና ካብዘን ካልኦት ዓለማስ ንሕና ብዓሰርተ ዕፅፍታት ንሕና ንሓይሽ በጢልና ንሓድር ኣለና።
0: ህዝቢ ሓቋፊ እዩ ኣብ ሓደ ከንሸሎ ሓሙሽተ ፋሚሊ ሽዱሽተ ፋሚሊ ኢና ንነብር ብፍቕሪ ኣስላማይ ክርስታናይ ከይተባሃልና ከዓ ብፍቕሪ ንነብር ብሓድነት ንነብር። ኣብ ግዜ ዒድ ነብዕል ኣብ ግዜ ፋስጋና ኣብ ግዜ ልደትና ጓሓጎሰኩም ጓዓብፅሓኩም ባሃሃል ኣስላማይ ክርስታናይ ፍልልይ ዘይብልና ብሕብረት ኢና ንነብር።
5: ብጥርንፍነት ብሓባር ብሃይማኖት ከይተፈላለየ ዝነብር ኣብ ድኾነ ከዓ ኣድማዕ ድኾነ ህዝቢ ዘለዎ ኣስላም ክርስታን ዘይፈላለየሉ ብጣዕሚ መግለፂ ዝሰኣኖ ኣብ ንጡፍ ስራሕ ዝርከብ ዘለዎ እዩ።
4: ከመይ ከም ዘሎ ሓውካ ትርኢ፣ ከመይ ከም ዘሎ ጎረቤትካ ትርኢ። ኣብ ሓደ ካንሸሎ 98 ሰብ ብሓንሳ ትነብር፣ ብሓደ ከዓ ንበልዕ፣ ብሓደ ንሰቲ፣ ንደይብሉ እንዳሓገዝካ፣ ንደይብሉ እንዳርእኻ፣ ንፀገሞ እንዳሓገዝካ ንነብር።

0: ብእኩም ናይ ምንባር መንፈስ ህዝቢ ኣኽርያ ካብ ወለዶ ናብ ወለዶ እናተሰጋገረ ዝነብር እዩ። ዝተሸገረ ይሕገዝ፣ ዝጠመየ ይዕንገል፣ ዝዓረቐ ይኽደን። ኮታስ ቦታ ፍቕርን ሓልዮትን ስፍራ ስኒትን ምክብባርን ምዃኑ እዮም ነበርቲ ዝምስክሩ።
1: ናይ ሃይ ምስጊድ ኣሎ፣ ቤተክርስቲያን ኣለዎ፣ እንዳ ገብርኤል እንዳ ጋብር ዝበሃል ኣለዎ። በበናቱ ሃይማኖት እስልምና ኣብኡ እንታይ ሽምናቱ ምስጊድ ኣቡበክር ስዲቅ ዝበሃል ኣሎ፣ ሪጋ ሶማል ምስጊድ ሼክ መሓመድ ኣዛን ዝበሃል ኣለዎ። በበንታይ ሽምና ንኸይድ እቲ ህዝቢ ድማ እከለያ ይብል እከለያ ይብል ብጀካ ተኸባቢሩ ንዓ ሓወይ ከምዚኣ ደገ ገለ ሓጎስ ተመፀ ሓቢሩ ሓጎስ የፋኑ፣ ሓዘን ተመፀ ድማ ብሓባር ሓዘኑ የብል። ሓወይ ሓብተይ ሰላምና ክስታና ተጥቆ ገረን ናይ ጉንበት ጠጢቐን ንዕነ ሰላምና ክስታ ዝበሃል ዘረባ የለን ኣይፍለጥን።
2: ማሕበራዊ ሂወት ክብለካ ከለኹ ማሕበራዊ ሂወት ሓጎስካን ጓሂኻን ኣበኽርያ እንተትኸውን ኢና ንብል። ሓጎስካን ጓሂኻን ኣበኽርያ እንተትኸውን፣ ምኽንያቱ ኣስላማይ ክስታናይ ተሓባቢሩ ኣብ ግዜ መርዓና ብሓደ ኮይነ ንለሳ ብሓደ ኮይነ ንስዕስዓ ብሓደ ኮይነ ንእልልብላ እስላማ ክስታና፣ ኣብ ግዜ ሓዘና ከዓ ብምሉኡ ኣይንፈላለዩና። ሰለስተ ምሕዳራት መያንበሳ ለምለም ኮኸብ ዳዕሮ መኻን ተባሂልና ኩሉ እንዳክሶ ከምዚኣ ሓዘን ተረኪባ ኣላ እንዳክሶ ከምዚኣ መርዓላ እንድሕር ተባሂሉ እስላም ክስታኑ ሓቢሩ እዩ ድኸይድ ሓቢሩ እዩ ድኸይድ። ስለዚ ሓጎስካን ሓዘንካን ኣበኽርያ እንተትኸውን መመሰሊ ኢና። እዘን ካልኦት ቦታታት ሓዘንካን ሓጎስካን ሲ ኣበኽርያ እንተትኸውን ኢለን ምስላ ይቐን ኣብኣና ናይ ብሓቂ ታሪኻዊ ቦታ እዩ።
3: ንሕና ሲ ምስ እስላም እንዲና ዓብና እንጀራ እንዳተላማመና እቲ ንዓና ዘድልየና ፀብሒ እንዳተለማመና ኢና ዓብና። ዒድ እንድሕር ኮይኑ ከም ስርዓት ቀምሽ ዓረብ ገይሮም እዮም ምስ ኣሕዋትና ምስኦም ድኸዱ ነይሮም። ኣውደ ኣመት ኮይኑ ከዓ ምሳና እቲ ምውዳስ ዝበሃል ሕጂ ንክርስትና ሃይማኖት ምሽ ድምልካት ዋላ ነይረን መሓዝና በዓል ስዕዲ በዓል ሕርያ ምሳና እየ ንውድሳ ነረ ምሳና ከዓ ግብጃ ገብራ ኣማርያ ጉንበት ክኾን ከሎ ከዓኒ ብሙሉእ እቲ ምስልምና ሃይማኖት ምሳና ኮይኑ ኣብቲ ኣንጎሎ እዩ ግብጃ ዝገብር ነይሩ ማለት እዩ። ከምዚ እቲ ሂወት ክሳብ ሕጂ ኣብ ግዜ ኮረና ኹን ኣብ ግዜ ፀገም ዘጋጠሞም ብምትሕጋዝ ዋላ ብደገ ዘሎ ዋላ ብዚ ዘለዉ ናይ ምትሕጋዝ ኸርያ ወላ ሓንቲ መግለፂ ዝበሃል ይ ክነግረካ ይግልኒ
4: ኣብ ድኾነ ነገር ኣብ ሞት ይኹን ኣብ ርዓብ ፌስታን መርዓን ሓጎስን ይኹን ብሓንሳእ ኮይንና ጎረቤትና እንዳ ክርስትያን እንተኮይንና ኣብኡ ነእትዎም እቶም ኣሕዋትና እንዳ ስላም እንተኮይንና ጎረቤት ኣብኡ የእትውዎም እቶም ክርስትያን ብሓንሳእ ተሓጋግጅና ጉዳይና ንሕልፍ ከም ጎራብቲ ሂን ምሂን ተባሂልና እቲ ገዛ ከማን ናይመን ኣይትፈልዮን ከምዚ ገርና ውራይና ንሕልፍ ከምዚ ገርና እቲ ኣካይዳና ሓድነትና ፅቡቕ ንሕልፎን እንዳተፃወትና ብደይ ገለ መለ ተጉላባ ከምዚ ገርና ንኸይድ ፅቡቕ ጉዳይና ንሕልፍ ኣብ ፅቡቕ ኹን ኣብ ካልእ ኹን ተሓባቢርና ተደጋጊፍና ጉዳይና ንሕልፍ።
0: ንእዞባ ኣኽረያ ኣብ ማእከል ከተማ ብምህላዋ ዳርጋ ኩሉ ዓይነት ህዝባውን ማሕበራውን ኣገልግሎት ዝህቡ ትካላት ዝርከባ ንእዞባያ ክትበሃል ትከኣል። ምስ ዘለዋ ፀዕቂ ህዝቢ ግን ክህልዋ ዝግባእ ኣገልግሎት ብሰንኪ ዝተፈላለየ ሕፅረታት ዝጎደሉ እውን ኣይሰኣኑን። ብተወሳኺ ኣኽረያ ማእኸል ስነ ጥበብን ስፖርትን ምዃና እዩ ዝፍለጥ። ካብዚ ከባቢ ብዙሓት ፍሉጣት ሰባት እዮም ፈርዮም
2: ስፖርታውያን እዚኦም ስነ ጥበባውያን መብዛሕቶም ካብ ኣኽርያ እዮም ዝፈርዩ። ምዝ ዓባይ ቀላይ ሽማመ ኣንበሳ ኢሎም ዝደረፉ ቀዳሞት ደረፍቲ እኦም። በዓል ቀላ ኣብ ተወልደ ምድህን ደቂ ኣኽርያ እዮም። በዓል ሴካይ ድብልዎም ሕጂ ህቡባት ደረፍቲ ዘለዉ ኣብ ተጠርኒፎም መስ ኣብ ጉጅ

0: ለባህሊ ሓሬና ተጠርኒፎም ከዱ ኣለው ክንደይ ብዙሓት ብዙሓት ደረፍቲ እዞም ስነ ጥበባውያን ዝበሃሉ ኣኽርያስ ብዙሕ ተፍሪ በዓል ስዒድ ሃማደ ኢሎም ዝደርፉ ካብ ኣኽርያስ ተፈልፈሉ እዮም። ሕጂ ኣኽርያስ ብዙሓት ስነ ጥበባውያን ብዙሓት ታሪካውያን ታሪክ ዘለዋ ዘፍረየት እያ ክብለካ ክእል።
1: ብጣዕሚ ብጣዕሚ ትውርሻ ኣሎ። ምክንያቱ ውላትካ ኮ እቲ ቆልዓ ኮ ኩሉ ግዜ ፃዕዳ ፊል እዩ ትድምሃርካዮ። ሕጂ ኣነ ኮ ዝደብለልካ ዘለኹ ካብ ስድራና ዝተወረሶ እዩ ሓቂ ንሕና ከዓ ከምኡ ደቅና ማለት እዩ። ሕጂ ኣብ ኣኽርያ ድኾነ ዋላ ንሕና ደቅና ኹን ገለ መለና ኣኽርያ ተልካ ልብና ምሉቅ ትብል ደቅና ክልቅዕ ከማና ከማና እዩ ከማና ኮይኖም እዮም ድኸዱ ኣለው ተወለደው ብጣዕሚ ፅቡቅ ኣሎ እየ ድብላኒ

ደጊምና ንመላእ ህዝቢ ኤርትራ ኣብ ውሽጥን ወፃን ምስ ዘይከማ ሓይልታት ምክልኻልናን ርሑስ ዒድ ኣላድሓ ከምኡውን ቅንያት ናፅነት ክኾነልና እናተመነና ካብ ንእዞባ ዝመሓለፍ ዘሎ ፍሉይ መደብ ዒል ኣላድሓ ኣብ ምክታል ኢኹም ዘለኹም ክቡራትን ክቡራን ተዓዘብትና ሕጂ ብቐጥታ ናብ ማእከላይ ቦታና ናብ ፎርቶ ክንመልሰኩም ኢና።

ኩሉ ጽምብል መኣዝ ኣለዎ፣ ኩሉ ስድራ ቤት ልምዲ ኣለዎ። ድሕሪ ነፍሲ ወከፍ ምቁር ዝኽሪ ድማ ዛንታ ጻዕሪ፣ ሓር ኰትኰት፣ ፈጠራን ፍቕርን ኣሎ። ንሎሚ ኣብ ፍሉይ መደብና ጥበብ ቤት ክነቕርብ ኢና። ተመክሮን ምስጢር ሓሪጭ ከንጸባርቕ እዩ ጋሻና። ነዚ ሓሳብ ናብ ተግባር፣ ንጻዕሪ ናብ ሓጎስ፣ ሕልሚ ድማ ናብ ጋህዲ ዝቐየረት ጓል ኣንስተይቲ እያ። ንኣነቓቕሕን ንኻልኦት ኣርኣያ ዝኾነ ጉዕዞ ሒዝናልኩም ኢና መጺና ዘለና። እዚ ታሪኽ ሰሚራ የማነ እዩ።

0: ወይዘሮ ሰሚራ የማንያ ትበሃል ኣብ ማእከል ከተማ ኣስመራ ፍሉይ ከባቢ ባቢሎን ካብ ንግዲ ዝመሓደሩ ስድራ ተወሊዳ ዓብያ። ብኽሪ ዓይኒ ኮይና ድማ ብሕንቃቐን ኣደብን ዓብያ። ስድራኣ ኣብ ምሕደረ ሆቴል ቤት ምግብን መዘናግዒ ማእከልን ሃብታም ተመክሮ ኣለዎም። ነቲ ክእለትን ፍልጠትን ካብ ንእስነት ኣትሒዛ ክትስዕቦን ክተማዕብሎን ስለ ዝኸኣለት ሎሚ ናይ ገዛ ርእሳ 10 ኣፃብዕቲ ዝገድፍ ሞያ ወኒና ትርከብ።
1: ብቆልዓይ ከለኹ ብዙሕ ናይ ስእሊ ቅርፃ ቅርፂ ዝምስፋይ ስለ ዝፈቱ ዝነበርኩ ብዙሕ ተፈጥሮ እዩ ማለት እዩ ናይ ጥበብ ነገራት ተሲብለኒ ነሩ። ስለዚ ናብ ጥበብ ክኣቱ ብዙሕ ግዜ ኣይወሰደለየን ብቆልዓይ ከለኹ ስለዝሰርሕ ዝነበርኩ ማለት እዩ። ይፈታትን ፈትሒካ ምስራሕ ፈት ዝተሰርሐ ነገር ብኸመይ ተሰሪሑ ምፍንጣሕ ፈት እየ። ስለዚ ብከምዚ ይመስል እቲ ውሽጠ ዝሓደረ ማለት እዩ እምበር በዚኣ መዓልቲ ክብለ ኣይክእኒ። ብቆልዓይ ከለኹ እዚ ባንቡላ ብኢድ ዝስፈ ይነበረ፣ ኩዕሶ ብኢድ ዝስፈ፣ ኣብ ገዛ ዝውሃብ ዝኾነ ነገር ቀዳምነት በዕለ ይስራሕ። ኣብ ገዛ ኣብ ትምህርቲ ከዓ ገዛ ዕዮ ክውሃበኒ ከሎ ዝኾነ ገዛ ዕዮ ዝውሃብ ብሕልፊ ናይ ገለ ምስናዕ ነገራት ተዋሂቡ ኣነ ቀዳሚት ብሓላፍነት ወስድ ናይቶም ግሩፕ ተምሃሮ ማለት እዩ ቻርት ድዩ ዝኾነ ብከምኡ ይመስል ጀማምራይ ካብ ቀደመይሲ ባዕልኻ ናይ ምስራሕ ባህሪ ነይሩኒ።
0: ግዜ ንእስነት ብትምህርቲ ዘሕለፈት መንእሰይ ሰሚራ ናይ መባእታን ማእከላይን ደረጃ ትምህርቲ ብዝለዓለ ብቕዓት ተኸታቲላ ናይ ካልኣይ ደረጃ ትምህርቲ እውን ደረጃ ከይጎደለ ቐፂላቶ ናይ 12 ክፍሊ መልቅቕ ፈተና ወሲዳ ናብ ዩኒቨርሲቲ ኣስመራ ተፀንበረት። ነቲ ናይ ኩሉ ግዜ ባህጋን ሕልማን ዝቖፂ ኣጋጣሚ ግን ኣጓነፋ። ኣብ ቀዳማይ ዓመት ትምህርታ ሕማም ካብ ባህጋ ዓንቂፍዋ ካብ ዩኒቨርሲቲ ወፂዓ ህይወት ካልእ መንገድን ጉዕዞን ቀረበትላ። ነዚ ሎሚ ኣብ ዝለዓለ ደረጃ ዝበፅሓቶ ሞያ ምስራሕ ምቁር ሕብስቲ ኣትቢዓ ክትሕዞ ደረኻ። ግዜኣ ኣብ ስራሕን ምስ ስራሕን ትሕልፎ ዝነበረ ሰሚራ የማነ ኣብ 1996 እውን ናብ ካልእ ህይወት ሰጊራ ናብ ሓዳርን ውላድን ምስ ኣቶ ደበሳይ ወልደ ሚካኤል ተመርዕያ። ሓዳራ ፈልያ ካብ ብርኮም ዝፈረዩ 4 ቆልዑ እውን ኣዕብያ። ድርብ ዕማም ካብ ምትግባር ግን ኣይተዓንቀፀትን። ነቲ ስራሕን ሞያን ብዝግባእ ኣማዕበለቶ ድርብ ሓላፍነት ተሰኪማ ኣደን ኣደ ስራሕን ኮይና ብስራሓ እውን ህቡብነት ኣጥርያ ፃዕራ ናብ ፀጋ ተቐየረ።
1: ናይ ፔስትሪ ስራሕ ዓቕሊማ ብዙሕ ዓቕሊ ዘለየካ ሕጂ እቲ ስራሕ

ፍልይ ዝበለ በቃ ንመሸጠ ዋላ ኣይኹን ሲ ዋላ ኮፍ ዝብል ፍልይ ዝበለ ስራሓት ክሰርሕ እቲ ዘለኒ ናይ ስእሊ ክሳይሲ ወልፍስ ኣብኡ ክሰርሕ ደስ ይብለኒ ክሰርሖ ይህንጠይ ፍልይ ዝበለ ካልእ መዓልታዊ ናይ ኬክ ስራሕ ፈጠራ እዩ ሎ መዓንቲ ትሰርሐያ ሓንቲ ዓይነት ስራሓት ሰለስተ ኣርባዕተ ዓይነት እየ ክትሰርሐያ ስለዚ ፈጠራ እዩ ከምዚ መወዳእታ ይብሉ እዚኣ ሎ መዓንቲ ሰሪሕካ ገለ ንድሕር ረቢልካ ዚ ከምዚኣ ኮክ ገብራ ክእል ኢልካ ኢኻ ትዕርያ ስለዚ ፈጠራነት ስለ ዝኾነ መወዳእታ ይብሉን ከምዚ ኣብዚ ክበፅሐ ትብሎ ነገር ኣይኮነን ባዕሉ እቲ መገዲ እንዳመርሐካ ስለ ዝኸይድ ፍሉይ ነገራት ግን ክትኣታተው እቲ ኣብ ደገ ዘሎ ኣብ ጣዕሚ ስለ ዝፈላለዩ በር ገለገለ ፍልይ ዝበለ ነገራት ግን ክትኣታተው ደስ ይብለኒ ብዛ ከተኣታትዎ ደስ ይብለኒ

0: ኬክ ምስራሕ ንሰሚራ ካብ ንግዲ ንላዕሊ ፍቕሪ እዩ። እቲ ስራሕ እውን ሞያ እዩ ዝጠልብ። ብዓብኡ ስነ ስርዓት፣ ትዕግስቲ፣ ሳይንስን ስነ ጥበብን ምዃኑ እያ ትሕብር።
1: እንታይ እቲ ስራሕ ሓንሳብ ምስ ጀመርኩ ኣብቲ ጥበብ ዓለም ስለ ዝኣትኩ ብዙሕ ምስቲ ስራሕ ስለ ዘፍቀርኩ ብዙሕ ኣይርድአካን እዩ በዳህ ምዃኑ ርድአካ እዩ። ነዊሕ ሰዕትኻ እንተኻ ድንን ትብል ክሳድካ ኣንዛ ኣለዎ፣ እዳውካ ከምኡ ኣንዛታት ኣለዎ፣ ናይ ጠናዊ ፀገማትን ብጣዕሚ እዩ ዘምፀልካ። ስለምንታይ ብዙሕ ኢኻ የእዳውካ ማራ ይሰርሕ እዚ ናይ ሕቆኻ የፀገማት የምፀልካ ሕጂ ሓደሓደ ግዜ ይፍትነካ እዩ። ስለምንታይ ነዊሕ ክሰርሕ ፀኒሕካ ክትብል ኣይትኽእልና። ስለምንታይ እቲ ድንን ምባል ዋላ ብሕክምና እውን ምልኻ ሓንሳብ ክትዕርፍለክ ግን ትስራሕ ስለተፍቅሮ ብምንታይ ጠጠው ክትብል ሕጂ ንሰልዲ ይኮንካ ንሰርሕ ነቲጥዕናኻ ይኮንካ ንሰርሕ ግን በቃ ፍቕሪ ናይ ትስራሕ ምስ ሓደረ ጠጠው ከብሎ ይከኣልኩን ኣብ ከምኡታት ይቕርብ በር ድሓኒ እቲ ዝደልዮ በፅሐ ኣይብልን እንዴ ገና ኣለኹ ተመሃሪት እንደ ዝብል ግን እቲ ገለገለ ዋጋታት ኣብቲ ዓሚል ትሪኦ ናትካ ዝስራሕካዮ ሞ ፊድባክ ክበካ ከሎ እሱታት እዩ ንዓይ ዘዕግበኒ። እቲ እዚ ኩሉ ደኺምካስ ኣለዎ ፃማ በዓር ኢልካ ኢኻ ትሓስብ እምበር ገና ትደልዮስ ገና ኣለኹ እየ ዝብል ገና ከምዚ ተዓዊተ ኣለኹ ኢለስ ኣይሓስብኒ ሓቂ ዘረባ

0: ሓደ ካብቲ ዝዓበየ ሰሚራ ትልልየሉ ምስራሕ ፓናቶነ እዩ። ፓኒቶን እቲ ኣብ ሚላኖ ኢጣልያ ዝርከብ ሱር ዘለዎ ባህላዊ ምቁርባን እዩ። ሰባት ፈለማ ብቶኒ ዝተባህለ ሰብኣይ ከም ዝተሰርሐ እዩ ዝሕብሩ። ፓናዲቶኒ ተባሂሉ ይጽዋዕ። ትርጉሙ እንጀራ ቶኒ ማለት እዩ። ኣብ ኤርትራ ፓናቶነ ኣካል ናይ በዓላት ጽምብልን ስድራ ቤታዊ ምትእኽኻብን እዩ። ንምፍጣር ግን ግዜን ትዕግስትን ክእለትን ይሓትት።
1: ፓናቶነ ብዙሕ ኣህላኽ ድዩ። ሓደ እቲ ምስጢሩ ክትፈልጦ ክትኽእል ኣለካ። ሕጂ ብብዙሕ ዓይነት እዩ ዝስራሕ። ኣብ ዓድና ብብዙሕ ዝስራሕ እዩ። ግን ክብድ ዝበለ ዝገብሮ እንታይ ንዑኡ ዝኸውን ኣስቤዛታት የድል እዩ። ነዊሕ ግዜ ዘድልዮ ስራሓት እዩ። ሕጂ ቅድም ኣብ ዓድና ፓናቶነ ብዙሕ ስለ ዝፈቱ ዝነበርኩ ኣነ ክጅምር ከለኹ ናይ ፓናቶነ ኣብቲ ገዛ ብዝተሰርሐ ብዝጀመረ ትሕዝቶ ጌርና ኢና ጀሚርና። ስለዚ ኣብ ቅርብ ፈተናታት ነይርዎ። ስለምንታይ እቶም ዝነበሩ ኣብቲ ትካል ዝሰርሕዎ ዝነበሩ ኢና ንርኢ ነርና። ስለዚ ብቐሊል ከርእካ ይደሊኒ ሰብ ሕጂ ክሰርሑ ከለዉ ይነውሕ እሞ ድሕሪቲ ውፅኢቱ ከዓ ዘይሕጉሰኒ እቲ ኣነ ዝፈልጦ ፓናቶኒ ኣይኮነ ዝስራሕ ነይሩ። ሕጂ ክንጅምሮ ከለና ከምዚያ ዝበልኩኺ ከንብብ ነርኒ ማለት እዩ። ተመሊሰ ብዛዕባ ፓናቶኒ ክፈልጥ ነርኒ። ሕጂ ፓናቶኒ ነዊሕ መዓልታት ከም ዝወስድ ብመዓልታት ቲመባኽዕቲ ዶ ገለና በልካ ነዊሕ ኢኻ ትኸይድ ዝውሰድ ኮይኑ ሕጂ ኣብ ቦታና ውን